0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሺሺ ካፍ ሄት በኢያር ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ሜ 15 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 7 ቀን 2018 ዓመተ ምህረት ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ኢላይ ቤንሻባት ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ከዛም ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና፣ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትናንት ምሽት ኢየሩሳሌም በተዋሃደችበት 59ኛ ዓመት ብሔራዊ መታሰቢያ በዓል ላይ የኢራን አሸባሪ መንግስት ከምንጊዜውም በላይ መዳከሙን ገለጹ። መከላከያ ሰራዊቱ በምስራቁ ክፍል ዛሬ እስከ እኩለ ቀን ድረስ ወታደራዊ ልምምድ የሚያካሂድ መሆኑን አስታወቀ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለኢራን ብዙም ትዕግስት እንደማይኖራቸው አስጠነቀቁ። ነገ ቅዳሜ ምሽት በሚካሄደው የአውሮፓ ሀገራት ዓመታዊ የሙዚቃ ውድድር ኤሮቪዥን ቅደም ተከተል መሰረት እስራኤልን የወከለው የኖአም ቢታን ሚሼል የተሰኘው ሙዚቃ ሶስተኛ በሶስት ቁጥር የሚቀርብ መሆኑ ታወቀ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትናንት ምሽት ኢየሩሳሌም በተዋሃደችበት 59ኛ ዓመት ብሔራዊ መታሰቢያ በዓል ላይ የኢራን አሸባሪ መንግስት ከምንጊዜውም በላይ መዳከሙን ገለጹ። ኔታንያሁ በመታሰቢያ ምሽቱ ባሰሙት ንግግር ነገሮችን ለውጠናል፣ የኢራን መንግስት ከምንጊዜውም በላይ ደካማ ነው፣ እስራኤል ደግሞ ከምንጊዜውም በላይ ጠንካራ ናት ብለዋል።
2: העוצמה שהפעלנו בחזיתות המערכה, הברית הקרובה מתמיד עם ממשל הנשיא טראמפ בארצות הברית, הנחישות להכות את מבקשי נפשנו בעומק שטחם, הרחק מגבולותינו, אזורי החיץ שיצרנו סביבנו, בעזה, בלבנון, בסוריה, כל אלה שינו את פני המזרח התיכון.
1: ኔታንያሁ በጦርነት ግንባሮች ላይ ያሳየነው ጥንካሬ በአሜሪካ ከትራምፕ አስተዳደር ጋር ከመቼውም ጊዜ በላይ መቀራረብን ፈጥሯል። ሊያጠፉን የሚፈልጉትን በሀገራቸው ውስጥ ለመደምሰስ ቁርጠኝነትን አግኝተናል። በመካከለኛው ምስራቅ ገጽታም ቀይሯል ብለዋል። ዛሬ ኢየሩሳሌም የተዋሃደችበት 59ኛ ዓመት መታሰቢያ በዓል ይከበራል። በዓሉ መከበር የጀመረው ትናንት ምሽት ነው። መከላከያ ሰራዊቱ በምስራቁ ክፍል ዛሬ እስከ እኩለ ቀን ድረስ ወታደራዊ ልምምድ የሚያካሂድ መሆኑን አስታወቀ። ሰራዊቱ 80ኛና 96ኛ ክፍለ ጦር በሚንቀሳቀሱበት ምስራቃዊ ድንበር ላይ ያለውን ንቃትና ዝግጁነት ለመፈተሽ እስከ እኩለ ቀን ድረስ ብርሃንና እሳት የተባለ አጠቃላይ ልምምድ እንደሚያደርግ ተገልጿል። በጨው ባህር ሆቴሎችና በምስራቅ አዋሳኝ ድንበር አካባቢ ሁሉ ከፍተኛ የጸጥታ ኃይሎች እንቅስቃሴ እንደሚኖር መከላከያ ሰራዊቱ አሳስቧል። ሐማስ አቅሙን ለማጠናከር ወደ መካ መዲና የሚደረገውን የሐጅ ጉዞ አጋጣሚ ለመጠቀም ማሰቡ ተገለጸ። የፍልስጤም ምንጮች እንደዘገቡት አሸባሪው የሐማስ ድርጅት በሃይማኖት ወይም በሰብአዊነት ሽፋን የገንዘብና የወርቅ እርዳታዎችን አሰባስቦ በተዘዋዋሪና በአቋራጭ መንገዶች ወደ ጋዛ ሰርጥ ለማስገባት ማቀዱን የፍልስጤም ምንጮች ዘግበዋል። በዚህ ወቅት ከፍተኛ ቁጥር ያላቸው የመካ ተጓዦች በድብቅ ለሐማስ ገንዘብ ያሰባስባሉ ተብሎ ይጠበቃል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለኢራን ብዙም ትዕግስት እንዳልቀራቸው አስጠነቀቁ። ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅ ኢራን ስምምነት ላይ መድረስ አለባት ብለዋል። ትራምፕ በተጨማሪም የኢራን የተብላላው ዩራኒየም ሊቀብሩት እንደሚችሉ ገልጸው ነገር ግን በእጃቸው ቢሰጣቸው እንደሚመርጡ ገልጸዋል። ነገ ቅዳሜ ምሽት በሚካሄደው የአውሮፓ ሀገራት ዓመታዊ የሙዚቃ የፍጻሜ ውድድር ኤሮቪዥን ሙዚቃዎች የሚቀርቡበት ቅደም ተከተል ተመደበ። በቅደም ተከተሉ ምድብ መሰረት እስራኤልን ወክሎ የተወዳደረው የኖአም ቢታን ሚሼል የተሰኘው ሙዚቃ በሶስተኛ ቁጥር የሚቀርብ መሆኑ ታውቋል። በቅዳሜ ውድድሩ 25 በፍጻሜ ውድድሩ 25 ሀገራት የሚሳተፉ ሲሆን ከመካከላቸው አራቱ ታላላቅ የሚባሉት በቀጥታ የሚወጡ ሀገራት ጀርመን፣ ብሪታንያ፣ ፈረንሳይ፣ ጣሊያንና አስተናጋጇ ኦስትሪያ በቀጥታ የሚጥሉ መሆናቸው ተገልጿል። ውድድሩ ቀዳሜ ምሽት 10 ሰዓት ላይ በ11ኛው ቴሌቪዥን ጣቢያ በካን ቦክስና በካን ሬዲዮ ጣቢያዎች በቀጥታ ስርጭት ይተላለፋል። በመጨረሻም የአየር ንብረት ትንበያ። ዛሬ ሙቀቱ ቀንሶ ቀዝቀዝ ያለ የአየር ጸባይ ይኖራል። ምዕራባዊ ነፋስ ይጠናከራል ተብሎ ይጠበቃል። ነገ ቅዳሜም ቅዝቃዜው እንደሚጨምር የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በሃይፋ 23፣ በቴላቪቭ 24፣ በብኤርሸባ 28፣ በኢላትና አካባቢዋ 38 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት እናልፋለን።

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬው ትማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። አራቱ ለታዊ ጋዜጦች ደርሰውናል። ማሪቭ ሀሬጽ፣ ሄዱ ታሩኑትና እስራኤል ሀዮም። አራቱም ጋዜጦች ለአንባቢያን ያቀረባቸው ተመሳሳይ ርዕሰ ጉዳዮች አሉ፣ የተለያዩ ርዕሰ ጉዳዮች አሉ፣ እንመለከታቸዋለን። እንግዲህ ሁሉንም ማሪቭን ስንመለከት በመጀመሪያ ገጹ ላይ የፖለቲካ ፓርቲ መሪዎችን ፎቶግራፍ በማስደገፍ ያቀረበው ግራፍ ወይም የሰንጠረዥ ምድብ አለ። በዚህ ሰዓት ምርጫ ቢካሄድ እንግዲህ ጋዜጣው ከህዝብ ላይ ባካሄደው ቅድመ ግምገማ ወይም ጥናት በዚህ ሰዓት ምርጫ ቢካሄድ እያንዳንዱ ፓርቲ ምን ያህል በክነሴቱ ምን ያህል መቀመጫ ወይም አባል ያገኛል የሚል ዝርዝር አስቀምጧል። የመጀመሪያው ናፍታሊ ቤኔት ናቸው። ናፍታሊ ቤኔት 26 ይላል። ናፍታሊ ቤኔት 26፣ ጠቅላይ ሚኒስትር ቢንያሚን ናታንያሁ 25፣ ጋዲ አይዘንኩት 16፣ ያኢር ጎላን 10፣ አቪግዶር ሊቨርማን 9፣ አሬደሪ 9፣ ኢታማር ቤንግቪር 8፣ ከዛ 7-5 እያለ ይወርዳል። በዚህ እንግዲህ በዚህ ሰዓት ምርጫ ቢካሄድ ይህን ያህል ድምፅ ያገኛሉ ወይም ወደ በክነሴቱ ይህን ያህል መቀመጫዎችን ያገኛሉ ፓርቲዎች ይላል። ያው እንግዲህ መጀመሪያው 26 ያገኛሉ ተብሎ በጥናቱ በማሪቭ ጥናት መሰረት የተቀመጠው የቀድሞ ጠቅላይ ሚኒስትር ናፍታሊ ቤኔት ናቸው። እሳቸው እንግዲህ መንግስት 61 አባል ያለው መንግስት ሊያቋቁሙ ይችላሉ። እንግዲህ አይዘንኩት ደግሞ ጋዲ አይዘንኩት ከተሳተፉ ወደሳቸው ፓርቲ እንግዲህ በሂደት ይታያል ሁኔታው። እስካሁን ምንም አይነት ሁኔታዎችን የሚያሳይ ቅድመ ሁኔታ የለም እንደሚሳተፉ፣ ግን ቢሆንስ በሚል በጥያቄ ምልክት ተቀምጧል። ግን ቤኔት 61 ድምፅ ወይም 61 መቀመጫዎችን ይቅርታ 61 መቀመጫዎችን ወይም አባላት በክኔሴት ያገኛሉ ተብሎ ይጠበቃል። እንግዲህ 61 ካገኙ ከ60 በላይ ያው መንግስት ማቋቋም ይችላሉ ነው። 61 ያው 60 ግማሹን የክኔሴት 61 የሚል ቅድመ ጥናት ግምገማ አስቀምጧል ማሪቭ እንግዲህ በጥናቱ ወይም በዘገባው ዛሬ። ሌላው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቻይና ጉብኝት ማድረጋቸው እና ከቻይናው መሪ ጋር መነጋገራቸውን ሁሉም ጋዜጦች ትኩረት የሰጡበት ርዕሰ ጉዳይ ነው። ቻይና በኢራን ላይ ከፍተኛ ተጽዕኖ ትፈጥራለች ተብሎ ይታሰባል። እንግዲህ ያ እንዳይሆን በተለይ ለኢራን የጦር መሳሪያዎችን እንዳትሸጥና ያው እንግዲህ ከአሜሪካ ጋር ያለውን ግንኙነት ለማሻሻል በኢራንና በቻይና መካከል ያለው ግንኙነት እንዳይጠናከርና የበለጠ እንዳይታደስ ለማድረግ ያው ትራምፕ ከቻይናው መሪ ጋር ተገናኝተው መወያየታቸው ተገልጿል። ይህን ዘገባ ሁሉም ጋዜጦች ተመልክተውታል። ያው በሂደት እንደርስበት እንመለከተዋለን። ሌሎች ጋዜጦች ላይም የተጻፈውን ሌላው በማሪቭ ምንድን ነው በመጀመሪያ ገጹ ላይ ያቀረበው ጉዳይ እንግዲህ በውስጥ ገጹ ላይ ሰፊ ትኩረት እንደሰጠበትና ስለ ጠቅላይ ሚኒስትር ቢንያሚን ናታንያሁ ለሰላሳ ዓመታት ያክል በጣም በትልቅ እና አስቸጋሪ በሆነ ኃላፊነት እንዴት ቆዩ፣ እንዴት አልተሸነፉም፣ በጣም ተጽዕኖ በመፍጠር በእንደዚህ አይነት ከባድ ኃላፊነት ለሰላሳ ዓመታት እንዴት ዘለቁ ከ1996 ዓመተ ምህረት እስከ 2026 ለሰላሳ ዓመታት የዘለቁበትን ሁኔታ የመጀመሪያው የመገናኛ አውታር ወይም የግንኙነት የመጀመሪያ የግንኙነት ጉዳይ አማካሪያቸው ሻይ ቤዜክ ጋር የተካሄደ ሰፊ ቃለ መጠይቅ በጋዜጣው መጨረሻዎቹ ገጽ የቀረበ መሆኑን በመጀመሪያ ገጹ ላይ እንደ ርዕስ ቀርቧል። ይሄ ርዕሰ ጉዳይ ወደሚቀጥለው ጋዜጣ ስናልፍ ሀሬጽ ነው። ሀሬጽ እንግዲህ የሞሳድ ድርጅት የሞሳድ መረጃ ድርጅት ኃላፊ ሆኖ ይሾማሉ ተብሎ ያው እንግዲህ የቀረቡት ለእንደ ፕሮፖዛል የቀረቡት የሮማን ጉፍማን ጄኔራል ሜጀር ጄኔራል
ሜጀር ጄኔራል ሮማን ጉፍማን እሳቸውን በሚመለከት ነው እንግዲህ ሹመታቸውን በመቃወም እስከ ከፍተኛው ፍርድ ቤት ባጋጽ ድረስ አቤቱታ ቀርቦ ችሎት እየተካሄደበት ይገኛል። ባሳለፍነው እንግዲህ በዚህ ሳምንት በተካሄደ ችሎትም ዳኞች የችሎቱን መጨረሻ የደረሱበት ችሎቱ በኋላ የደረሱበትን ውሳኔ እናሳውቃለን በሚል እየተጠበቀ ነው። ግን አሁን ማወዛጋቢ ሆኖ እንደቀጠለ የተገለጸ ነው። እሳቸውም ሮማን ጉፍማን ምላሽ ለመስጠት መሞከራቸውን እንግዲህ በሚቀርበው ሁኔታ ሀሪጽ በዘገባው ተመልክቷል። ሮማን ጉፍማን ጉዳይ አሁን ማወዛጋቢ ሆኖ እንደቀጠለ ሹመታቸው ጉዳይ ይላል። ሌላው እንግዲህ በዚህ አመት በሚካሄደው በእስራኤል ብሔራዊ ምርጫ ምናልባት በምርጫው ላይ መደናቀፍ ሊፈጥር ይችላል የሚል ቀኝ በሊኩድ በኩል ስጋት አለ የሚል ዘገባ ማቀርቧል። ሌላው ያው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ነው ከቻይናው መሪ ጋር ሆነው የተነሱት ፎቶግራፍ ተደግፎ ያደረጉት ጉብኝትም በሰፊው ቀርቧል። ሀሬጽ ላይ ያው እንግዲህ በቻይናና በኢራን መካከል ያለው ግንኙነት እንዳይጠናከር በተለይ ቻይና ለኢራን የዘመናዊ ጦር መሳሪያዎችን እንዳትሸጥ ለማድረግ ነው ይላል የጉብኝታቸው አላማ። ይሄን እርሰ ጉዳይም ተመልክቶታል ሀሬጽ። ያው ቻይና በጣም ተፈጥሮ ይቅርታ ቻይና በጣም ተጽዕኖ ልትፈጥር የምትችል ሀገር ናት። በተለይ ደግሞ ከኢራን ጋር ባላት የረዥም ጊዜ ግንኙነትና እንደሚታወቀው ቻይና እንግዲህ በዓለማችን በጣም ያው ሀያላን ከሚባሉ ሀገራት መካከል አንዷ ናትና ያው ከኢራን ጋር ያለውን ግንኙነት ለማዳከምና በተለይ የጦር መሳሪያ እንዳትሸጥ ለማድረግ ነው። ትራምፕ እንግዲህ ሌሎች ጋዜጦች ላይም እንደተጻፈው የጦር መሳሪያ ለኢራን አትሸጥም ቻይና መሪው ቃል ገብተዋል ማለታቸው ተገልጿል። ይህ ርዕሰ ጉዳይም በሀሬጽ ሰፊ ቦታ ተሰጥቶት ተዘግቧል። ሌላው ሀሬጽ ያቀረበው ርዕሰ ጉዳይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንደሚታወቀው በፍርድ ቤት የክስ መዝገብ ቀርቦባቸው ያው በክርክር ላይ ይገኛል። የምስክር ቃላቸውን እየሰጡ ከዚህ በኋላ ጠቅላይ ሚኒስትሩ የምስክር ቃል ከሰጡ በኋላ ፍርድ ቤቱ የግድ ማን ነው ውሸት ያቀረበው? የጠቅላይ ሚኒስትር ቢንያሚን ኔታንያሁ በቅርባቸው የሚገኙ ሰዎች ናቸው ወይስ እሳቸው ናቸው በማለት ሀሰተኛ መሆኑን ትክክለኛ ያልሆነ መረጃ ወይም ውሸት ይላል እንግዲህ ማን ነው የሚዋሸው ነው የሚለው ሀሬጽ እንግዲህ ባቀረበው ጽሁፍ ማን ውሸታም እንደሆነ ዳኞች መወሰን ይጠበቅባቸዋል። ጠቅላይ ሚኒስትሩ ናቸው ወይስ በዙሪያቸው ያሉ ሰዎች የግድ ማሳወቅና መወሰን አለበት የፍርድ ቤት ዳኞች እንግዲህ በችሎቱ ሂደት መጨረሻ ላይ የሚል ዘገባ አቅርቧል። ሌላው እንግዲህ ዛሬ ትናንት ምሽት ጀምሮ ዛሬ የሚከበረው ኢየሩሳሌም የተዋሃደችበት 59ኛው ዓመት ነው። እንግዲህ እንደሚታወቀው ኢየሩሳሌም ለሁለት ተከፍላ ከቆየች በኋላ በ1967 ዓመተ ምህረት በተካሄደው ጦርነት ነው ምስራቁና ምዕራቡ ኢየሩሳሌም ተዋህዶ አንዷ ታላቋ ኢየሩሳሌም እንደገና የተገናኘችው። 59 ዓመት ሆነው አሁን 59 ዓመቱ እየታሰበ ነው። በዚህ ዙሪያ ያው በየዓመቱ በኢየሩሳሌም ቀን ከሁሉም እስራኤል ክፍል በመምጣት በመሰባሰብ ታዳጊ ልጆች፣ ወጣቶች፣ አዛውንቶች በሁሉም የእድሜ ክልል የእስራኤልን ሰንደቅ ዓላማ በማውለብለብ የእግር ጉዞ ይደረጋል በኢየሩሳሌም። በተለይ በኢራቲካ ኦልድ ሲቲ የጥንቱ ከተማ በዳዊት ከተማ አካባቢ በኢየሩሳሌም ቅጥር ግቢ የኢየሩሳሌም ግንቦች በዛ አካባቢ የእግር ጉዞ ይካሄዳል። በርካቶች ያው እስከ ኮቴል ስለሚገኝ እዛ የሰለሞን ቤተ መቅደስ እስከዛ ድረስ የእግር ጉዞ ይካሄዳል እና ያው በዛ አካባቢ ትንሽ ግጭት ይፈጠራል በየአመቱ። ዘንድሮም የኢየሩሳሌምን የተዋሃደችበትን ቀን ከማሰብ ይልቅ በግጭት ነው የታየው። በዚህ በኢራቲካ ወይም በጥንቱ ከተማ አካባቢ ግጭት ነው ደምቆ የታየው የበለጠ እና ያው እንግዲህ ሰንደቅ ዓላማ የእስራኤልን ሰንደቅ ዓላማ እያውለበለቡ በርካቶች በዛ አካባቢ የእግር ጉዞ ሲያደርጉ ችግር የሚፈጥሩ አሉ። በኢራቲካ አካባቢ የሚኖረው የአረብ ማህበረሰብ እና ዘንድሮም ግጭቱ ደምቆ ይታይ ነበረ የሚል ርዕሰ ጉዳይ አቅርቧል ሀሬጽ በዘገባው። የኢየሩሳሌም የተዋሃደችበት 59ኛው መታሰቢያ በዓል በሁሉም ጋዜጦች በተለያየ ሁኔታ ተዘግቧል። ወደ እስራኤል አየሁም ስናልፍ እስራኤል አየሁም ያው የትራምፕና የአሜሪካው ፕሬዚዳንት ዶናልድ ትራምፕና የቻይናው መሪ ሻይ በቤጂንግ
ሺ ቅርታ ሺ ነው ይባሉ በቤጂንግ በቻይና ዋና ከተማ ተገናኝተው ያደረጉትን ጉብኝትና ውይይት የሚመለከት ሰፊ ዘገባ ቀርቧል። እስራኤላዮም ትራምፕ እንግዲህ ዚ ላይ ነው እስራኤላዮም ላይ ሺ የቻይናው መሪ ለኢራን የጦር መሳሪያ እንደማይሸጡ ቃል ገብተውልኛል ይሄንም እንግዲህ ቃል የገቡትን ይፈጽማሉ ያደርጉም ማለታቸው ተገልጿል። እንግዲህ በቻይና የተደረገውን የሁለቱን መሪ ጉብኝት የሚመለከት ሰፊ ዘገባ እስራኤላዮም ደረሽ ጋዜጦች መልክቷል አቀርባል። ኢየሩሳሌም እንግዲህ የተዋደችበት 59ኛ በዓል እየተከበረ ነው። የምክንያት በማድረግ የከተማዋ ከንቲባ ሞሼሊዮን በተደረገላቸው ቃለ መጠይቅ ስለ ኢየሩሳሌም የሰጡት ወይም የተናገሩት ሰፊ ዘገባ አለ በጋዜጣው ውስጥ ገጽ 12 ላይ በሰፊው ቀርባል። ምንድነው ግን ስጋት አለ ኢየሩሳሌም ከተማ ኗሪዎች በዚህ ትናንት ምሽት ጀምሮ ዛሬ በሳምንቱ መጨረሻ ከፍተኛ መጨናነቅ ይሆናል መጨናነቅ ይፈጠራል። በርካታ ሰዎች እንግዲህ በሾዎች እንግዲህ ከግማሽ ሚሊዮን ሜትርስ ሰው ይመጣል የግር ጉዞ ይካሄዳል የሚል ስጋት አለና ያው በከተማው መጨናነቅ ይፈጠራል የሚል ስጋት መኖሩ ተገልጿል። ያው ጉዞ ያካሄዱ እስራኤል ሰንደቅ ዓላማ በማውለብለብ የግር ጉዞ ያካሄዱ በኢራቲካ ወይም በጥንቱ ከተማ ኦልድ ሲቲ አካባቢ የሚደረገውን የግር ጉዞ ፎቶግራፍ በማስደገፍ የቀረበ ሰፊ ዘገባ አለ። ሌላው ኢሮቪዥን ወይም ኢርቪዥን የአውሮፓ ሀገራት አመታዊ ሙዚቃ ውድድር እየተካሄደ ነው። ነገ ምሽት 10 ሰዓት ጀምሮ የፍጻሜ ውድድሩ ይካሄዳል። እንደሚታወቀው እስራኤል ለግማሽ ፍጻሜ ቀርባ ወደ መጨረሻው ፍጻሜ አልፋለች። ነገ እንግዲህ እስራኤልን ወክሎ ሄዶ ኖአም ቢታን ሚሼል በተሰኘው ሙዚቃው ይቀርባል። ሶስተኛ ቁጥር ላይ እንደሚቀርብ ነው ሙዚቃ እንግዲህ በመደቡ በቀደም ተከተሉ መሰረት የተገለጸው። ለሚሼል እንግዲህ ለሚሼል ወይም ለኖአም ቢታን ሙዚቃው መልካም እድልን በመመኘት ሁሉም ሚሼል እያለ ነው በኩራት። ነገ ምሽት 10 ሰዓት ላይ ውድድሩ ይጀምራል። ውድድሩም በእስራኤል በ11ኛው ቴሌቪዥን በካንቦክስ በተባለው መተግበሪያና በካን ሬዲዮ ጣቢያዎች ሁሉ ይተላለፋል የሚል ሰፊ ዘገባ ቀርቧል። ወደ የዲዮ ታሮነት ስናልፍ የመጨረሻው ጋዜጣ ነው። ዳቪድ ዚኒ የሻባክ ድርጅት ኃላፊ እሳቸውን በሚመለከት የተደረገ ሰፊ ቃለ መጠይቅ አለ። ጋዜጣው መጀመሪያ ገጽ ላይ እንደቀረበው እንግዲህ በውስጥ ገጹ ላይ ሰፊ ቃለ መጠይቅ አለ። በአጠቃላይ እንግዲህ ስለ በህይወታቸው ስለነበረው ውጣ ውረድ እና አጠቃላይ ዋና ዋና ነጥብ ብሎ ያቀረባቸው አለ። እንግዲህ በህይወታቸው የሰሩት ስህተት፣ በመገናኛ አውታሮች የሚቀርቡ የተለያዩ ጉዳዮች እሳቸውን በሚመለከት በቀድሞ የሻባክ ድርጅት ኃላፊ በሮኔን ባር ላይ የነበረ ትችት የሚሉና የተለያዩ በጠቅላይ ሚኒስትር ቢንያሚን ኔታንያሁ ላይ ምስክር ቃል ሊሰጡ ታስቦ የነበረው ምስክር ቃል መሰረዙ እነዚህ እንደ ዋና ርዕሰ ጉዳይ ተጠቅሷል። ሰፊ ዘገባ በውስጥ ገጹ አቅርቧል። ሌላው የኢየሩሳሌምን ቀን ነው። ኢየሩሳሌም የተዋደችበትን ቀን እሱን በሚመለከት ሻሎም ላክ ኢየሩሳሌም ኢየሩሳሌም ሰላም ላንቺ ይሁን በሚል እንደዚሁ በፎቶግራፍ በተደገፈ ሰፊ ዘገባ ቀርቧል። የዶታሮኑስ ላይም ያው በኢራቲካ ተብሎ በሚጠራው የጥንቱ ከተማ በኢየሩሳሌም የጥንቱ ከተማ አካባቢ በከኗሪዎች ጋር በዛ አካባቢ እንግዲህ ከሚኖረው ማህበረሰብ ጋር ግጭት ይፈጠራል የሚል ከፍተኛ ስጋት እንዳለና ያው በዓሉ ትናንት ጀምሮ እየተከበረ እንደሆነ እንደዚሁም ኖአም ቢታን ሁሉም እንግዲህ ሚሼል እያለ ነው ኖአም ቢታን የቀረበበት በኢሮቪዥን ሙዚቃ ውድድር የቀረበበት ሙዚቃ ነው ሚሼል። እንግዲህ እንደሚታወቀው ለሱ መልካም እድልን በመመኘት ነገ ምሽት 10 ሰዓት ላይ የፍጻሜ ውድድሩ እንደሚጀምርና ኖአም ቢታን እንደሚቀርብ 3 ቁጥር ላይ ሙዚቃው እንደሚቀርብ ተገልጿል። ሌላው በ ሊባኖስና በእስራኤል መካከለ ያለው የተኩስ አቁም ስምምነት ነው። እንግዲህ በሊባኖስ ሂዝቦላ ድርጅት ወደ እስራኤል ስለሚተኩስ የተኩስ አቁም ስምምነቱ ከሊባኖስ ጋር እንደተደረሰ ይታወሳል። ምንም የተኩስ አቁም ስምምነት ቢባልም ግን በተኩስ አቁም ስምምነት ስር አሁንም ተኩሱ እንደቀጠለ ነው። ሂዝቦላ ድርጅት ወደ እስራኤል እየተኮሰ ነው። የተኩስ አቁም ስምምነት ከተካሄደ በኋላ ለመጀመሪያ ጊዜ የሂዝቦላ ድርጅት ወደ እስራኤል ክልል በተኮሰው ይሄ ራክፋን በሚባል ተንሳፋፊ ቦምቦችን አጥምዶ የሚልክበት ተንሳፋፊ ቁስ እሱ ፈንድቶ 3
ሶስት ዜጎች ቆስለዋል አንዱ ደግሞ በከባድ ሁኔታ ቆስለዋል ይሄ እንግዲህ ተኩስ አቁም ስምምነት ከተደረሰ በኋላ ነው የእስራኤልና የሊባኖስ አምባሳደሮች በአሜሪካ የሚያገለግሉ ሁለቱ ሀገር አምባሳደሮች ለሶስተኛ ጊዜ ተገናኝተዋል በአሜሪካ እንግዲህ ድርድር እየተባለ ነው ግን በአንድ በኩል በዋሽንግተን ወይም በአሜሪካ ስለ ሰላም ስለ ሁለቱ ሀገራት ግንኙነት ስለ ሂዝቦላ ትጥቅ መፍታት ድርድር ይካሄዳል በሌላ በኩል ደግሞ ሂዝቦላ ድርጅት ወደ እስራኤል እየተኮሰ አሁንም ጦርነቱ እንደቀጠለ ነው የተኩስ አቁም ስምምነቱ ይባልምና በጦርነት ጥላ ስር ድርድር በሚል ርዕስ አቅርቦታል ይሄ ርዕሰ ጉዳይ ሌሎች ጋዜጦች ላይም ቀርቧል እንግዲህ ሁኔታው አስቸጋሪ መሆኑን ሌላው እንግዲህ እስራኤል ወደ ኢራን የኢራን ጦርነት ቢታደስ ለመዘጋጀት ዝግጁ ናት ሁሉንም ነገር አጠናቃ ቅድመ ሁኔታዎችን አጠናቃ ተዘጋጅታለች ግን የትራምፕ ጉዳይ ነው የሚወስነው ትራምፕ ከወሰኑና ወደ ጦርነት የሚመለሱበት ሁኔታ ከተፈጠረ እስራኤል ወዲያውኑ ጦርነቱን ለማደስ ዝግጁ ናት ይላል ጋዜጦች ከሞላ ጎደል እንግዲህ በዛሬ እትማቸው ለአንባቢያን ያቀረባቸው ርዕሰ ጉዳዮች ይህን ይመስላሉ አድማጮቻችን ስርጭታችን ይቀጥላል

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ኢየሩሳሌም ሼር ዛሃብ ኢየሩሳሌም ዛሬ እንግዲህ ዮም ኢየሩሳሌም ኢየሩሳሌም የተዋሃደችበት ቀን የሚታሰብበት ነው። 59 ዓመት ሆናት ኢየሩሳሌም ከተዋሃደች በታላቅ ድምቀት ይከበራል። የኢየሩሳሌም ምድር ዛሬ ትናንት ምሽት ጀምሮ እንግዲህ በእስራኤል ሰንደቅ ዓላማ ባሸበረቁ ዜጎቿ የእግር ጉዞ ይካሄድበታል። በጣም ደስ የሚል ትዕይንት ነው ያለው። በጣም በቃላት ራሱ ለመግለጽ ቃላት ማይገኝለት። ከዚህ ጋር ተያይዞ እንደሚታወቀው የኢትዮጵያውያን ቤተ እስራኤላውያን እንግዲህ በ80ዎቹ መጀመሪያ አካባቢ ከኢትዮጵያ ወደ እስራኤል በእግር አቋርጦ ለመግባት እንግዲህ ለኢየሩሳሌም ካላቸው ኮልካ ልብ ውስጥ የጠለቀ ፍቅር የተነሳ የሱዳንን በረሃ አቋርጠው ነው እንግዲህ የቀደሙት ወገኖቻችን ወደ እስራኤል የገቡት። እንደሚታወቀው በዚህ ጉዞ በሺዎች የሚቆጠሩ በርካቶች ቁጥራቸው እንኳን እስካሁን በትክክል ያልታወቀ ህይወታቸው አልፏል። በዚህ ከባድ ጉዞ በዚህ በረሃ በጥቅ በጥማት በስቃይ ውሃ በማጣት ምግብ በማጣት በወረርሽኝና ትናንት ታስቦ ውሏል። በየአመቱ በዚህ በኢየሩሳሌም ቀን ነው የሚከበረው ይህ መታሰቢያ ዕለት። እንግዲህ ከዚህ ጉዞ ጋር ደግሞ ከታሪኩ ጋር የተያያዘ ታሪካቸው በርካቶች አሉ። ከነሱ መካከል አንዱ መምህር አስናቀው መኮንን ነው። የመስዋዕት ድርጅት መስራችና ዋና ኃላፊ እንዲሁም እንግዲህ በዚህ የሱዳን ጉዞ ደግሞ ዋና ተንቀሳቃሽ ፓይል ነበር። ስልክ መስመራችን ላይ ያለ ወደሱ እናልፋለን። መምህር አስናቀው መኮንን ጤና ይስጥልን፣ እንደምን አደርክ?
1: ጤና ስትልን ወርቅነሽ፣ እንዲሁም አድማጮች ሰላም እንደምን አደራችሁ። የስራ ባልደረቦች በሙሉ ሰላም ላለሁ
0: እናመሰግናለን። በጣም እንግዲህ ዛሬ የኢየሩሳሌም ቀን ነው። ከዚህ ጋር ተያይዞ ትናንት የታሰበው ኢትዮጵያ ይሁዳውያን መስዋዕትነት ህይወታቸው ያለፈው መንገድ ላይ መታሰቢያ ዕለት ቢሆንም ሀዘንና ደስታ ነው። እንደው እንኳን አደረሰ ለኢየሩሳሌም ቀን ማለት

0: ሃይማኖታችሁን ጠብቁ አይደለም ያሉን ኢየሩሳሌም መትባል ሀገር አለችን ወደዛ ነው ምን መለስ ይያሉ ስለ ኢየሩሳሌም ትሩነት ስለ ኢየሩሳሌም እንደው ማር ወተት ወርቅ የሚታፈስባት የሚዘንብባት እንደሆነች ነው ሲነግሩን የነበረና እውነትም ነው እንኳንም አደረሰን እንኳንም አደረሳችሁ የሚያስፈን ነው ወርቅ ነሽ
1: በጣም እናመሰግናለን እንግዲህ አው መልካም ኢየሩሳሌም ቀን ኢየሩሳሌም የሚገርም ነው መምራስና አሁን ከገለጽከው ጋር እንግዲህ ከኢትዮጵያውያን ጋር ሲታይ ኢየሩሳሌም የተለየ ቦታ አላት ማለት ይቻላል ሁሉም የሚመሰክረው ነውና ኢየሩሳሌም በተዋደችበት በዚህ በደስታ ቀን እንግዲህ ለኢየሩሳሌም ሲሉ ህይወታቸው ያለፈው ኢትዮጵያውያን ደግሞ ይታሰባሉ በጣም በትልቅ ዝግጅት በመንግስታዊ ዝግጅት ነው የሚታሰቡትና ሁለቱን አንተ እንዴት ታየዋለ?
0: አው በርግጥ ስንተነትነው ወይም ስናየው ስሙን ስናነሳው ይሄኛው የደስታ ቀን ይሄኛው ያዘን ቀን ልንለው እንችላለን ሁለቱም የደስታ ቀን ነው ብዬ ነው እኔ የምሰይመው ሀዘኑ እንዳለ ሁሉ ማንኛውም እናቱን አባቱን እህቱን ወንድሙን አክስታጎቱን ዘመዱን ያጣ በቀላሉ በዚህ ቀን ሳያነባ ሳያዝን ሳያለቅስ ይውላል ሌላውም ቢሆን ወንድ ሲሰማ ሲል አብሮ እያለቀሰ ነው የሚውለው ግን ትልቅ አድርጌ የማየው ምንድን ነው ከዛ ከሞት የተረፈው ህዝብ መጥቶ ከዚህ እስራኤል ሀገር ኢየሩሳሌም እያለ በልቡ ሰንቋት ከሚኖረው ከኢየሩሳሌም ከተማ ከተመረጠው ተራራ ከሄርሴል ተራራ በዛ ይህን ቀን ስንውለው እጅግ በጣም ደስ የሚል መሆን አለበት ብዬ ነው የማስበው ከኢየሩሳሌሙ ደስታ ጋር ይህም የደስታ የሐዘን ቀን ነው የሰማታት ቀን ነው ብንለውም ደስታ እንዲሰማንም የሚያደርግ ነገር ነው በነጻነት እኮ ነው ያን ቀን ምንውለው እኮ እንዳልሽው እኮ የአገሪቱ ፕሬዚዳንት የአገሪቱ ጠቅላይ ሚኒስትር ሚኒስትሮች እንደገና ደግሞ ያው የክኔሴት አባል እጅግ በጣም የተከበሩ የሃይማኖት መሪዎቻችን ሊቀ ካህናት ህዝቡ የተከበረው ህዝብ ኮር ዲፕሎማቶች ሁሉ የሚገኙበትና ፈረንጁ ሁሉ የሚገኝበት ይህ ቀን እጅግ በጣም እንደዚህ አድርገን በነጻነት ያለምንም ፍርሃት ያለምንም ስጋት ስንውለው በአንድ በኩል የሚያስደስት ነው ከዛ ወጥተን እዚህ መጥተን ይህን ስናየው ነጻነቱን ስናየው ከዛ ያለውን ድባቡን ሁሉንም ነገር ስንመለከተው እያነባንም ቢሆን እያዘነም ቢሆን ከኢየሩሳሌም ደስታ ነጻነቷ ጋር አብረን ልናያይዘው የሚገባና ውሳኔው እጅግ በጣም ትክክለኛ የሆነ ውሳኔ እንደወሰኑ ነው እኔ የምረዳው
1: አው እንግዲህ የሚያሳዝንም ቢሆን ግን እውነት ነው ደስ ይላል ለጻነቱ ኢየሩሳሌም ምድር ላይ ቆሞ ህይወታቸው ስላለፈው በሰዎች ታሪካቸውን ማንበብ ታሪካቸውን መዘከር ትናንት የነበረው ነገር አይተናል ትናንት አሁን ታሪኳን ያሳተፈችው የሚያቀርበችው በዚህ መታሰቢያው ስነ ስርዓት ላይ ልጅ ያን ታሪክ ሰምቶ ነው ያላለቀሰ ሰው ይኖራል በያላሰበም ሁሉም ሲያለቅሱ አይቻለሁ በነገራችን ላይ አንተ እንደሰማው ያን ታሪክ የልጅቷን ታሪክ እንዲታየው
0: ይገርምሻል ወርክነስ ልጅቷ የሁሉንም ስሜት እየነካ ለመናገርም ጉሮሯ እየታነቀ በከፍተኛ ትግል የተናገረችው ሁኔታ ነው እናትን ማጣት ቀላል አይደለም ልክ እንደሷ ተመሳሳይ የሆነ ታሪክ አሁን ባደረግነው ትምህርታዊ ጉባኤ በፓነል የተሳተፈች እኔ ስሟን መጥቀስና መጥጋለ መጥቀስ የማይፈቀድልኝና የሚፈቀድልኝ መሆኑን አላቅም እንጂ መጥታ ልክ እዛ የተሰበሰበውን ህዝብ ያስለቀሰችበት ሁኔታ ነው እሷም በህፃነት እድሜዋ ነው እናቷ ነው እዛ ያጣችው በጣም ትልቅ ሁኔታ ታፍኖ የነበረ እንደዚህ አይነት መድረክ ሲያገኝ ያለውን ያን መንፈራውን ነገር የምናወጣበት መድረክ አግኝተን እንደዚህ ትንስንል በጣም አሁን እቺ ልጅ የትናንቷ ከዛ በኋላ እኔ ትንሽ ቀለል ይላታል ብዬ ነው የማስበው እስካሁን አፍነው የነበረውን በንባም በትግልም በቃ ሁሉንም እያስለቀሰች እሷም እያለቀሰች ተርከዋለች እና ከእንግዲህ በኋላ በጥሩ ሁኔታ የምታይበት ሁኔታ ይፈጠራል ብዬ ነው የምገምተውና በጣም አስለቅሷል የሷው።

0: በጣም
1: በጣም ልብ የሚነካ ነበር። አዎ የብዙዎች ታሪክ ነው። አዎ
0: አዎ
1: አው እንግዲህ መምህር አስናቀው አንተ በሱዳኑ ጉዞ በሚብጻሞሽ ወይም በሙሴ ዘመቻ ተንቀሳቃሽ ነበርክ። አሁንም እዚህ ያው ይሄን ጉዞ የሚመለከት መስዋዕት የተሰኘው ድርጅት አቋቁመሃል አቋቁማችኋል። በዋነኛነት አንተ ኃላፊት ሆነ ያው ጓደኞች ጋር ድርጅቱ እንግዲህ በዚህ ዙሪያ ላይ ነው የሚሰራው። እንደው በአጠቃላይ ጉዞው ከባድ ቢሆንም መስዋዕትነት ቢከፈልበትም ግን አሁን ማህበረሰቡ ያለበትን ሁኔታ እንዴት ያለ እዚህ ከተመጣ በኋላ ያለው ሁኔታስ የሚያስደስት ነው? የፈለገ ይሁን እንኳን ይህን ያህል መስዋዕትነት ቢከፈልም እንኳን እዚህ ሆን የሚያስብል ነው? እንደው ወይስ የሚቆጭ ነገር አለ? ምክንያቱም ሱዳን ያለፈውን ህዝቡ ያሳለፈውን ነገር ስለምታውቅ ነው ይህን ጥያቄ የምጠይቅ።
0: አዎ ይኸውልሽ ወርቅነሽ፣ ሀዘኑ ሀዘን ነው። ምንጊዜም ቢሆን የምንረሳቸው አይደለም። የቅርብ እንትን ደግሞ ቤተሰቡን የተነጠቀ ደግሞ ዘላለም ያን ተሸክሞት ይኖራል። በዚህን ቀን እንረሳዋለን፣ እንተዋለን፣ ከጭንቅላታችን ከልባችን ስሜታችን እናወጣዋለን የሚባል አይደለም። ሆኖም ግን እኔ ከዛ 6 ዓመት ስንቀሳቀስ ያየሁት በአይኔ ሰውን ስታደግ ህይወቱን ከቦታ ቦታ ስናዘዋውረው የማታውን ጭነት ስናካሄድ ከካርቱም ወደ ገዳሪፍ ከገዳሪፍ ወደ ስደተኞች ሰፈር ያ ሁሉ ገዳሪፍ ውስጥ ስናደርግ የነበረው እንቅስቃሴ ካርቱም ውስጥ ስናደርገው የነበረው እንቅስቃሴ ያ ሁሉ ስሜት እንትን ህይወታችን አደጋ ላይ ጥለን ያደረግነው ነው። ህዝቡ ጀግናው ህዝብ ደግሞ ኢየሩሳሌም ደርሳለሁ ብሎ የሞተበትን እየቀበረ ወደ ኢየሩሳሌም የመጣ ነው። ከዚህ ከመጣም በኋላ ደግሞ በእውነቱ በጣም በጥሩ ሁኔታ በሚያስደስት ሁኔታ ያለንበት ሁኔታ ነው። ልጆቻችን ሁላችንም እንደምናውቀው በውትድርናው በኩል ለአገሪቱ ለኢየሩሳሌም ቅጥረ ግቢ ደህንነትና ሰላምነት ህይወታቸውን እየሰዉ በጀግንነት ትናንትም በጠቅላይ ሚኒስትሩ ሲታወሱ የዋሉበት የጀግንነት ገድል አለ። ያም ለኛ ህዝብ ለእስራኤል ህዝብ የሚያኮራ ነው። ያለም ህዝብም ሲያይ በጣም የሚያኮራ ነው። የኛ ህዝብ ያለበት ማለት ነው። የኛ ህዝብ እጅግ በጣም ጠንካራ ህዝብ ነው። ሁልጊዜ የምናገረው ነው። ምክንያቱም ከዚህ መጥቶ በባህሉ የማያስር ባህሉን ከቁንጮ ላይ የሚያደርስ ባለባበስ፣ ባመጋገብ፣ በሁሉም በቋንቋ፣ በሁሉም ነገር ወደኋላ የማይልበት በራሱ ኮርቶ የሚኖር የኛ ህዝብ ነው እና ሁልጊዜም ቢሆን እኔ ሀዘን አለ፣ ደስታ አለ። በጥንካሬነት ነው ሀዘንን ልናሸንፈው የምንችለው። ጠንካራ ስንሆንለት ነው ሀዘን እየተሸነፈ ያን ነገር አመቻችተን ከዚህ ያለውን ሁኔታ ኑሮውን ደግሞ በጥሩ ሁኔታ ልንመራ የምንችለው እና እኔ ሀዘኑ እንዳለ ሆኖ ከዚያ ያሳለፍኩትን ከጓደኞቼ ጋር ያሳለፍነው ሁኔታ ህዝቡ ያሳለፈው ሁኔታ እንዳለ ሆኖ ከዚህ ከመጣን ግን የምናደርገው አጠቃላይ የእኛ ህብረተሰብ የደረሰበት ሁኔታ ሊደርስ የሚገባበትን ሁኔታ ስመለከተው እጅግ በጣም የሚያኮራ ማህበረሰብ ነው። የእኛ ማህበረሰብ ለዚህ ለእስራኤል ህዝብ ውበት ነው። እኛ ውበት ነን ለዚች ሀገር። ይህን ነው እንትን ምለው። ሌላው አሙታት መሰዋት ነው የምንለው እኛ። መስዋዕት ይሉታል አንዳንዶች። መሰዋት ነው የምንለው። ለምንድን ነው ህዝቡ ተሰውቶ ነው የመጣው። ራሱን ነው መስዋዕት ያቀረበ እንጂ ሌላ ነገር አይደለም መስዋዕት ያቀረበው። ስለዚህ መሰዋት ነው። እኛም ተሰውተናል። ፔሊም እና ጥሩ ነገሮችን ለማድረግ ከፍተኛ ጥረት እያደረገ ነው። ብዙ ሰዎች ተሰባስበዋል። ከቅልብ ሊተባበሩት ሊረዱት ይናሙታ እና ልክ ትናንት እንደሰማናት አይነት እህታችን እንደገና ደግሞ በዚያ በፓነሉ ባደረግነው ትምህርታዊ ጉባኤ በተደረገው ፓነል የነበሩት 4 ሰዎች የተረኩልን እንባ በእንባ ያራጩን ይህ መድረክ ፕላትፎርሙ አለ። በዚህ ለብዙዎች ለሺዎች እንደርሳለን ብለን ነው የምናስበው። ያላቸውን የወዳቸውን እንዲተርኩት እንዲያወጡት ለትውልድ እንዲተላለፍ የእስራኤል ህዝብ እንዲያውቀው የእኛ ህዝብም እንዲያውቀው በሱዳን መጣ የሚለው ብቻ አይደለም ኦርጋናይዝ በአዲስ አበባ ብዙ ነገር ተፈጥሯል።
1: አዎ እሱን ጥያቄ ላነሳው ነበር መምህር አስናቀው መጨረሻ ላይ ያው ህዝብ የሚያነሳው ጥያቄ ስለሆነ በየጊዜው ላነሳው ነበር። ያው እናንተ ደግሞ እንግዲህ ግንባር ቀደም ተንቀሳቃሾች ስለሆናችሁ በቀደመው ባሁኑም ሰው በተለያየ መንገድ እንግዲህ ከሱዳኑ በፊትም በተለያየ በአካባቢ በግር የመጡ ሰዎች እናውቃለን። ከሱዳኑ በኋላም እንዳልከው በጣም በአዲስ አበባ እንግዲህ ከባድ መስዋዕትነት የተከፈለበት ሁኔታ አለ። መቀበሪያ ማጣት አስከሬን ይዞ ደብቆ እንዳይሰሙ ብሎ መዋል ማድር ቤት ውስጥ ብዙ ነገሮች ሰማን ላሰቃቂ የሆነ ነገር። ይሄ እንግዲህ ያው የቤተ እስራኤል ዘር ትውልድ ቤተ እስራኤል በመሆኑ ብቻ ነው ይሄን ስቃይ የሚያሳልፈው ያ ሰውና እንደው እንደዚህ ነገሮች እንዴት ይታያሉ ለወደፊት ትውልድ ነበር ጥያቄውን ለማጠቃለያ ነው።
0: በጣም ጥሩ ነው ወርቅነሽ ጥያቄ በጣም ግሩም የሆነ ጥያቄ ነው ተገቢ ጥያቄ ነው መሆንም ያለበት ነው። እኔ እምነቴ ይሁዲ ማለት ይሁዲ ነው በኔ ቤት ቤተ እስራኤል ማለት ቤተ እስራኤል ነው ሁሉም አሁን መጥቷል ቀደም መጥቷል ወደ ኋላ ይመጣል ያ ሁሉ ለኔ ትርጉም የለውም። ቤተ እስራኤል የሆነ ሁሉ ወደዚህ ሀገር መጥቷል። እዚህ ሀገር ከመጣን ደግሞ ያመጣጡ ሁኔታ በሱዳን አድርጎ ሲመጣ የራሱ የሆነ የምንገልጸው ሁሉ የራሱ የሆነ ታሪክ አለው። አመጣጡ በአዲስ አበባ አድርጎ ሲመጣ ደግሞ በአዲስ አበባ አድርጎ ይምጣ እንጂ ብዙ ጣውረድ ያለበት ብዙ እንዲያውም በአዲስ አበባ የሚመጣው ክፋት ያለበት መጥፎ ነገር ያለበት ሁሉ ነው። ከዛ ያኔው እያሸነፈ የሚመጣው የህይወት መስዋዕትም እየሰዋ ነው የሚመጣውና ይሄ ነገር በአንድ ላይ ተዋህዶ የሚታይ ጉዳይ ነው። እኛ የሐሙታት መስዋዕት የሚያነሳው ከመጀመሪያው ከታሪኩ ነው። ከ2500 ዘመን ጀምሮ ያለውን ከመነኩሳት ጀምሮ ከካህናት ጀምሮ በታሪክ ሲተባበሩን ከነበሩት ፈረንጆች የመጀመሪያዎቹ ከዚያም የኞቹ ትላልቅ ጎልቶ የሚነገርላቸው ከዛ በኋላም የተወለደው የአዲሱ ትውልድ ለወገኑ ሲል ለዚህ ለተጨቆነው ግራ ለተጋባው ህዝብ ደግሞ አለሁልህ ላለው ይሄ ሁሉ ጀግና በሱዳንም በአዲስ አበባም በዛም በተለያየ በኬንያ በጅቡቲም የመጣው ሁሉ በአንድ ላይ ሆኖ ይህን ታሪክ በደንብ አድርጎ ለትውልድ ለዓለም ይሄ ታሪካችን ለዓለም የሚበቃ መሆን አለበት ብለን ነው። ዓለምም ሊያውቀው ይገባል። ምክንያቱም እኛ ትናንትም ሲነገር ተውሏል የኢትዮጵያ ይሁዳን እንደማንኛውም ከአውሮፓ ከተለያዩ ሀገራት እንደሚያመጡት ለምነው እንደሚያመጡት አዲስ ገባ አይደለም። የኛ ህዝብ ራሱ ለኢየሩሳሌም ብሎ ተነስቶ ልጁን ገብሮ መስዋዕት አድርጎ ሳይወድ በግድ ባሉን ሚስቱን አጥቶ እህት ወንድሙን አጥቶ አክስት አጎቱን አጥቶ የመጣበት ሁኔታ ነው በራሱ የመጣበት ነውና ይህ ልዩ ነው። የኛ ታሪክ ልዩ ነው። ስለዚህ ሁሉንም ያቀፈ ነው። እኛ የሱዳኑን እንደው ትንሽ እንትን አድርገን ስናየው ነው እንጂ በስራችን ሁሉንም ያቀፈ ነው። ከሁሉም ጋር አሙታት መሰዋት ተስማምቶ ተገቢውን ይገባል የሚለውን ስራ ለመስራት ተዘጋጅቶ እየሰራ ያለ ነው ማለት ነው። በዚህ በኩል
1: በጣም ጥሩ ለወደፊቱ ደግሞ ነው በሰፊው ወያይበታለን። ዛሬ ያው ቀኑን በተመለከተ ስለሆነ ውይይታችን አዋጭር ነው። በጣም እናመሰግናለን መምህር አስናቀው መልካም ቀን ይሁንልህ።
0: እኔ በጣም አመሰግናለሁ ወርክነሽ ዘርስተልን መልካም ቀን።
1: መልካም ቀን አመሰግናለን። የተከበራችሁ አድማጮቻችን አሁን ደግሞ በርሆቦት ከተማ የማዘጋጃ ቤት ስር የሞኬር ክሪታ ሐላፊ አቶ ዳቪድ አላዛር ስልክ መስመራችን ላይ ይገኛሉ። ደስ ነው የምናልፈው። ዳቪድ ጤና ይስጥልን። ቦኬርቶቭ።
2: ጤና ይስጥልኝ ቦኬርቶቭ ወርቅነሽ፣ ሰላም ናችሁ?
1: ሰላምንን እናመሰግናለን። እንግዲህ ዛሬ ኢየሩሳሌም የተዋሃደችበት ቀን ነው። ኢየሩሳሌም እንኳን አደረሰ።
2: እንኳን አምሮ አደረሰን። አመሰግናለሁ።
1: አዎ ዳቪድ፣ አንተ ወደ እስራኤል ሀገር የመጣኸው በሱዳን ነው አይደለ?
2: አዎ።
1: በሱዳን እንግዲህ ሱዳንን ጉዞ ታውቀዋለ። ስለ ጉዞ እንግዲህ ያው ትናንት በሱዳን በረሃ ህይወታቸው ያለፉ ወገኖች አመታዊ መታሰቢያ ተካሂዷል። በካር ሄርጼል መንግስታዊ መታሰቢያ በኢየሩሳሌም ቀን ነው የመታሰቢያ የሚካሄደውና እንደው በሱዳን እንደመጣ አንድ የኢትዮጵያ ይሁዲ የሁለቱን ቀን መዋሃድ አንተም እንዴት ታያለህ? ምን ይሰማሃል?
2: አዎ በመጀመሪያ አመሰግናለሁ ላንቺም ለአድማጮችም። ይሄ እንግዲህ ሱዳን መንገድ ሲወሳ በእውነት በዛ አድርገን የመጣነው በይበልጣ ተላልቆች በየጊዜው የሚናገሩትና የማይረሳ ታሪክ የማይረሳ ሰቆቀን ያሳለፍንበት ዘመን ነው። የዛሬ እንግዲህ የዛሬ 41 አመት በላይ የሆነ ነው። አብዛኛው ዛሬ 41 አመት በላይ ነው። ያው ምብጻ ሞሽ በሚባለው ከዛም በፊትም የመጡት ያው በሱዳን አድርገው የመጡ ብዙ ህዝባችን በዛ ነው። ያው እንግዲህ አሁን ለጠየቅሽው ጥያቄ ከኢየሩሳሌም መዋሃድ ጋር ባንድ ቀን የሆነው የተባለው ያው እኔ እንደሰማሁት ቀደም የመጡት ትላልቅ መሪዎቻችን የማህበራዊ መሪዎች ወይም ደግሞ የሃይማኖት መሪዎች በዚህ ቀን እንዲሆን የወሰኑት ምክንያት አለው። ማለትም እኛ አዛ በነበርንበት ጊዜ ሁሉ ጊዜም ቢሆን ስለ ኢየሩሳሌም ሲነገርለት ሲወራለት ወይም ደግሞ ከልጅ ከአባት ወደ ልጅ ከትውልድ ትውልድ ሲተላለፍ የነበረ ስለ ኢየሩሳሌም ነው ሲናገሩ የነበር እና ኢየሩሳሌምን ብለን ስለመጣነ በዚህ በኢየሩሳሌም ቀን እኛም ደግሞ ከዛ የሞቱትን በመንገድ ካሰቡት ሀገር ሳይደርሱ የሞቱትን ወገኖቻችን የምናስታውስበት ቀን በአንድ ቀን ይሁን ብለው የወሰኑት ነው የተባለው። እኔ እንደሰማ እንደገባይ ከሆነ እና መሆንም ያለበት ነው። ያው እንግዲህ ኢየሩሳሌም እያለ ነው ህዝባችን ካሰበው ሳይደርስ የቀረና ብዙ በሺዎች የሚቆጠሩ ኢትዮጵያውያኖች ይሁዲዎች በሱዳን በረሃም ከሱዳን መድረሳቸው በፊትም በኢትዮጵያ በረሃ ጠፍተውም የቀሩ አሉ። የሞቱም አሉ። ብዙዎች ናቸው የሞቱት፣ ግን ጠፍተውም ደግሞ የቀሩ አሉ መዳረሻቸው ሳይታወቅ።
1: አዎ፣ የሞቱም ይኖሩም ያልታወቁ አሉ። አዎ፣ በርካቶች። አዎ፣ እንግዲህ ትናንት ነበርክ ዳዊት? ያው ያላየሁም ስላላየሁንም ጠይቅህ ነበር።
2: ይመስላል። አይ፣ ትናንት እንኳ ይኸውልሽ፣ እኔ በየአመቱ በተከታታይ አልሄድም። አንድ ምክንያት አለኝ። ለምን መሰለሽ? ሁኔታው እንግዲህ እኔ ብዙ አመት አለፈኝ በተለያዩ ቦታዎች እየተዘዋወርኩ በዚህ ቀን ገለጻ አደርጋለሁ። ብዙ አመቴ ነው። በትምህርት ቤትም ይጠሩኛል፣ በተለያዩ ድርጅት መስሪያ ቤቶችም ይጠሩኛል፣ በወጣቶች ክፍልም እንደዚሁ ከሰዓት በኋላ ብዙ ይጠሩኛል። እና
1: ስለ ጉዞ ነው ገለጻ የምታደርገው? ስለ ሱዳኑ ጉዞ?
2: አዎ፣ ስለ ሱዳኑ ጉዞ ነው። ስለ ሱዳኑ ጉዞ ገለጻ አደርጋለሁ። ያው ከአሁን በፊት ብዙ አመቴ ነው በዚህ ጉዳይ እና እንደ አጋጣሚ ትላንት ሁለት ገለጻዎች ነበሩኝ እና ከዛ ከመሄድ ያላነሰ ድርጊት ነው የምሰራው ብዬም ያው እንግዲህ አምንበታለሁ በዚህ በማደርገው ስራ።
1: ያው ነው ለነገሩ ተመሳሳይ ኃላፊነት ነው። ያው እዚህ መጣ እዛ። አዎ፣ እንግዲህ ዳዊት፣ አንተ በርሆቦት ከተማ የሞኬድ ክሊታ ኃላፊ ነህ። ርሆቦት ደግሞ በጣም በርካታ ኢትዮጵያ አይሁዳውያን የሚኖርባት ከተማ ናት። እንደው ከዚህ ጋር ተያይዞ የሱዳኑን ጉዞ የሚመለከት ምን የተሰሩ ነገሮች አሉ?
2: አዎ፣ እኛ እንግዲህ በእኛ ብቻ ሳይሆን በተለያዩ ከተማዎችም አሉ። በሞቱት ስም ለማስታወሻ የተሰሩ ሐውልቶች አሉ በየከተማው። ከእኛም እንደዚሁ ከብዙ ዓመታት በፊት ከዛሬ 20 ዓመት በፊት ነው የተቋቋመ ሐውልት አለ እና ያው እንግዲህ ከዛ ሐውልት በዚህ ሳምንት ባለፈው ሰኞ እነሱን የሞቱትን አስተውሰናል። ይሄ የሚደረገው ያው የከተማው ራሱ የወሰነው ውሳኔ ስለሆነ በየአመቱ ያው እንግዲህ ወታደሮችን ከዮም አጽማውት ሲቃረብ እንደምናስታውሳቸው የሞቱትን ወታደሮች ማለት ነው። ይሄም ደግሞ በዚህ ቀን ጥሩ የሆነ ስነ ስርዓት ይከበራል ከሐውልታቸው ማለት ነው እና እናከብረዋለን በየአመቱ። እርግጥ አንድ ጥቂት አሁን ጥቂት የተከሰተ ጉዳይ አለ። አሁን ሳይሆን በዚህ በ3-4 አመታቶች ባለነበት ሰው እየቀነሰ ሄዷል። ብዙ ነበረ የሚገኘው ከዚህ ከኢየሩሳሌምም እንደዚሁ ተመልክተሽ ከሆነ ሰው እየቀነሰ ነው።
1: አው እንደው ወጣቶች በስተው ይበዛሉ ማለት ይቻላል እንጂ ሰው ቁጥሩ ይቀነሰ ይመስላል።
2: ሰው ያው እየቀነሰ ነው። ትላልቆች ያው እንግዲህ እንደምታውቂው ብዙም ከቤት ይዋሉ አሉ፣ የታመሙ የሞቱም አሉ የሞቱም። ስለዚህ ሰው እየቀነሰ ነው እና እርግጥኛም ያው በየአመቱ ከዚህ አሁን እንደጠየቅሽው ትልቅ የሆነ ዝግጅት ስነ ስርዓት እናስተዋውሳቸዋለን። ሰኞ ለታ አድርገን ነበር። ጥሩ የሆነ ስነ ስርዓት ነው የነበረው ማለት ነው።
1: አው እንግዲህ ካንተ በፊትም መምራስ ናቀው መኮንንን ጠይቀናል። ተመሳሳይ ጥያቄ ላነሳ ነው ላንተም ጠይቀዋለሁ ይሄን ጥያቄ። እንደው ዳቪድ እንግዲህ ወደ እስራኤል ሀገር ሲመጣ በተለያየ መንገድ በተለያየ ጊዜ መንገድ ላይ ያው ህይወታቸው ያለፈው አሉና አንዳንዴ ደግሞ በሚገርም ሁኔታ መስማው ታሪክ ይከብዳል በጣም። መቃብር ማጣት፣ አስከሬን ይዞ መሰንበት ቤት ውስጥ ከባድ ነው እንግዲህ ሲሰማ የሞተ ሰውን አስከሬን ይዞ መቀመጥ ደብቆ እንዲህ አይነት ነገሮች አሉ። ሁሉም በየአቅጣጫው ከባድ ጉዞ ከባድ ሁኔታዎችን አሳልፏል። ሲመዘን እንግዲህ ይኖረዋል የሚበዛበት የሚያንስበት እንትን። ግን እነዚህ ሰዎች ያው ቤተ እስራኤል በመሆናቸው ነው እንዲህ አይነት ከባድ ችግር የደረሰባቸው መስዋዕትነት የተለያዩ መስዋዕትነትን እየከፈሉና እንደው ባንተ አስተያየት ምን ትላለህ? ጥያቄ ስለሚነሳ ነው በማህበረሰባችን የኛስ በዚህ የመጣውስ በዚህ ስለሚባል እንደው አጠቃላይ ያለውን የቤተ እስራኤል መታሰቢያ በተመለከተ አንተ ምን ትላለህ?
2: አዎ አንደኛ በእውነት የኛ ታሪክ እርግጥ አሁን በዚህ በተወሰነ ደቂቃ በሬዲዮ እንደው ለቅምሻ ነው እንጂ ተተርኮ አያበቃም። ምክንያቱም እያንዳንዱ በእውነት በዚህ በሱዳን በሱዳን ለምሳሌ ወደ 12,000 የሚሆኑ ኢትዮጵያውያኖች ነው መንገዱን የጀመሩ የሚባለው እና ከ12,000 አንድ ሶስተኛው ሞቶ ቀርቷል። የገባ ነው ወደ 8,000 እና እንደዛም የሚሆን ህዝብ ነው የገባው እና ብዙ ህዝብ ነው ያለቀ እና ይሄን ደግሞ እርግጥ መንግስታዊ ውሳኔ ተወስኗል። መንግስታዊ ስነ ስርዓትም ይካሄዳል። ትላንት የተከበረው ኢየሩሳሌም ሐውልትም ተቋቁሟል። ግን ይሄ በቂ አይሆንም ማለት ምንድነው? ወጣቱ ትውልድ ለወደፊቱ ይሄ ነገር እንዲቀጥል ትልቅ ዝግጅት ወይም ደግሞ ትልቅ ስራ መሰራት አለበት። እርግጥ ወንድሜ አሁን ያልሽው አስናቀው መምህር አስናቀው የተናገረውን እንዳጋጣሚ አላዳመጥኩትም ዛሬ አሁን። ግን ጠለቅ ብዬ ያው ሁኔታውን ባላውቀውም የሚሰሩት ስራ ለምሳሌ አሙታት መሰዋት በእውነት እኔ ጫፍጫፉን አውቀዋለሁ። የሚሰሩትን ጥሩ የሆነ ስራ ጀምረዋል። ለወደፊቱ ለትውልድ የሚተላለፍ ስራ ነው ጀምረውት ያል መጽሐፎችም እንዲጻፉ ፊልሞችም እንዲሰሩ ወይንም ደግሞ በየትምህርት ቤቱ ይሄ ነገር በአመት አንድ ጊዜ እንኳ የእስራኤል ተማሪዎች ማንኛውም በየትምህርት ቤቱ ይሄ ጉዳይ በትምህርት በኩል እንዲማሩ ትምህርት ሚኒስቴር ወስኖ ይሄን ነገር ማንኛውም ተማሪ እንዲማር ነው። እርግጥ መቼም እንደ ለምሳሌ በጀርመን እንደሞቱት
1: አው ዳቪድ ያለን ጊዜ ሆነ ያዋጭር ስለሆነ ልክ ነህ። አው በእንደው በአዲስ አበባም ህይወታቸው ያለፋለ በአዲስ አበባ መንገድ ቀደም ሲል እንዳልነው በጅቡቲም በሌላምና አጠቃላይ ኢትዮጵያ ይሁዳን መታሰቢያ ሚል ሳይሆን የተለየ ሱዳን ብቻ ሚል አለ ሚል ተከታታይ ጥያቄ ይነሳል። ይሄን በተመለከተ ነው ያነሳው ጥያቄውን። ሌላ ጊዜ በሰፊው ነው ያይበታለን ብዬ ተስፋ አድርጋለሁ። ስላለን ነው አሁን የደረሰን ዜና በሊባኖስ የሚካሄደው ጦርነት ነጌብ ዳጋን የሃምሳ አለቃ ነጌብ ዳጋን የህይወት መስዋዕትነት መክፈሉን መከላከያ ሰራዊቱ ይፋ አድርጓል። አሁን ነፍስ ይማር ይህን ለማስታወቅ ነው። አጠራ አድርገህ ለማጠቃለያ ዳቪድ
2: የመጨረሻ ጊዜ እንደላቸው ያውቃለሁ። አዎ እኛ በማንኛውንም ስነስርዓት ስናካሄድ ከዚህ ሁልጊዜም ቢሆን በሱዳን ብቻ አይደለም። እርግጥ አብዛኛው የሞተ በሱዳን ነው፣ ግን በአዲስ አበባም በጎንደርም ብዙ የሞቱ አሉ። ወገኖቻችን የእኔ ለምሳሌ የአባቴ እናት አዲስ አበባ ነው የሞተችው ወደዚህ ለመምጣት ብላ ማለት ነው። እና ሁሎችም ነው የምናስታውሳቸው እና ነፍሳቸውን ይማረላለሁ። ሌላ ጊዜ ሰፋ ባለ ሁኔታ እንወያያለን። አመሰግናለሁ ስላደረጋችሁልኝ ግብዣ።
1: በጣም እናመሰግናለን አቶ ዳቪድ አላዛር። መልካም ቀን ይሆንልህ።
2: መልካም ቀን። አመሰግናለሁ።
1: እናመሰግናለን የተከበራችሁ አድማጮቻችን። ለቴክኒክ ባለሙያው ለኤላይ ቤንሻባት ምስጋና የደረሰው ወርቅነሽ ቴኔ። ቀን አንድ ሰዓት ላይ እንደገና እንገናኛለን። መልካም ቀን።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረን።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ዋላችሁ ህለቱ እንደ ብራን ዘመን አቆጣጣር ዮም ሽሽ ካፍ ሄት በእያር ታፍሽን ፔቫቭ እንደ አውሮፓውያን ዘመን አቆጣጣር ማይ 15 2026 እንደ ኢትዮጵያውያን ዘመን አቆጣጣር ግንቦት 7 2018 ሲሆን የቴክኒክ ባለሙያችን ሞሸ ሊክሽተን ስተነው የስቱዲዮ ተረኛ አስተናጋጆች ወርቅነሸቴና ገብርኤል በየነ ስንሆን ለሰዓቱ ስርጭታችን ያሉን ዝግጅቶች በቅድሚያ የሰዓቱ ዜና ይቀርባል። ከዜናው ቀጥሎ ስለ ወቅታዊ ጉዳዮች እንወያያለን። እንዲሁ ሳምንታዊ የኦሪት ክፍልም እንደተለመደው ሰዓቱን ጠብቆ ይቀርባል። ስርጭታችን እስኪጠናቀቅ አብራችሁን እንድትዘልቁ በአክብሮት እየጋበዝን ወደ ዜናው እናልፋለን። የሰዓቱን ዜና አዘጋጅታ ወደምታቀርብልን አዘጋጅ ወርቅነሸቴ ያልፋለው። የሰዓቱ ዜና በአዘጋጅ ወርቅነሸቴ ይቀርባል።
1: አመሰግናለሁ ገብርኤል። አርእስተ ዜና፣ በደቡብ ሊባኖስ ከሂዝቡላ ጋር በሚካሄደው ውጊያ ትናንት የህይወት መስዋዕትነት የከፈሉ የ50 አለቃ ነጌብ ዳጋን የቀብር ስነስርዓት ተፈጸመ። ለሞሳድ ድርጅት ኃላፊ ሆነው እንዲሾሙ የቀረቡት ሜጀር ጄኔራል ሮማን ጎፍማን ሹመታቸውን በመቃወም የቀረበው አቤቱታ ውድቅ እንዲሆን ከፍተኛው ፍርድ ቤት ጠየቁ ተባለ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለኢራን ብዙም ትዕግስት እንደማይኖራቸው አስጠነቀቁ። ነገ ቅዳሜ ምሽት በሚካሄደው የአውሮፓ ሀገራት አመታዊ የሙዚቃ ውድድር ኤሮቪዥን ቅደም ተከተል መሰረት እስራኤልን የወከለው የኖአ ቢታን ሚሼል የተሰኘው ሙዚቃ በሶስተኛ ቁጥር የሚቀርብ መሆኑ ተገለጸ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በደቡብ ሊባኖስ ከሂዝቦላ ድርጅት ጋር በሚካሄደው ውጊያ ትናንት የህይወት መስዋዕትነት የከፈለው የ50 አለቃ ነጌብ ዳጋን የቀብር ስነስርዓት ተፈጸመ። የ50 አለቃ ነጌብ ዳጋን የጎላኒ ክፍለ ጦር ተዋጊ የ20 ዓመት ወጣት የደኬላ አካባቢ ኗሪ ነበር። የቀብሩ ስነስርዓት ዛሬ ረፋዱ 12 ሰዓት ላይ በኤሽኮል አስተዳደር አካባቢ አቢሻሎም በተባለው መካነ መቃብር ተፈጽሟል። ጠቅላይ ሚኒስትር ቢንያሚን ናታንያሁ በ50 አለቃ ነጌብ ዳጋን መስዋዕት መክፈል እርሳቸውና ባለቤታቸው ወይዘሮ ሳራ ከመላው ህዝብ እስራኤል ጋር የተሰማቸውን ሀዘን ለ50 አለቃ ዳጋን ቤተሰቦች መላካቸውን በጻፉት መልእክት ገልጸዋል። ጠቅላይ ሚኒስትር ናታንያሁ በዚህ ከባድ ሰዓት ከወታደሩ ቤተሰቦች ጎን እንቆማለን በማለት እናም መጽናናትን በመመኘት የ50 አለቃ ነጌብ ዳጋን ሀገሩን ለመጠበቅ ሲዋጋ መስዋዕትነት የከፈለ ጀግና ነው እናደንቀዋለን ብለዋል። 50 አለቃ ዳጋን የሂዝቡላ ድርጅት ከባድ ፈንጆችን አጥምዶ በላከው ተንሳፋፊ ቁስ ራህፋን ተመቶ ህይወቱ ማለፉ ታውቋል። ነፍስ ይማር። ጠቅላይ ሚኒስትር ቢንያሚን ናታንያሁ ትናንት ምሽት ኢየሩሳሌም በተዋሃደችበት 59ኛ ዓመት ብሔራዊ መታሰቢያ በዓል ላይ የኢራን አሸባሪ መንግስት ከምንጊዜውም በላይ መዳከሙን ገለጹ። ናታንያሁ በመታሰቢያ ምሽቱ ባሰሙት ንግግር ነገሮች ሁሉ ተለውጠዋል፣ የኢራን መንግስት ከምንጊዜውም በላይ ደካማ ነው፣ እስራኤል ደግሞ ከምንጊዜውም በላይ ጠንካራ ናት ብለዋል። ናታንያሁ በጦርነት ግንባሮች ላይ ያሳየነው ጥንካሬ በአሜሪካ ከትራምፕ አስተዳደር ጋር ከመቼውም ጊዜ በላይ መቀራረብ ፈጥረዋል። ሊያጠፉን የሚፈልጉትን በሀገራቸው መሬት ውስጥ ለመደምሰስ ቁርጠኝነትን አግኝተናል። በመካከለኛው ምስራቅም ገጽታው ተቀይሯል ብለዋል። ዛሬ ኢየሩሳሌም የተዋሃደችበት 59ኛ ዓመት በታላቅ ድምቀት እየተከበረ ነው። ለሞሳድ ድርጅት ኃላፊ ሆነው እንዲሾሙ የቀረቡት ሜጀር ጄኔራል ሮማን ጎፍማን ሹመታቸውን በመቃወም የቀረበው አቤቱታ ውድቅ እንዲሆን ለከፍተኛው ፍርድ ቤት ጥያቄ አቀረቡ ተባለ። ጎፍማን በጠበቃቸው አማካኝነት ለፍርድ ቤቱ በላኩት ደብዳቤ የመንግስት ሕግ አማካሪዋ ጋሊ ባህራሚ አራ ካቀረቡት አቤቱታ በተቃራኒ ለፍርድ ቤቱ ምስክርነት እንዲሰጡ መጠራት እንዳልነበረባቸው ገልጸው የቀድሞውን የመረጃ ክፍል እንቅስቃሴ ክፍል ኃላፊ ሜጀር ጄኔራል ጊሜል ወይም በኢቭራይስት ፊደል ጊሜል ተብሎ የሚጠራውን ባለስልጣን ፊት ለፊት አግኝተው እንዳልተወያዩ ተናግረዋል። ጎፍማን ለከፍተኛው ፍርድ ቤት በአጋጽ የላኩት ደብዳቤ በሞሳድ ድርጅት ቢሮ ስለነበራቸው ስብሰባና ቆይታ በግልጽ እንደሚያስረዳ ተገልጿል። ጎፍማን በተጨማሪም የመንግስት ሕግ አማካሪዋ ጥበቃ በማድረግ ፋንታ የመከላከያ ሰራዊቱን ጄኔራል በመቃወም የምታደርገው አካሄድ የሚያሳዝን ነው ማለታቸው ታውቋል። መከላከያ ሰራዊቱ በመስራቆ ክፍል ዛሬ እስከ እኩለ ቀን ድረስ ወታደራዊ ልምምድ ማካሄዱ ተገለጸ። ሰራዊቱ 80ኛና 96ኛ ክፍለ ጦር በሚንቀሳቀሱበት የመስራቆ ድንበር ላይ ያለውን ንቃትና ዝግጁነት ለመፈተሽ እስከ እኩለ ቀን ድረስ ብርሃንና ሰዓት የተባለ አጠቃላይ ልምምድ ማካሄዱ ታውቋል። በጨው ባህር ሆቴሎችና በመስራቆ አዋሳኝ አካባቢ ሁሉ ከፍተኛ የጸጥታ ኃይሎች እንቅስቃሴ እንደነበር ተገልጿል። የሐማስ ድርጅት አቅሙን ለማጠናከር ወደ መካ መዲና የሚደረገውን የሐጅ ጉዞ አጋጣሚ ለመጠቀም ማሰቡ ተገለጸ። አሸባሪው ሐማስ ድርጅት በሃይማኖት ወይም በሰብአዊነት ሽፋን የገንዘብና የወርቅ እርዳታዎችን አሰባስቦ በተዘዋዋሪ እና በአቋራጭ መንገዶች ወደ ጋዛ ሰርጥ ለማስገባት ማቀዱን የፍልስጤም ምንጮች ገልጸዋል። በዚህ ወቅት ከፍተኛ ቁጥር ያለው የመካ ተጓዥ በድብቅ ለሐማስ ገንዘብ ያሰባስባሉ ተብሎ ይጠበቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን ብዙም ትግስት እንደሌላቸው አስጠነቀቁ ተባለ። ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ኢራን ስምምነት ላይ መድረስ እንዳለባት ገልጸዋል። ትራምፕ በተጨማሪም የኢራን የተብላላ ዩራኒየም ሊቀብሩት እንደሚችሉ ገልጸው ነገር ግን በእጃቸው ቢሰጣቸው እንደሚመርጡ ተናግረዋል። ነገ ቅዳሜ ምሽት በሚካሄደው የአውሮፓ ሀገራት አመታዊ የሙዚቃ የፍጻሜ ውድድር ኢሮቪዥን ሙዚቃዎች የሚቀርቡበት ቅደም ተከተል ተመደበ። በቅደም ተከተሉ መሰረት እስራኤልን ወክሎ የተወዳደረው የኖ አምቢታን ሚሼል የተሰኘው ሙዚቃ በሶስተኛ ቁጥር የሚቀርብ መሆኑ ተገልጿል። በፍጻሜ ውድድሩ 25 ሀገራት የሚሳተፉ ሲሆን ከመካከላቸው አራቱ ታላላቅ የሚባሉ በቀጥታ የሚወጡ ሀገራት ጀርመን፣ ብሪታንያ፣ ፈረንሳይ፣ ጣሊያንና አስተናጋጇ ኦስትሪያ መሆናቸው ተገልጿል። ውድድሩ ነገ ቅዳሜ ምሽት 10 ሰዓት ላይ በ11ኛው ቴሌቪዥን ጣቢያ በካን ቦክስ እና በካን ሬዲዮ ጣቢያዎች በቀጥታ ስርጭት እንደሚተላለፍ ታውቋል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ2 ሸቀል ከ92 አጎሮት ሲመነዘር፣ አንድ ዩሮ በ3 ሸቀል ከ40 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬ ሙቀቱ ቀንሶ ቀዝቀዝ ያለ የአየር ጸባይ አለ። ምዕራባዊ ነፋስ ይጠናከራል ተብሎ ይጠበቃል። ነገ ቅዳሜ ቅዝቃዜው እንደሚጨምርና እሁድ ደግሞ ሙቀቱ ሊጨምር እንደሚችል የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በሃይፋ 23፣ በቴል አቪቭ 24፣ በብኤርሸባ 28፣ በኢላትና አካባቢዋ 38 ዲግሪ ሴንቲግሬድ ይደርሳል። ገብርኤል፣ ዜናው አበቃ።
0: ወርቅነሽ ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ስርጭታችን ይቀጥላል። አብራችሁን ሁኑ።

0: ፍሬድ እንኳን ለኢየሩሳሌም ቀን አደረሰ።
1: እንኳን ለኢየሩሳሌም ቀን ኢየሩሳሌም በሰላም አብሮ አደረሰ ነውቀነሽ።
0: እናመሰግናለን። ያው ሙዚቃው በጣም ያው ወደ ኢየሩሳሌም ያስመጣል። ስለ ኢየሩሳሌም ነው። የኢየሩሳሌም ቀን እንግዲህ በመጀመሪያ እንዴት ነህ? ደህና ነህ ወይ? ብዙ ጊዜ አንገናኝም። እንደው ኢየሩሳሌም ቀን ስለሆነ በቀጥታ ወደ ውይይቱ ገባን።
1: ለዚህ ነው በልዩ ሁኔታ ተጠርቼ ነው የመጣው ዛሬ ማለት
0: ይሄን ቀን ለማክበር
1: እውነት
0: ነው።
1: ለአድማጮቻችን ዮም ኢየሩሳሌም ሳሚያ ወይም ደግሞ መልካም ኢየሩሳሌም ቀን ይሁንላችሁ።
0: ያው
1: እንደሚታወቀው ዮም ኢየሩሳሌም ወርቅነሽ እንግዲህ የሚከበረው ከ1968 ጀምሮ ነው። የዚህ አመቱን እንኳ ብንጨምረው 58 አመቱን ይዟል ማለት እንችላለን። ኢየሩሳሌም እንደሚታወቀው ሁሉም ሰው የሚወዳት ከተማ ናት። የሚኖርባት ብቻ ሳይሆን ወይ በአገሪቱ ያሉ ህዝብ ብቻ ሳይሆን ሩቅ ሆኖ የሚኖሩ ሰዎች የሚያልሟት፣ ሩቅ ሆኖ ያሉ ሰዎች በስሟ ብቻ የሚወዷት የሚቀድሷት ከተማ ነች። እቺን ከተማ በተመለከተ እንግዲህ እናወራለን። ወርቅነሽ፣
0: አዎ ባለሙያም ጋብዘናል እንወያያለን። አዎ እንግዲህ ኢየሩሳሌም በዓል እንደ በዓል ነው የሚቆጠረው፣ በድምቀት ነው የሚከበረው እንዳልከው በየአመቱ። አሁን ባለንበት ዘመንም እንዲሁ ደግሞ ሲታሰብ ኢየሩሳሌም ሀገርም ከተማም ብቻ አይደለችም። ያላት መንፈሳዊ ቁርኝት በጣም ሰፊ ነው። ከመላው ዓለም ከተለያዩ ሃይማኖቶች ጋር የተለያየ ሃይማኖት ያለው ሰው ኢየሩሳሌምን መርገጥ ይፈልጋል። ኢየሩሳሌም ለይሁዳውያን ለክርስትና እምነት መነሻ ናት። የእስልምና እምነት አማኞችም እንግዲህ ትልቅ አንድምታ አለው። የአላክሳ መስጊድ እዚሁ ምስራቅ ኢየሩሳሌም ኮቴል አካባቢ ኮቴል ላይ ነው እንግዲህ አላክሳ እንደሚታወቀው የሚገኘው። እና ኢየሩሳሌም ሲባል እንዳልከው ሀገር ብቻ አይደለም፣ ለእኛ እንደ ሀገርም ያው በብዙ አንድምታ እናያታለን። በተለይ ኢትዮጵያ ይሁዳውያን ገብርኤል እዚህ ጋር ተያይዘው የኢየሩሳሌም ቀን ሲነሳ አብሮ የሚነሳው ጉዳይ ምንድን ነው? ወደ እስራኤል ሀገር ሲመጡ በሱዳን በረሃ የህይወታቸው ያለፉ የኢትዮጵያ ይሁዳውያን ወገኖቻችን መታሰቢያ ቀንም በዚህ ቀን ነው። እንዲያውም ኢየሩሳሌም ቀን የደስታ ቀን ነው። ለምንድን ነው? ኢየሩሳሌም የተዋሃደችበት ቀን ነው። እንግዲህ ምስራቁና ምዕራቡ በጦርነት አንተ እንዳልከው በ1967 ዓ.ም በተካሄደው ጦርነት ይሄ ሀዘን ቀን ደግሞ ለምን የኢትዮጵያ ይሁዳውያን የሞቱበት መታሰቢያ ቀን ይካሄዳል? ሀዘን ነው የሚሉ አሉ። ግን ሁለቱ ኢየሩሳሌምና ኢትዮጵያ ይሁዳውያን ያላቸው ቁርኝት ጥልቅና ሰፊ ስለሆነ ይህን ቀን እንደመረጡት ይናገራሉ። እንግዲህ የሐውልቱ እንዲሰራ መታሰቢያው እንዲካሄድ ጥረት ያደረጉት ሰዎችና እንዲያው ለአንተ ምን ትርጉም ይሰጣል ይህ ነገር?
1: ልክ ነሽ። ኢየሩሳሌም ቅዱስ ቦታና ውስብስብ ናት። ውስብስብ የሚያደርጋት ደግሞ ወርቅነሽ፣ አንቺ እንደ ጠቀስሽው ለያህዱት ማለትም ለይሁዲ ህዝብ ለክርስትናና ስለ እስልምና እምነት ተከታዮች ቅዱስ ቦታ በመሆኗ እነዚህን እምነቶች አቻችሎ ለመያዝ ጥበብና ጥንቃቄ ስለሚያስፈልግ ኢየሩሳሌምን በደንብ አክብሮ መያዝ እንደሚያስፈልግ ይነገራል። በዚህ ልክም ስርዓት አልበኞችን ስርዓት ለማሳዝ ኃይልም ያስፈልጋል። ጥበብና ብልሃት ብቻ ሳይሆን ኢየሩሳሌምን ሉዓላዊቱን እንድትቀጥል ዋጋ ይከፈላል። ምን ያስፈልጋል ማለት ነው? ጽናት ያለው ኃይል ያስፈልጋል ማለት ነው። ውስብስብ ከተማ ናት፣ ለማስተዳደር ትከብዳለች የምትባል ከተማ ታለች በዓለም ላይ በቅድሚያ የምትጠቀሰው ኢየሩሳሌም እንደምትሆን አልጠራጠርም። ምክንያቱም ሶስት ዋና ዋና እምነቶች የሚገኙባት ለዛውም የይሁዲና የእስልምና እምነት ተከታዮች በዚህ ሰበብ የሚጋጩባት በዚህ ሰበብ ቁርሾ ለዘመናት ተሻግረው ያሉባት ከተማ በመሆኗ ኢየሩሳሌም ውስብስብ ከተማ ነው ተብላ ትጠራለች። እንግዲህ ዮም ኢየሩሳሌም ከሚያስተምረን ዋናው ነገር አንዱ ወርቅነሽ፣ ኢየሩሳሌም በካርታ ላይ ብቻ የምትታይ ከተማ አይደለችም ወይም ደግሞ እንዳልሆነች ያስተምረናል። አንዲት ከተማ አለች እዛ አካባቢ ኢየሩሳሌም የምትባል ተብሎ ካርታ ላይ አይተን የምንተዋት ከተማ አይደለችም። እና ስትይኝ ይልቅስ አንድ ህዝብ ሉዓላዊነቱን እንዴት እንደሚጠብቅበት፣ ያለፈውን ጊዜ እንዴት እንደሚያስታውስበት፣ በአሁኑ ጊዜ ያለውን ውስብስብነት እንዴት አድርጎ ለመቋቋም ዘወትር ፈተና ላይ መሆኑን እንደሚያሳይበት የምናይበት ሁኔታ ነው። አሁን ይሄ ኢየሩሳሌምን ስናከብር ማለት ነው። እንደውም አይተሽ ከሆነ ዮም ኢየሩሳሌም በሚከበር ቀን እንደዚህ አጥፍቶ ጠፊዎች በዛ አካባቢ የእኛን የይሁዲዎችን እልቀት ወይም ሞት ስለሚፈልጉ እንትን እንዳያደርጉ የሽብር ስራ እንዳያደርጉ እንዳያካሄዱ ከፍተኛ ጥንቃቄ ይደረጋል፣ ከፍተኛ ጥበቃ ይደረጋል። እንዳልሽው ደግሞ በዛው ቀን ደግሞ የኢትዮጵያ ይሁዲዎች ወደዚች ሀገር ለመምጣት ለኢየሩሳሌም ለዚች ቅድስት ሀገር የከፈሉትን ዋጋ የምንዘክርበት ቀን ነው። ይሄም ራሱ ሌላ እንትን ነው ለኢትዮጵያ ይሁዲዎች ሌላ ነገር ነው እና يوم يروسالم ليلة وركنش كم يستمر النجر عنده رقمه ثلاثة وتشين عشان نفش كتموان عند أدرجش يزش دل أدرجش يبيتو أباهورا هونش وسبسب تجرن تشكمش من ورني يستمرش وسبسب تجرن تشكم من ورني يستمر يوم يروسالم انقري ساتواواتش مالتنو أمارات سلللش من مالتنو تشاكلو منورن يجد واقع يكفلش يمتلم جبت بيك أنو يمتفتن يبت منم أمارات سلللبش نسلزي بي يروسالم يوم يروسالم سيبال كدستوى باشاقر يوم يروسالم يمياس كفلون واقع يوم يروسالم يوم يروسالم سنل ليهوديوش يميسات أون ترقوم ليتوبيا يهوديوش بتلا يميسات أون ترقوم انقديك قدمن دالنو بمقباتشن انقدا قفزنال بسفات يمنا يهونال ني كايوت كبزو بتكيتو يوم يروسالم سيكبر يوم يروسالم سيهون كتاريك عمت أطو أنز أربعة سيهون أهون يعلن بتن نواروي خونيتا ودو هلا بنوسدو اتشنا غير عند المدرج يمي كفلو تكفلو على نغروش سو هيوتون سو تولاتال بيتشا سايون اهونم يغبرلات يالچ هاغرنك بسمين اسرائيل قدم بزيناش اند تتكسو ترانتراند وتادر ل ب انتن تبلوال تسوتوال ميسو يمسلنال بسمين اسرائيل انجي لزچ هاغرنو لزچ كتما لزچ قدس بوتا نونا يوم يروشاليم ترغمو سفينا ولشالو ورقناش بانجي يتاسندو كيو ايتوبيا يهوديوچ انصار يتكفلا يالوننا لنسو يميسوطون ترغم يماشماوت يمنلو نغر انديت نمتايو ودا وسط طلق بلان
0: يوم يروشاليم هون يروشاليم يتوحدچ بتقن اندالكو قنو ياو انغدي يروشاليم بتلايي غزيات علماچن انداندي امباغنن مريوچن تفطرالچ انداني دمو دقدمو غزي سنهد ايهي اندو غلبت يالو اقم يالو سو بدغبلو ليلوچن هاغرات قني مغزات يمورر سرات ينبرون سرات يانسناي بندزي عينت اغاطاميوچ بتلايي غزي تورررچ تكفافلچ انجي يروشاليم يروشاليم نات انغدي ك3000 ك5000 بالال ياندندو سو انغدي زمانوان طام طلق رجم نو ميادرغات اندميتاوقو يسلطاني ميمنتم يمنم منشانات يروشاليم اند هاغرنات ግን ደግሞ አሁን ያው እንዳልኩት ቀደም ባል ቢስል በጠቀስኳቸው ምክንያቶች ተለያይታ ቆይታ ከ59 አመት በፊት እንደገና ስለተዋሐደች የተዋሐደችበት ቀን የኢየሩሳሌም ቀን ተብሎ ይከበራል እንጂ አንተ ባይሄው በተለይ ሰፋ አድርገህ በጠቀስካቸው ምክንያቶች እና አንድምታ ኢየሩሳሌም ጥልቅ የሆነ ትርጉም ነው ያላት እንደው አንዳንዴ እኔ ገብርኤል ሌላ ጊዜ እናወራዋለን እንጂ እኔ ኢትዮጵያ ሆኜ ኢየሩሳሌም ሲባል እንደዚህ ሀገር ላይ መሬት ላይ ሆነ ሀገር አዳያን አትመስለኝም ነበር እንዴ ከመሬት ከፍለ ያለች የተለየሽ ነገር በመሬትና በሰማይ መካከለ ያለች ነው እንደዛ አርጌ ነበር ማስባትና አንዳንዴ አሁን እዚህ ሆኜ እንዴ አሁን ኢየሩሳሌም ነው ያለው ብዬ ደንገጥላለሁ ዋ ኢየሩሳሌም ላይ ለካ ኢየሩሳሌም ነው ያለው ብዬና እንግዲህ ከዚህም እዚህ በተለየ ሁኔታ ነው የሚሰማው ብዙ ሰው ቢያስባለው ለኢትዮጵያ ወዳን ደግሞ ጧት የሚተወሰኑ ሰዎችን አነጋግሬ ነበር ተናንት መትናንት ወዲያም ሌላም ጊዜ እንደምታዩ ኢየሩሳሌም ሲባል እንደውም ቃላት የለም ይገልጻት በኢትዮጵያ ወዳን አንደበት የተለየሽናት እንግዲህ በስጋም በደም የምትጠቀስናት እንደው በመኖር የምትታይ እንጂ ኢየሩሳሌም ትርጉማም ጥልቅ ነው ለማስረዳትም ቃላት የሚገኝ አይመስለኝም ካለው ጥልቅ የሆነ መንፈሳዊነትም እንደው እንዳልከው በዘመናዊ ጥበብም ሲታያለው መቻቻል ወደ ጥንቱ ከተማ ኢራቲካስ ተዳውን ይገርማል ያለው ተቻችሎ መኖር ሁሉ በጥፎ ነገር እየተወራ ይጋደላሉ እንዲላሉ እንዲላሉ ግን አንዱ አንዱን ተሸክሞ ያለው ተቻችሎ መኖር በነግዱም በመኖሩ ተሳስሮ ያለው ተስስር ይገርማል ቃላት የሚታጣለት ነገር ነው አንዳንዴና በዛ ሁኔታ ነው እንደው በተቻለ መጠን እንገልጻለን በእንል መንገልጸው እንዳልከው እንግዲህ ባለሙያም ጋብዘናል እና ያለን ያለው ነው
1: በነገራች ላይ አንድ ነገር ልጨምርና ወደ ባለሙያው እናልፋለን ወርቅነሽ አሁን የይሁዲ ህዝብ ለዋላዊ አድርጎ ያዛት ኢየሩሳሌም የራሱ ነኝ ብሎ አሁን ገዡ ይሁዲ ነው እቺን አካባቢ የሚቆጣጣራትና የዚች ሀገር ኗሪ
0: የይሁዲ ሀገር ምናት
1: አው የይሁዲ ሀገር ምናት አብዛኛው ጣላቶቻችን ምንድነው የሚያስቡ ቺናገር ማጥፋት አይደለም የሚያስቡ ወርቅነሽ ተስፋ ይሁዲዎችን ሰዎችንን እኛን ገሸሽ አድርገው እቺን ቅድስት ከተማ የራሳቸው ማረግ ነው ስለዚህ አብዛኛው ሰው አሁን የሚመስለው ኢየሩሳሌም ከተማ ለማጥፋትችን የሃይማኖት እንትኑን እሴቱን ለማበላሸት ምናምን ይመስላል ሌላው ገዥው ሲመጣ ያንባገነኑ ማለት ነው ግን እንደኔ ሳይው ሚመስለኝ አንቺን እኔን እዚያ ካብ ያለውን ሰው እናንተ አታስፈልጉም ምናምን ብሎ ይሁዲናችሁ ብሎ አውጥቶ እችን ከተማ ግን የራሱ የማድረግ ነው። ሁሉም ሰው እችን ከተማ የራሱ አድርጎ ከፍ አድርጎ ማየት ስለሚፈልግ ከዛሬ ስንት አመታት ጀምሮ ጦርነት ይሄዳል። መንግስታት እኮ ይመጣሉ ይሄዳሉ ከተማዋ ግን አለች። መንግስታት ይሄዳሉ ይመጣዋሉ ከተማዋ አለች። እች ከተማ እንድትቀጥል እች ከተማ እንድታበብች ከተማ ከተማ ሆና በእኛ ስር በይሁዲዎች ስር እንድትኖር እኛ ደግሞ በሷ ደምቀን እንድንኖር ብዙ ዋጋ እየተከፈለ ነው። አሁን ከሁለት አመት በላይ የምናደርገው ጦርነትም ዝም ብሎ አይደለም። ከዚች ሀገር ጋር ያለው ቁርኝነት በጣም ከባድ በመሆኑ ነው። ስለዚህ ወደ እንግዳችን እናልፋለን።
0: ወርቅነሽ
1: ይሄን ካልነ ደግሞ ባለሙያ ቢነካ የተሻለ ይሆናል።
0: መልካም ኢየሩሳሌም ቀን። እንግዲህ ያው ሙዚቃ መመረጥ ነው ኢየሩሳሌምን ይመለከታል። አድማጮቻችን
1: ተጋበዙልን
0: ያው ደስ የሚል ቀን ነው። መልካም ቀን። እሺ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ በትምህርት ሚኒስቴር የተለያዩ ኃላፊነቶች ላይ ነው ያለው አቶ ማሩ አስማረ ስልክ መስመራችን ላይ ነው። ጤና ይስጥልን መምህር ማሩ አስማረ እንደምን አለ?
1: ጤና ይስጥልኝ እንደምን አላችሁ? ሰላም ናችሁ?
0: ሰላም ነን በጣም እናመሰግናለን።
2: ጊዜውን ስለሰጡን እናመሰግናለን። እንኳን ለዮም ኢየሩሳሌም አደረሰን።
1: አሜን እንኳን አብሮ አደረሰን።
0: የኢየሩሳሌም ቀን ዮም ኢየሩሳሌም እንግዲህ ኢየሩሳሌም የተዋሃደችበት ቀን ያው የተከበረ ነው ትናንትም ዛሬም። እኔ እንግዲህ ገብርኤል አንተ ነው ምለው እዚህ በፊት ስለምን ጠይቀው ያው አንተ ያልን ነው ምን ጠይቀው ይቅርታ መመርማሩ እንደ ስልጣን እንደ እድሜ አንተ ይገባዋል ያው ስለምናውቀው አንተ አዎ። እንዴት ነው ኢየሩሳሌምን ቀን የኢየሩሳሌም ነዋሪ ምን ረጅም ጊዜ ነው እንግዲህ ኢየሩሳሌም እስራኤል ሀገር እንደው እስኪ እንዴት ይስማሃል ያለህ ስሜት ስለ ኢየሩሳሌም?
1: ለኔ ያለኝ ስሜት በጣም ጥልቅ ስሜት ነው ያለኝ በእውነት በጣም ከማንም ነገር ከምንም ነገር አብልጬ የምወዳት ከተማ ነች። ይሄን ጥያቄ ብዙ ሰዎች በተለያየ ቦታ ጠይቀውኛል። እዚያውም አንድ ጊዜ ከአንድ ኢንስቲትዩት ሰራ ነበር መሆን ፎየርሽታይን የሚባል እና እዛ በስራ ምክንያት ደቡቡን ክፍል ትይዝልናለህ እና ደቡቡ ክፍል የሚጀምረው ከአሽዶድ አንስቶ እስከ ቤርሼባ ኢላት ቅርያት ሽሞን ይህንም ነበለው ቅርያት ጋት ምን የመሳሰሉትን ነበር እና ያን ጊዜ ግን ኢየሩሳሌም ወጥተህ መቀመጥ ያለብህ ደቡብ ነው ወይ ቅርያት ጋት ወይ በርሼባ ብለው ጠየቁኝ። አይ እኔ በስራና በኃላፊነት ምክንያት ኢየሩሳሌም ከተማ ላልቅም ብዬ የቀረውበትን ጊዜ አስታውሳለሁ። በጣም ነው የምወዳት ኢየሩሳሌም። እንግዲህ በእውነት እኛ የምናከብርበት ወይም ደግሞ ለእኛ ለእስራኤላውያን ልዩ ከተማ አድርጎ እግዚአብሔር የሰጠን ከተማ በመሆኗ ነው። ዘመዶቻችንና ቤተሰቦቻችን እንደምታስታውሱት ከኢትዮጵያ ከጥንት ጊዜ ጀምሮ ኢየሩሳሌም ለመግባት ህልማቸው ሆኖ ይኖር ነበር እና ሁሌ በየጊዜው የሚያለሙት ኢየሩሳሌም ለመግባት ነው። ኢየሩሳሌም መልካም ከተማ ነች። በዚህ ምክንያት በመጽሐፍ ቅዱስ ብዙ ጊዜ ብዙ የተለያዩ ስሞች አላት። በጥቂቱ መጥቀስ ያስፈልገኝ ለምሳሌ ኢየሩሳሌም፣ ጽዮን፣ የዳዊት ከተማ፣ ቅድስቲቷ ከተማ፣ አርኤል ወይም ደግሞ የእግዚአብሔር ተራራ እየተባለች ከዛ በላይ እኔ ትንሹ ነው የነካሁት።
0: አዎ ሰባ የሚሆኑ ስሞች እንዳሏት
1: ነው። በጣም ብዙ ስሞች አሏት። ይህ ሰው የሰጣት ስም ሳይሆን ከመጽሐፍ ቅዱስ እግዚአብሔር ለእስራኤላውያን ከግብጽ ከወጡ በኋላ በተሰጣቸው መጽሐፍ ውስጥ የተጻፈላት ስም ነው እና ለረጅም ጊዜ ግን ያው ከዛ በኋላ እስራኤላውያን በየቦታው ከተበታተኑ በኋላ በግዛታችን ስር አልነበረችም። እንግዲህ እንድቀጥል ከጠይቃችሁኝ ለምን እንዴት አዝናናገር ይችላል?

0: መልክ እንደውም በዛው ጥያቄ ይሁንልኝና ኢየሩሳሌምን ለይሁድ ህዝብ ያው በጃችን ስላልነበረች ከዛ በኋላ ግን ለዋላዩት ለማድረግ የሚከፈለው ዋጋ ምን ያክል ነው?
1: በጣም ጥሩ። እንግዲህ ይሄ ብዙ ጊዜ በአረቦች እጅ ወድቃ ከቆየች በኋላ በተለያዩ ግዛቶች በ1967 እንደ አውሮፓ አቆጣጠር ከተማይቱና አስተዳደሯ ተከፋፍላ ትኖር ነበር። እስከ 1967 ማለት ነው። መከፋፈል ማለት ምስራቅ ኢየሩሳሌም ምዕራቡ ኢየሩሳሌም ብቻ ነበር የኛ። ምስራቅ ኢየሩሳሌም ግን ወይም ጥንታዊ ከተማ የምንለው ኢራቲካ ብለን እንጠራዋለን በኢብራይስት የዮርዳኖስ ግዛት ነበር። በዛ በኋላ በስድስቱ ቀን ጦርነት የኛ ወታደሮች ወደ ጥንታዊቷ ከተማ ኢየሩሳሌም ገብተው ቤተ መቅደሱ የነበረበትን ጠቅላላ ዙሪያውን ከአረቦች እጅ ወሰድን ወይም ደግሞ አስለቀቅን ማለት ነው እና ወደኛ ግዛት አደረግን። እስከዛ ጊዜ እስከ 17 ዓመተ ምህረት ግን በዮርዳኖስ እና በእኛ ግማሹ በነሱ ግማሹ በእኛ ሁና ነበር የምትኖረው ማለት ነው። ባጭሩ የኢየሩሳሌምን ቀን የምናከብርበት ምክንያት ከዛ የተነሳ ነው። አንደኛ ኢየሩሳሌም ነጻ የወጣችበትንና አንድ የሆነችበትን ምስራቁ ኢየሩሳሌምን ወደኛ አድርገናል ማለት ነው አሁን። ሁለተኛ ደግሞ ወደ ቤተ መቅደሱ ቅሬት ስለተመለስን ቤተ መቅደሱ የፈረሰው እዛው ነው ውስጥ ነው ያለው ያማ አሁን በእኛ ስር ሆኗል። ሶስተኛው ደግሞ የምናከብርበት ምክንያት ኢየሩሳሌም ነጻነቷን ያወጀችበት ቀን ነው በመሆኑ ነው ማለት ነው። ማለት በ1968 ከስድስት ቀን ጦርነት በኋላ በዓሉ በትክክል መከበር ተጀመረ ማለት ነው። ይህ ማለት በእስራኤል ፓርላማ ግን እንዲጸድቅ ሆኖ ተጽፎ የጸደቀው እና የቀረበው በ1998 ነው። እስከዛ ከ1998 ጀምረን ግን በዓሉን እናከብረው ነበር። በዓሉን ስናከብር ሁለት አይነት አመለካከቶች አሉ። መንግስታዊ ህዝባዊ ስነ ስርዓት ሲኖረው በመንግስት ማለት የተለያዩ ዝግጅቶች ይደረጋል በመንግስት። ህዝባዊ ደግሞ በተለያዩ ወጣቱ፣ ትልልቅ ሰው፣ ህፃናት በተለያዩ መልኩ የተለያዩ ትርኢቶችን በማዘጋጀት በዓሉ እንዲከበር ይሆናል ማለት ነው። በትርኢቶች መካከል መንፈሳዊ የሆኑ የጸሎት መዝሙሮች፣ የደስታ ሙዚቃዎች በማድረግ ትርኢቶችን በማዘጋጀት በዚህ በመታጀብ በዓሉ ይከበራል ማለት ነው። እንግዲህ ኢየሩሳሌም እኔ እስካሁን በዚች በነበርኩበት 35 ዓመት እድሜ ውስጥ የማየው እንደዛ ነው ማለት ነው።
0: ሌላው
1: ይህን ስናከብር መርሳት የሌለብን ብዙ ጊዜ እኛ የምንወስደው ሃይማኖታዊና ብሔራዊ በዓል ብለን ነው። እንደኛ እምነት በተለይ ኢትዮጵያውያን ሌሎችም ደግሞ ከተለያየ ዓለም የመጡ ይሁዳውያን ሃይማኖታዊና ብሔራዊ በዓላችን ብለን ነው የምናከብረው። አንዳንዶቹ ምናልባት ፖለቲካዊ እይታ ወስደው በሌላ መልኩ የሚያዩ አሉ። ይህን በዓል በምናከብርበት ቀን እንደምታውቁት ማለት ምስራቁ ክፍል ጉዳይ ገና ያልተቋጨ ጉዳይ እንደምታውቁት። አዎ። እና በዚህ ምክንያት አንዳንድ ጥያቄዎች አሉ፣ ነገሮች አሉ። እንደ እግዚአብሔር እርዳታ ያም ተቋጭቶ ጠቅላላ ምስራቁ ኢየሩሳሌምም ደግሞ በእረፍትና ያለምንም ችግር በእኛ ስር ሆኖ የሚጸድቅበት ወቅት ቅርብ ነው ብዬ አምናለሁ። ግን ያለው ሁኔታና አሁን የሚከበረው እንግዲህ በኢየሩሳሌም በዓል ይሄን ይመስላል ብዬ አስባለሁ።
0: እንደው ከኢትዮጵያ ወደ እስራኤል ለመጣነ ይሁዲዎች ዮም ኢየሩሳሌም ሲባል በተለየ ሁኔታ የሚሰጠው ትርጉም ምንድን ነው?
1: አንደኛ ልብን ከልብ የመነጨ ፍቅር ስላለ ከኢትዮጵያዊ ይሁዳውያን ጋር የኢየሩሳሌም ጉዳይ ይመስለኛል። ኢየሩሳሌም ሲባል ሰው በጉጉት የሚጠብቀው ነው። ግን አንድ ነገር ላስታውስ እዚህ ጋር በኢየሩሳሌም ቀን በሱዳን የመጡ የኛ ቤተሰቦቻችን በእግራቸው መጥተው ብዙ ወገኖቻችን መንገድ ላይ በወንበዴ በበሽታ በረሃብ ሞተው የቀሩበት ቀን በዚህ ቀን አብሮ እንዲታሰብ ሆኖ ነበር። እስካሁን ድረስ እንደዚሁ ነው የሚሆነው።
2: እና ትናንት ተከብሮ አለ
1: አዎ ይሄ ነገር ትንሽ ሁለቱ የተንታተ ነገር በመሆኑ እንደኔ እኔ በትምህርት ሚኒስቴር በመለከተኝ ቦታ ጥያቄውን ያቀረብኩበት ጊዜ አለ። ሁለቱ ቀኖች ቢለያዩ ምክንያቱም የኢየሩሳሌም ቀን የደስታ ቀን ነው። ደስታን በከፍተኛ ደረጃ አገሪቱን በመውደድ ኢየሩሳሌምን ስሟን በማንሳት መልካም የሆኑ የደስታ መዝሙሮችንና ጭፈራዎችን ትርኢቶችን በማዘጋጀት የምናከብረው በዓል ሆኖ ይያለ በአንድ ወገን ደግሞ ወገኖቻችን የሞቱበት መታሰቢያ ተብሎ ያ ቀን ስለተሰጠ ሁለት ቦታ ላይ ነን ማለት ነው። አንድ ግማሽ ጎናችን ሀዘን ላይ ነው፣ ግማሽ ጎናችን ደግሞ ደስታ ላይ ነው ማለት ነው። ይሄ ነገር በቅርቡ በእውነት መስተይ ተሰጥቶት የኛ ይሁዳውያን ኢትዮጵያውያን የሞቱበት እና መታሰቢያቸው ለየት ባለ ሁኔታ የሚከበርበትና ምናስተውስበት ነገር ቢስተጣ
2: ወዛጋቢ ነው። በርግጥ ሐሳብ አው እንዲህ አይነት ሐሳብ ይነሳል። መምህር ማራሁን እንዳልከው ለምን በደስታ ቀን ለሐዘን ይታሰባል? ለሐዘን መታሰቢያ ይሆናል። ግን ደግሞ ግማሹ ወገን ደግሞ ታዲያ ኢየሩሳሌም ቀን ካላሰብንማ በዚህ ቀን ነው የኛ ቀን መሆን ያለበት። ለምሳሌ አሁን የእስራኤል የነጻነት ቀን ሲታሰብ አንዱ ቀን ቀደም ብሎ ለሀገር መስዋዕትነት የከፈሉ ወታደሮች መታሰቢያ ነው፣ የሐዘን መታሰቢያ ነው የሚሆነውና ምሽት ላይ ያው የእስራኤል የነጻነት ቀን የታወጀበት መታሰቢያ ታውጆ ወደ ደስታ ይለወጣል። እና እንደዛ አይነት አንድምታ እንዲኖረው ነው የምንፈልግ የሚሉም አሉ። አወዛጋቢ ቢሆንም ግን እንደው ቀኑ ከኢትዮጵያ ይሁዳውያን ጋር ሊገልጸው ይችላል ተብሎ ይታሰባል።
1: በጣም የኢትዮጵያውያን ጉዳይ የኢትዮጵያ ይሁዳ ቅድም እኔ መጀመሪያን ስገባ እንደጠየኩት ልዩ የሆነ ፍቅር አለን ከአያቶቻችን፣ ከጥንት ቤተሰቦቻችን፣ ከታሪክ አንጻር መልካም የሆነ ስሜት አለን። ኢየሩሳሌም አንድ ጊዜ አስታውሳለሁ፣ እኔ አዲስ ገቢ ሆኜ ቅሪያት ሽሞን የነበር የሄድኩትና እዛ በነበርንበት ጊዜ ከሁለት ሳምንት በኋላ ሰዎች መጥተው በሉ ይኸው እንግዲህ እንደፈለጋችሁት እስራኤል ሀገር ገባችሁ ብሎ ንግግር ሲያደርግ አንድ ነጭ አንድ ትልቅ አዛውንት ተነስተው አይ እኛ ገና የልባችን አልሞላም አሉ። ለምን ሲባል ሁሌ ስሜታችንና ፍላጎታችን ኢየሩሳሌምን መግባት ነው እና ኢየሩሳሌም ገና ስላልገባን አሁንም ገና ዳር ላይ ነን ብለው የተናገሩትን አስታውሳለሁ። እና በኢትዮጵያውያን ላይ በእውነት ለየት ያለ ስሜትና ፍቅር አለ። በዚህ ምክንያት ወጣቶችን አያቸዋለሁ። ትናንትም የተወሰነ ጊዜ ምንም እንኳ ተላቪቭ አገሪቷ በ1948 ቤንጎሪዮን ያወጀበትን እና አገሪቱን ትቋቋም የተናገረበትን ቦታ ለመጎብኘት በትምህርት ሚኒስቴር እዛ ቦታ ብኖርም ምሽት ስመለስ ግን ወጣቶች በአብዛኛው ብዙ ኢትዮጵያውያን ወጣቶች በበዓሉ ላይ ተሳትፎ ያደርጉ ነበር እና በጣም ደስተኛ ነኝ። በጣም መልካም የሆነ ፍቅር አላቸው። ፍቅር እንሰጣለን እኛ የእግዚአብሔር ቦታ ስለሆነች፣ የእግዚአብሔር ከተማ ስለሆነች፣ የእግዚአብሔር ልብ ስለሆነች፣ አይኑም ሁሌ እዚች ቦታ ላይ ስለሆነ እኛም ደግሞ ኢትዮጵያውያን ይሁዳውያን በተለይ ፍቅራችን በዛው ልክ ጠንካራ ሆኖ አሁንም ለሚመጣው ጊዜ በችግሯም በደስታዋም ሁሌም ተሳታፊ ሆነን እንኖራለን። ልጆቻችንና የልጆቻችን በዚህ ጉዳይ መልካም እይታና አመለካከት ይኖራቸዋል ብዬ አስባለሁ።
0: መልካም
2: በጣም ጥሩ በጣም ደስ የሚል ሁኔታ ነው የገለጽከው መምህር ማሩ አስማረ፣ በጣም እናመሰግናለን።
0: በዚህ አጋጣሚ ዮም ኢየሩሳሌም ሰሚያክ ሸባት ሻሎም
1: ዳረባ ሸባት ሻሎም
2: እናመሰግናለን። ጥሩ ገብርኤል፣ እንግዲህ ከዚህ በኋላ ደግሞ ወደ ወቅታዊ ዘገባ ባጭሩ ቢሆን ያሉትን ርዕሰ ጉዳዮች አጠር አድርጎ ለማየት እናልፋለን። እንዴት ነው የተለያዩ ርዕሰ ጉዳዮችን አዘጋጅተሃል?
0: እንሂድ ወደ አንዱ እንደው ሰፋ ያለውን አድርገን ጊዜያችን ለመጠበቅ ደግሞ እንትናለን።
2: የሳምንት የኦሪት ክፍል አለ
0: ክፍል ስላለን ወደ ፖለቲካ ልውሰድሽ እና በኋላ ሀገራዊ ጉዳይ እንዲሆን ለማድረግ እሞክራለሁ። ሰሞኑን በጣም እየተወራ ያለው እና ወደ ምርጫ ሊወስድን የሚችል ሀሳብ ነው የሀረሪ የፖለቲካ ፓርቲዎች ወርቅነሽ እነሱ የሚወክሉት ማህበረሰብ ወደ ውትድርና እንዳይዘምት የሚያደርግ ህግ ይደንገግልን፣ በቀር ወደ ምርጫ እንሄዳለን። እንዲያውም በሚቀጥለው ረቡዕ ክነሴቱን የሚበትን ሀገሪቱን ወደ ምርጫ የሚወስድ ህግ በክነሴቱ እንዲያልፍ እናደርጋለን በማለት እየዛቱ ይገኛሉ ወርቅነሽ። ይህ የሀረሪ ፓርቲዎች ውሳኔና ወደ ምርጫ የመሄድ ፍላጎት በቀጥታ ጠቅላይ ሚኒስትር ቢንያሚን ኔታንያሁን ከባድ አጣብቂኝ ውስጥ እያስገባቸው ይገኛል። ለምንድን ነው ስንል ሀሪዲዎችን ፈርተውና ወግነው የሀሪዲ ወጣቶች እንዳይዘምቱ የሚያደርገውን ህግ ቢያጸድቁ ከጥቅምት 7 ወዲህ ከፍተኛ የሆነ የወታደር እጥረት በመከላከያ ሰራዊቱ በተለያዩ ዘርፎች የሰው ኃይል እጥረት ስላለና አብዛኛው የእስራኤል ህዝብ ይሄን ከ

0: አሁን በሀገሪቱ ላይ እየታየ ባለው ነገር ጠቅላይ ሚኒስተሩን ጥፋተኛ የችግሮች ተጠያቂ ያደርጓቸዋል። ለምን ሲባሉ በአንድ ነገር ላይ መወሰን አይፈልጉም። ጋዛ ሰርጽን ከጦርነቱ በኋላ ምንድን ነው የምታደርጓት ሲባሉ መልስ የላቸውም። የፍልስጤማውያንን ግጭት በዘላቂነት ለመፍታት በሚለው ሐሳብ ላይ አንድ ቃል ትንፍስ የሚሉ ጠቅላይ ሚኒስተር አይደሉም። ወደ ተነሳንበት ሐሳብ ስንመለስ ያሪድ ወጣቶች እንዲዘምቱ ወይም እንዳይዘምቱ ውሳኔ ላይ ለመድረስ በርካታ አመታቶች ነበሯቸው። ወርቅነሽ ጠቅላይ ሚኒስተሩ ሁሉንም ነገር ጊዜ ይፍታው ይያሉ በመግፋት ዳፋውን ችግሩን ሀገር ላይ ህዝብ ላይ እንዲያርፍ ያደረጉ ነው። በዚህ የተነሳ ይወቀሳሉ ይተቻሉ። ወርቅነሽ በተለይማ ጥቅምት 7 ብዙ ነገሮችን በገደለብን ወቅት ብዙ ነገሮች ባሳጣን ዘመን ጥቅምት 7 ምን ያልገደለው ነገር አለ? ወርቅነሽ ልጆች ህፃናት ታርደዋል፣ ሴቶች ተደፍረዋል፣ ሀገሪቱ በማንም ደካማ ጠላት አትነካም ሲባል የነበረው የደህንነት ስሜት ተገፏል። ወርቅነሽ የሀገሪቱን የተሟላ ደህንነት ጥቅምት 7 ምን አድርጓል? አሳጥቷል ማለት ነው። የበርካታ ሰዎችን የፖለቲካ አቋም ብዙ ሰዎችን ለዘመናት እንደ ዛር ሰፍሮ በመያዝ የሚታወቀው ኢዲዮሎጂ ማለትም ርዕዮተ ዓለማቸው ተቀይሯል። አሁን ብዙዎች ነገሮችን ትተዋል። ወርቅነሽ ብዙዎች ተቀያይረዋል። ይህ የሆነው ከጠቅላይ ሚኒስትሩ ጀምሮ ፖለቲከኞቻችን ስለተረዱ ስለተገነዘቡ አይደለም። ወርቅነሽ ነባራዊ ሁኔታው ሁሉንም የመቀየር በፖለቲካ ስም የሚደረግ ንትርክን እንዲቀር ያስገደደ ስለመጣ ነው። ወርቅነሽ እንደሚታወቀው በእስራኤል ሰላም ጠፍቷል። ሰላም በሌለበት ሀገር የቀይ ክንፍ የግራ ክንፍ የሚባል ጨዋታ ምንም አይሰራም። ወርቅነሽ አሁን ሊሰራ የሚችለው ምንድን ነው እየተባሉ ነው የሚከሰሱት። ሀገሪቱ ከገባችበት የሰላም እጦት እንዴት ነው የምንወጣው ተብሎ አዲስ ቀዳዳ የሚፈልግ ሰው እንጂ የሚፈልግ በአሁኑ ሰዓት እኔ አቋሜ የግራ ክንፍ ነው ዳቴዎች ይዝመቱ፣ በአሁኑ ሰዓት እኔ አቋሜ የቀይ ክንፍ ነው ዳቴዎች መዝመት የለባቸውም የሚል ውገና ለሀገሪቱ አይጠቅምም። ለሀገሪቱ የሚጠቅመው አሁን ከገባችበት የሰላም እጦት ለመውጣት ሀገር የሚጠቅም ነገር እዞ የሚመጣ ቀዳዳ ተስፋ የሚያመጣ ነው። በሀገሪቱ ነባራዊ ሁኔታ የተነሳ እየተወራ ያለው የቀይ ክንፍ የግራ ክንፍ አይደለም፣ የሀገሪቱን ደህንነት ለማስቀጠል የሚዘምትና የማይዘምት ዜጋ፣ የሚዘምትና የማይዘምት የህብረተሰብ ክፍል የቱ ነው ነው እየተባለ ያለ። ጠቅላይ ሚኒስትሩ ይህን ስለሚረዱ ሀሪዲዎችን ለማቀፍ የሀገሪቱን ፍላጎት ደግሞ ለመግፋት በጣም ተቸግረው ይገኛሉ ተብሎ ወርቅነሽ ይተቻሉ ማለት ነው።
1: ባህረዲ ማህበረሰብ በኩል ያለው ወዛጋቢ ጉዳይ ገብርኤል ቀላልም አይደለም። ለአመታት የቆየ ነው፣ ለአመታት የሚዘልቅም ይመስለኛል። ይሄ እንግዲህ የፖለቲካ ጥቅም ጋር ስለተያያዘ አንዳንድ ነገሮች ፖለቲካ መሆን ከጀመሩ በኋላ ከባድ ነው የሚሆኑት። እንግዲህ መፍትሄ ይኖራል ብለን ተስፋ እናደርጋለን። ሙዚቃ ፓራሽት ተሻ ወይም የሳምንት ኦሪት ክፍል ቆየት ብሎ ይቀርባል። አክሻብ ሙዚቃ
0: እሺ ወርቅነሽ ሙዚቃ ቀን ብሽሎ

የተከበራችሁ አድማጮቻችን አሁን ደግሞ ይሳምንቱ ኦሪት ክፍል ወይም ፓራሽታ ሸባ በቄጻህ የተገኘ ይቀርባል። ቄጻህ መስመር ላይ ናቸው። እንግዲህ መግቢያውን እናስቀድምና ቄጻህ መቀጠል ይችላል።

0: መቀጠል ይችላሉ። ቄጻዬ
1: ሰላም ከወራና ከወራን ከወር ማህበረ እስራኤል ሆይ ሰላም ጠና እስቲል እንደምን ሰነበታችሁ? እነሆ ዛሬ የምንነበበው በኦሪታችን በኦሪት ዘሌዋውያን የሳምንቱ ፕራሻ በኦሪት ዘሌዋውያን በምዕራፍ 1 እስከ ምዕራፍ 6 ይነበባል። ጥቅሱና አንባቢው በትንቢተ ኢሳይያስ በምዕራፍ 43 ከቁጥር 21 ይነበባል። ከነባው በፊት የተለመደው እነሆ የሰንበት መዝሙር ይሆናል።

ከመቅ ባረክ እግዚአብሔር አምላክ እስራኤል አምላክ ለኩሉ መንፈስ ለኩሉ ዘስጋ እግዚአብሔር ስንፋስ ያላቸው ሁሉ የፈጠረ ነው ሁሉ አምላክ የስጋ ሁሉ ጌታ እግዚአብሔር የተባረከ የተቀደሰ ይሁን። እግዚአብሔር ከመገናኛው ድንኳን ውስጥ ሆኖ ሙሴን ጠርቶ እንዲህ ሲል ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ከእናንተ ማናቸው ሰው ለእግዚአብሔር መባ ሲያቀርብ መባችሁን ከእንሰሳ ወገን ከላሞች ወይም ከበጎች ታቀርባላችሁ፣ መባውንም የሚቃጠል መስዋዕት ከላሞች መንጋ ቢሆን ነውር የሌለበትን ሰባቱን ያቀርባል። በእግዚአብሔር ፊት እንዲሰምር በመገናኛው ድንኳን ደጃፍ ፊት ያቀርባዋል። እጅንም በሚቃጠለው መስዋዕት ራስ ላይ ይጭናል። ያሰሰርለት ዘንድ የሰመረ ይሆንለታል። በሬው በእግዚአብሔር ፊት ያርደዋል። የአሮን ልጆች ካህናቱ ደሙንም ያቀርባሉ። ደሙን በመገናኛው ድንኳን ደጃፍ ፊት ባለው በመሰዊያው ላይ በዙሪያው ይረጩታል። የሚቃጠለው መስዋዕት ይገፋዋል፣ በየብልቱም ይቆርጠዋል። የካህኑ የአሮን ልጆች በመሰዊያው ላይ እሳት ያነዳሉ፣ በእሳቱ ላይ እንጨት ይደረድራሉ። የአሮን ልጆች ካህናቱ የተቆረጡትን ብልቶች ራሱንም ስቡንም በመሰዊያው ላይ በእሳቱ ላይ ባለው በእንጨቱ ላይ ይረበርቡታል። የሆድ ዕቃውንና እግሮቹን ግን በውሃ ያጥባል። ካህኑ ሁሉንም የሚቃጠል መስዋዕት ቁርባን አድርጎ በእግዚአብሔር ዘንድ ጣፋጭ ሽታ እንዲሆን በመሰዊያው ላይ ያቃጥለዋል። ቁርባኑንም የሚቃጠል መስዋዕት በከበጎቹ ወይም ከፍየሎች ቢሆን ነውር የሌለበትን ተባቱን ያቀርባል። በመሰዊያው አጠገብ በሰሜን ወገን በእግዚአብሔር ፊት ያርደዋል። የአሮን ልጆች ካህናቱ ደሙንም በመሰዊያው ላይ በዙሪያው ይረጩታል፣ በየብልቱ ራሱንም ስቡንም ይቆራርጡታል። ካህኑንም በመሰዊያው ላይ በእሳቱ ላይ ባለው በእንጨቱ ላይ ይረበርበዋል። የሆድ ዕቃውንና እግሮቹን ግን በውሃ ያጥባል። ካህኑ ሁሉንም አቅርቦ በመሰዊያው ላይ ያቃጥለዋል። የሚቃጠል መስዋዕት የእሳት ቁርባን በእግዚአብሔር ዘንድ ጣፋጭ ሽታ ነው። ለእግዚአብሔር የሚቀርበውን ቁርባን የሚቃጠል መስዋዕት ከወፎች ወይም ቢሆን ቁርባኑን ከዋኖስ ወይም ከእርግብ ያቀርባል። ካህኑ ወደ መሰዊያው ያቀርበዋል፣ ራሱንም ይቆለምመዋል፣ በመሰዊያው ላይ ያቃጥለዋል። ደሙንም በመሰዊያው አጠገብ ያንጠፈጥፋል። የሆድ ዕቃውንና ከላሞቹ ጋር ለይቶ በመሰዊያው አጠገብ በምስራቅ ወገን በአመዱ ስፍራ ያቃጥለዋል፣ ይጥለዋል፣ በክንፎቹንም ይቀደዋል። ነገር ግን አይከፍለውም። ካህኑ በመሰዊያው ላይ በእሳቱ ላይ ባለው በእንጨቱ ላይ ያቃጥለዋል። የሚቃጠል መስዋዕት የእሳት ቁርባን በእግዚአብሔር ዘንድ ጣፋጭ ሽታ ነው። ምዕራፍ 2 ማናቸው ሰውም የእህል ቁርባን ለእግዚአብሔር ሲያቀርብ ቁርባኑ ከመልካም ዶቄት ይሁን፣ ዘይትም ያፈስበታል፣ ዕጣንም ይጨምርበታል፣ ወደ አሮንም ልጆች ወደ ካህናቱ ያመጣል። ከመልካም ዶቄቱና ከዘይቱ አንድ እፍኝ ሙሉ ዕጣኑን ሁሉ ወስዶ ካህኑ የእሳት ቁርባን ለእግዚአብሔር ጣፋጭ ሽታ እንዲሆን ለመታሰቢያ በመሰዊያው ላይ ያቃጥለዋል። ከእህሉንም ቁርባን የተረፈው ለአሮንና ለልጆቹ ይሆናል። ይህም ለእግዚአብሔር የተለየ ድልፈንታቸው ለካህናት የአገልግሎታቸው አሁንም ክፍለ ካህናት ነው። ለእግዚአብሔር የሚሆን የእሳት ቁርባን ቅዱስ ቅዱሳን ነው። ለካህናተ ለካህናተ አልቦሙ ክፍለ ወረሰ ለካህናተ ለካህናተ

0: ሰማያት አነ እግዚአብሔር ክፍሎሙ ለካናት ለካናት ለካናት ወይሰሰዮ በመካን ቅዱስ ለካናት ለእግዚአብሔር የሚሆን የእሳት ቁርባን ቅዱስ ቅዱሳን በእቶን የተጋገረውን የእህል ቁርባን ስታቀርብ በዘይት የተለወሰ የመልካም ደቄት ቂጣ እንጎቻ ወይም በዘይት የተቀባ ስስ ቂጣ ይሁን። ቁርባኑንም በምጣድ የተጋገረ የእህል ቁርባን ቢሆን በዘይት የተለወሰ የመልካም ደቄት ቂጣ ይሁን። ቆርሰህም ዘይት አፈስበታለህ፣ የእህል ቁርባን ነው። ቁርባኑንም በመቀቀያ የበሰለ የእህል ቁርባን ቢሆን ዘይት የገባበት ከመልካም ዶቄት የተደረገ ይሁን። ከዚህም የተደረገው የእህል ቁርባን ወደ እግዚአብሔር ታመጣዋለህ፣ ለካህኑ ይሰጣል፣ እርሱ ወደ መሠዊያው ያቀርበዋል። ካህኑ ከእህል ቁርባን መታሰቢያውን አንስቶ የእሳት ቁርባን ለእግዚአብሔር ጣፋጭ ሽታ እንዲሆን በመሠዊያው ላይ ያቃጥለዋል። ከእህሉም ቁርባን የተረፈው ለአሮንና ለልጆቹ እድል ፈንታቸው ይሆናል። ይህንም ለአገልግሎታቸው የግብረ ክህነት የተለየ ወገ ስርዓታቸው ነው። ለእግዚአብሔር የሚሆነ የእሳት ቁርባን ቅዱስ ቅዱሳን ነው። እርሾ ያለበት ነገር ማርም ለእግዚአብሔር የእሳት ቁርባን ይሆን ዘንድ አታቀርቡምና ለእግዚአብሔር። እንግዲህ ማርና የወካ ዳቦ ለቁርባን ለእሳት ለሚቃጠል ነገር አይሆንም። ማርም ለእሳት ቁርባን አይቃጠልም። ለስለት መስዋዕት እንዲሁ ይቀርባል፣ ይበላል። ለእሳት ግን ለእግዚአብሔር ሽታ ይሆን ዘንድ የወካውን ዳቦና የወካውን እንጀራ እንዲሁ የወካውን ማሩን ለእሳት ቁርባን አታቅርቡ ይላል። እግዚአብሔር የዕለት ሆነውን ያልወካውን ነው ለእግዚአብሔር ጥሩ ሽታ እንዲሆን ዘይት የገባበት ቅመም የሆነ አሁን ቅባ ዘይት የሆነበት ዕጣን የሆነበት ለእግዚአብሔር ጥሩ ሽታ እንዲሆን ያልወካውን ነው ወደ እሳት የሚቀርበው። የምታቀርቡት የእህል ቁርባን ሁሉ እርሾ አይሁንበት። እነዚህ የበኩራት ቁርባን አድርጋችሁ ለእግዚአብሔር ታቀርባላችሁ እንደ ጣፋጭ ሽታ ግን በመሠዊያው ላይ አታቀርቧቸውም፣ በእሳት አታቃጥሏቸውም። ለበጎ የድህንነት መስዋዕት ሆነው ግን ይበላሉ። እነ ዳቦ፣ እነ እንጀራ፣ እነ ማር እነዚህ አሁንም ዝም ብሎ ይበላሉ። ለእሳት ቁርባን ግን ለእግዚአብሔር አይቀርቡም ይላል። የምታቀርቧቸው የእህል ቁርባን ሁሉ በጨው ታጣፍጠዋለህ። ጨው ቃል ኪዳን እይሰምር መስዋዕት ዘንበለ ጼው እይሰምር መስዋዕት ዘንበለ ካህን ጨው ይገባበታል። ከዛም ደግሞ ካህኑ ያሰብራል። ጨው የቃል ኪዳን እግዚአብሔር በጨው የሚሆነው መስዋዕት መስመሪያ ጨው ጥጋም ቢሆን ስናጥብ ለደሙ አሁንስ ንጽህና የሚሰጥ ጨው በጨው ታሽቶ አሁንም ያነን ስጋ የተወሰነ ጊዜ ያለው ተነክሮ ያም ውሃው በጣም ሳይበዛ መጀመሪያ ይለወሳል። ከዛም በኋላ አሁንም በተለያየ እቃዎችን እየገለባበጡ ስጋውን ማጠብ ይጠበቅብናል። ይትብሉ ደም አናቀቡም ኪዳን ስጋህነ ደሙ እንዳትበሉ ብሏል። ስብም እንዳትበሉ ብለናል። ስብ የእግዚአብሔር ነው፣ ደም ደግሞ የነፍሳችሁ ማስተስሪያ ነው። ስጋህነ ደሙ እንዳትበሉ ስጋህነ እነ ነፍሱ እነ ደሙ የበላህ እነ ነፍሱ እንደበላ ይቆጠራል፣ ውሻ እንደ ውሻ ይቆጠራል ነው የሚል እና ይህ ሁሉ መጠንቀቅ አለብን። እስራኤል ረክሶ እኔ እንዳያረክስ የረከሰ እንዳትበሉ ለራሳችንም እንመገበውንም አሁን እርሙንም ደሙንም ሁለመናውን ካሽሩቱንም በደንብ አድርገን ንጽህናውን ጠብቀን ማብሰል ይኖርብናል። እንደ አሕዛብ እንዳንሆን ከአሕዛብና ከምንለየው ህዝብ ያለነ ደመነ ስጋው እንዳንበላ የረከሰ ነገር በልተን እግዚአብሔር እንዳናረክስ የአምላክ ስም እንዳናረክስ ነው። ተፈለጥ በአሕዛብ ወይ ትግበር በከመ ምግባርም ወይ ትብላ ስጋ ጥራይ ስጋ ጥሬ እንዳትበላ ከአሕዛቦች እለይበልሁ በውስተ መቃብራት መመ
1: ለማጠቃለል ይሞክሩ ጌጸሐዬ
0: ሊበሉ አሁንስ የሚጠጡ እንደነሱ እንዳትሆን እንደ ማርተኛ እንደ አለቆልየና እንደ አስማተኛ እንዲያው እንደ ጴንጤ ቆንጤም እንደማንኛው ወግ እንደለለው እንደዛ
1: ይሳየ ለማጠቃለል ይሞክሩ
0: ይላል እና እግዚአብሔር ወለዛ አንመው ወለዛ ሰማ ቃላቴው ሁሬ ማህረነ እግዚአብሔር አንድነት ደማ ያዳመጥነ አሁንም የአነበብነ የተረጎምነ አንድነት ይማረነ ሰንበት ሰላም ወሬ ሰላም ሻባት ሻሎም
1: እናመሰግናለን ሻባት ሻሎም
2: ይስተያየ ወርቅነሽ ከዚህ ቀጥለን ደሞ ሻባት የሚገባበትና የሚወጣበትን ሰዓት እንጠቁማለን በኢየሩሳሌምና አከባቢዋ 6:48 ደቂቃ ገብቶ ነገ 8:10 ይወጣል ተላቪቭና አከባቢዋ 7:13 ገብቶ ነገ 8:12 ደቂቃ ይወጣል ሃይፋና አከባቢዋ ዛሬ 7:01 ደቂቃ ገብቶ ነገ 8:13 ደቂቃ ይወጣል በርሸባና አከባቢዋ ዛሬ 7:11 ደቂቃ ገብቶ ነገ 8:10 ደቂቃ ይወጣል ኢላትና አከባቢዋ ዛሬ 7:07 ደቂቃ ገብቶ ነገ 8:05 ደቂቃ ይወጣል ወርቅነሽ
1: በጣም ጥሩ እንግዲህ ሻባት አውቀ ተወሰኑ ሰዓታት በኋላ ሻባት እንቀበላለን ገብርኤል ወየነ ደግሞ በመሽቱ ስርጭት አድማጮችን ይጠብቃል እንግዲህ ማይጠብቁ በቀጥታ ስርጭት አው
2: እንግዳ ማታከብሩ አገሮች እዛ ድረስ ቻው ማታድረሱላት አሰሩኛላችሁ ወርቅነሽ ስለነበረን ቆይታ መሰግናለሁ
1: እናመሰግናለን አንደንዴ እንዲ ነው ኢየሩሳሌም በመምጣት ደግሞ ደስ ሊል ይገባል ለዛውም ዛሬ ኢየሩሳሌም ቀናው ጥሩ እናመሰግናለን የቴክኒክ ባለሙያችን አላህ ናይዳኖፍ ነበረች አላ በጣም እናመሰግናለን ሻባት ሻሎም ላንቺም መልካም ሰንበት ይሁንላችሁ አድማጮቻችን መልካም ምሽት መልካም ቀን
2: መልካም ቀን ወልከን

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ፍለቱ እንደ ብራን ዘመን አቆጣጠር ዮም ሽሽ ካፍ ኸት በእያር ታፍሽን ፔባብ እንደ አውሮፓውያን ዘመን አቆጣጠር ማይ 15 2026 እንደ ኢትዮጵያውያን ዘመን አቆጣጠር ግንቦት 7 2018 ሲሆን የቴክኒክ ባለሙያችን አላ ነድኖም ነች። የስቱዲዮ ተረኛ አስተናጋጅ ገብርኤል በየነ ነኝ። ለሰዓቱ ስርጭታችን ያሉን ዝግጅቶች በቅድሚያ የሰዓቱ ዜና ይቀርባል። ከዜናው ቀጥሎ ስለ ወቅታዊ ጉዳዮች እንወያያለን። በደህንነቱ ዙሪያ የሚነሱ ጥያቄዎችን ለማብራራት ባልደረባችን ጥላሁን መልኬ ይኖራል። ስርጭታችን እስኪጠናቀቅ አብራችሁን እንድትዘልቁ በአክብሮት እየጋበዝን ወደ ሰዓቱ ዜና እናልፋለን። በቅድሚያም አርዕስተ ዜናዎቹን እነሆ። በሰሜን እስራኤል በመከላከያ ሰራዊት የሚገኙ አንድ ከፍተኛ ወታደራዊ ባለስልጣን የእግር ኳስና የአሳ አጥማጆችን መረብ በመጠቀም የሂዝባላን ድሮኖች መያዝ ጀምረናል ብለዋል። የገንዘብ ሚኒስተር በጣሊያን ስሞትሪች የኦስሎን ስምምነት በማፍረስ ኤቢሲ የሚባሉ ቦታዎችን በይሁዳና ሰማርያ ቀበሌ መተው አለብን ሲሉ የእስራኤል ግዛት ለማድረግ እያማተሩ ነው ተብሏል። የፊታችን ቅዳሜ ምሽት በኦስትሪያ የሚካሄደው የሪቪዥን የሙዚቃ ውድድር ፍጻሜ ይካሄዳል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቻይናም ልክ እንደ አሜሪካ ኢራን የኒውክሌር መሳሪያ ባለቤት እንድትሆን አትፈልግም ብለዋል። የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናውን እነሆ። በሰሜን እስራኤል በመከላከያ ሰራዊቱ አንድ ከፍተኛ ባለስልጣን ወታደራዊ ባለስልጣን መከላከያ ሰራዊቱ የእግር ኳስና የአሳ አጥማጆችን መረቦች በመጠቀም የሂዝባላን ድሮኖች መያዙን ተናግረዋል። ባለስልጣኑ ከደቡብ ሊባኖስ ሂዝባላ
3: ኪርያት ሽሞና ይከንሱ ለመርሃፈ ሙጋን
2: ክራት ሽሞናና አካባቢዎቹ ከጠላት አካባቢ ድሮኖች ተተኩሰዋልና ቦታ ቦታ መጠለያ ያዙ ትባላላችሁ። ባለስልጣኑ ከደቡብ ሊባኖስ ሂዝባላ ወደ ሰሜን እስራኤልና መከላከያ ሰራዊቱ አባላት የሚልካቸው ድሮኖች ከፍተኛ ጉዳት እያደረሱ መሆናቸውን ጠቅሰዋል። እስራኤል ከሂዝባላ የሚሰነዘሩ ጥቃቶችን ለመቅረፍ ቢጫ መስመር የሚባለውን የደህንነት መስመር ሁሉ ተሻግራ እያጠቃች ነው ብለዋል። ዛሬ በቀኑ ክፍለ ጊዜ የእስራኤል አየር ኃይል በደቡብ ሊባኖስ የሂዝባላ ይዞታዎች በሆኑ ቦታዎች ላይ ከፍተኛ ጥቃት አድርሷል። እስራኤል በደቡብ እስራኤል ጥቃት ለማድረሷ ቀደም ብሎ ሂዝባላ ወደ ሰሜን እስራኤል የተለያዩ አካባቢዎች የሚፈነዱ ድሮኖችን ተኩሶ ነበር። ይሁን እንጂ በሰው ላይም ሆነ በንብረት ላይ ጉዳት ማድረሱን ተደረሰን ዜና ለማወቅ ችለናል። የገንዘብ ሚኒስተር በጻልኤል ስሞትሪች በኦስሎ ስምምነት በይሁዳና ሰማርያ ቀበሌ ኤቢሲ ተብለው ስም የተሰጣቸው ቦታዎች በስምምነቱ መሰረት መቀጠል የለባቸውም ሲሉ ሐሳብ አቅርበዋል። ሜጀር ጀነራል ይስሐቅ ጌርሾን በይሁዳና ሰማርያ ቀበሌ መከላከያ ሰራዊቱ ሲመሩ የነበሩ የስሞትሪችን ንግግር የእውቀት እጥረት የመጨረሻው ንግግር መሆን አለበት ሲሉ ተችተውታል። ይስሐቅ ጌርሾን እንዲህ ሊሉ የሚችሉ ሰዎች በይሁዳና ሰማርያ ቀበሌ ያለውን ነባራዊ ሁኔታ በቅጡ የማይረዱ ናቸው። 95 ተመቶ የሚሆነው በፍልስጤም ራስ ገዝ አስተዳደር ስር የሚኖረው ህዝብ እየኖረ ያለው በኦስሎ ስምምነት መሰረት ነው። መከላከያ ሰራዊቱ በይሁዳና ሰማርያ ቀበሌ በየትኛውም አካባቢ ገብቶ ስለሚወጣ ኤቢሲ የሚባሉት ቦታዎች ሲፈርሱ እንብዛም ብዙ ለውጦች ባይታዩም እስራኤል እንደ ሀገር የኦስሎን ስምምነት ኤቢሲ ተብሎ የሚጠሩ ቦታዎች ፈረሱ ማለት ወዲያው እስራኤል ጨቋኝና አፓርታይድ የሆነች ሀገር ናት ተብሎ እንድትፈረጅና ወደ ማትወጣው ተጽዕኖ እንድትቀርብ ማድረግ ነው ሲሉ የገንዘብ ሚኒስተር በጻልኤል ስሞትሪችን ንግግር በከፍተኛ ሁኔታ ተችተውታል። የፊታችን ቅዳሜ ምሽት በአውሮፓ ሀገራት በሚካሄደው ሪቪዥን አመታዊ የሙዚቃ ውድድር ፍጻሜ ሙዚቃዎች የሚቀርቡበት ቅደም ተከተል ከወዲሁ ይፋ ሆኗል። በቅደም ተከተሉ ሰንጠረዥ መሰረት እስራኤልን ወክሎ የሚወዳደረው ኖአም ቢታን ሚሼል በሚባለው ሙዚቃው በሶስተኛ ተራ ቁጥር ላይ እንደተደለደለ ታውቋል። በውድድሩ ፍጻሜ 25 ሀገራት የሚሳተፉ ሲሆኑ ውድድሩን እስራኤል ሆኖ በቀጥታ መሳተፍ ለሚፈልጉ 11ኛው ቴሌቪዥን ጣቢያ የተለያዩ የመመልከቻ መስኮቶችን አመቻችቶ ከምሽቱ 10 ሰዓት መከታተል እንዲችሉ ለሪቪዥን አፍቃሪዎች እድሉን አመቻችቷል። በደቡብ ሊባኖስ በሂዝባላ ኃይሎች ጥቃት ደርሶበት በትናንትና ዕለት የህይወት መስዋዕትነት የከፈለው ወታደር 50 አለቃ ነጌብ ዳጋን በዛሬው ዕለት የቀብር ስነ ስርዓቱ ተፈጽሟል። ነጌብ የህመት ወጣት የነበረ ሲሆን በደቡብ እስራኤል ጋዛ ሰርጥ ጥግ ዴኬል የሚባለው ሞሻፍ ኗሪ ነበር። በቀብር ስነ ስርዓቱ የመጨረሻውን ሽኝት ለወታደሩ ለማድረግ በርካታ ሰዎች ተገንተው እንደነበር መረጃዎች ለዝግጅት ክፍላችን ደርሰውናል። ጠቅላይ ሚኒስትር ቢናሚን ናታኒያሁ በወታደሩ መሳኦት የተሰማቸውን ጥልቅ ሐዘን በሳቸውና በባለቤታቸው ሳራ ናታኒያሁና እንዲሁም በህዝብ እስራኤል ስም ገልጸዋል። መልእክታቸው የወታደሩን ቤተሰቦች የሚያጽናና እንዲሆን አመልክተው ጠቅላይ ሚኒስትሩ በእነዚህ ከባድ ቀናት ከወታደሩ ቤተሰቦች ጎን መሆናቸውን እንዲታወቅ ፈልገዋል። እንዲሁም ጠቅላይ ሚኒስትሩ ኢየሩሳሌም የተዋሃደችበትን ቀን መከበሩን አስመልክተው ሲናገሩ የኢራኑ አሸባሪ መንግስት ከየትኛውም ዘመኑ በተለየ ሁኔታ በአሁኑ ሰዓት በእጅጉ ተዳክሟል ሲሉ ገልጸዋል። ጠቅላይ ሚኒስትሩ የኢራኑ አገዛዝ የመጨረሻ ደካማ በሆነበት ወቅት እስራኤል ግን ከምን ጊዜው በላይ ጠንካራ መሆኗን ተረዱ ብለዋል። ባደረግናቸው ጦርነቶች ባሳየናቸው ጥንካሬ በታላቁ አሜሪካ ከትራምፕ መንግስት ጋር የተለየ ቅርርብነት እንዲኖረን አድርጓል። ሊያጠፉን የሚፈልጉትን ሁሉ ቤታቸው ድረስ በመሄድ እርምጃ ለመውሰድ ቆርጠን ተነስተናል ብለዋል። ለሞሳድ ድርጅት ኃላፊ ሆነው እንዲሾሙ የቀረቡት ሜጀር ጀነራል ሮማን ጎፍማን ሹመታቸውን በመቃወም የቀረበው አቤቱታ ውድቅ እንዲሆን ከፍተኛው ፍርድ ቤት ጠይቀዋል። ጎፍማን በጠበቃቸው አማካኝነት ለፍርድ ቤቱ በላኩት ደብዳቤ የመንግስት የህግ አማካሪ ጋሊ ባህራ ሚያራ ካቀረቡት አቤቱታ በተቃራኒ ለፍርድ ቤቱ ምስክርነት እንዲሰጡ መጠራት እንዳልነበረባቸው ገልጸው የቀድሞውን የመረጃ ክፍል እንቅስቃሴ ክፍል ኃላፊ ሜጀር ጀነራል ፊት ለፊት አግኝተው እንዳላወያዩ ገልጸዋል። ጎፍማን ለከፍተኛው ፍርድ ቤት በባጋጽ በላኩት ደብዳቤ በሞሳድ ድርጅት ቢሮ ስለነበሯቸው ስብሰባዎች በግልጽ እንደሚያስረዱ ተናግረዋል ተብሏል። ቅራት ያሪም ተብሎ በሚጠራው አካባቢ በተከሰተ የመኪና አደጋ በአራት ሰዎች ላይ ከባድና ቀላል ጉዳት መከሰቱ ተዘግቧል። የጉዳቱ ሰለባ ተሆኑት ሰዎች መካከል አንድ ጨቅላ ህፃን የደረሰባት ጉዳት ለህይወቷ አስጊ ነው ተብሏል። የመኪና አደጋው የተከሰተው የቤት መኪናና የህዝብ ማመላለሻ ከተማ አውቶቡስ ተጋጭተው ሲሆን አምቡላንስና የህክምና አባላት ወደ ቦታው ተጉዘው የመጀመሪያ ህክምና እርዳታ ተለገሷቸው በኋላ ለቀጣይ ህክምና ወደ ሆስፒታል መውሰዳቸው ተነግሯል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቻይና የነበራቸውን የስራ ጉብኝት አጠናቀው ወደ ሀገራቸው እንደተመለሱ ለጋዜጠኞች በሰጡት መግለጫ ቻይናም ልክ እንደ አሜሪካ ኢራን የኒውክሌር መሳሪያ ባለቤት እንድትሆን አትሻም ብለዋል። ቻይና ኢራን የኒውክሌር መሳሪያ ባለቤት መሆን እንደሌለባት የአሜሪካን አቋምና ሀሳብ እንደሚጋሩ የገለጹት ዶናልድ ትራምፕ ቻይናዎች ኢራን ሆርሙዝ ሰርጥን እንድትከፍት ይፈልጋሉ ታሉ በኋላ በአሁኑ ሰዓት ሆርሙዝ ሰርጥን የምትቆጣጠረው አሜሪካ መሆኗን አሳውቀዋል። ባሳለፍናቸው ሁለት ሳምንታት ኢራን ምንም አይነት የባህር ንግድ አላደረገችም። ይህ ማለት በአንድ ቀን ብቻ ኢራን 500 ሚሊዮን ዶላር ትከስራለች ማለት ነው። ኢራን ለመጨረሻ ጊዜ ያቀረበችውን የድርድር ሐሳብ አልተቀበሉትም ወይ ተብሎ ለቀረበላቸው ጥያቄ እያየሁት ነው ምንም አይነት ሁኔታ በምንም አይነት ሁኔታ የኒውክለር መሳሪያ የለንም ታሉ በኋላ የትኛውንም አይነት ይሁን የኒውክለር መሳሪያ የሚኖራቸው ተሆነ እና መጀመሪያ የቀረበውን የድርድር ሐሳብ ሳነብ ይሄን ታገኘው ሁሉን ነገር ውድቅ አድርገዋለሁ እስከ መጨረሻው አልከታተለውም ብለዋል። ዶናልድ ትራምፕ ኢራንን አስመልክቶ ለቀረበላቸው ጥያቄ ኢራን በሄደች በመጣች ቁጥር እሷን ለማዳመጥ ትግስቱ የለኝም ሲሉ አስጠንቅቀዋል። ፎክስ ኒውስ ከሚባለው ሚዲያ ጋር ባደረጉት ቃለ መጠይቅ ኢራን ስምምነት ላይ ተመድረስ ውጪ ሌላ አማራጭ የላትም ብለዋል። ኢራን አላት የሚባለውን የበለጸገ ዩራኒየም ልንቀብረው እንችላለን ነገር ግን የምንፈልገው በጃችን መቀበል ነው ሲሉ ፕሬዝዳንቱ ንግግራቸውን አስረግጠው ተናግረዋል። የተከበራችሁ አድማጮቻችን ለሰዓቱ የነበረን ዜና ይሄን ይመስል ነበር። አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። ስርጭታችን ይቀጥላል። አብራችሁን ሁኑም።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ከባልደረባችን ጥላሁን መልኬ ጋር ውይይት እናደርጋለን። እሱም በስልክ መስመራችን ይገኛል። ጥላሁን ሻባት ሻሎም እንደምናመሸ።
1: እንደምን ወንድም ገብርኤል መልካም ሰንበት ለአንተም ለአድማጮችም
0: ሁሉ ሰላም።
1: እግዚአብሔር ይመስገን ክብሩ ይስፋ።
0: ዛሬ ኢየሩሳሌም አንድ የሆነችበትን ቀን የምናከብርበት ቀን ነውና እንዴት ነው ዮም ኢየሩሳሌም ሰሚያ?
1: እውነት ነው የኢየሩሳሌም ቀን እውነት ነው። 59 ዓመት እኮ ጊዜው ይሮጣል። 59 ዓመት ዋነና ለአንተም ለአድማጮችም መልካም በዓል ይባላል።
0: አዎ መልካም በዓል። እንደው በዚህ እንጀምር እስኪ ጥላሁን፣ ኢየሩሳሌም አሁንም ሊከፋፈሏት ሊጠቀልሏት ጠላቶቻችን ይጥራሉ ይዋጉናል። እኛ ደግሞ 59 ዓመቷን በዛሬው ዕለት እያከበርነ በደስታ እንገኛለን። እንደው ወደፊት የሚከፈለው ዋጋ ኢየሩሳሌምን የሚፈልጉ ሰዎች ከኛ በላይ ስለሚወዷት ነው ወይስ እኛን ስለማይወዱን ነው? እስኪ ይሄን ሰፋ አድርገህ ይልንና ያው እንደለመድ ነው አንተ የደህንነት ተንታኝ አይደለ ቀላል ቀላል ጥያቄዎችን እየጠየቅኩ ወዳለው ባል።
1: እሺ ቁራጣ አስቀደመ ታፈራራ። ያው ኢየሩሳሌም የተዋሃደችበት ነው 59 ዓመት እንግዲህ አከብረናል። ካሁን በፊት ኢየሩሳሌም በሌሎች ይዞ አካባቢያችን በነበሩና ከዛ በኋላ በሰላም ስምምነት ያው ጎረቤቶች ነን እንግዲህ የምኖራቸው ሀገር እንደ ዮርዳኖስ በነዛ ቁጥጥር ይበልጥ ደግሞ የሚገርም እኔ ያለሁበት አካባቢ ሆ ምስራቅ ኢየሩሳሌም አካባቢ ነው ያለሁት። እዛ አካባቢ ያለሁበት ቦታ ራሱ በሌሎች ነበረ የሚመራው አራጊ ተጣሪዎቹ ይሁዳውያን ጭራሽ ወደዚህ ቦታ በፍጹም
0: ከዛሬ 59 ዓመት በፊት አንተ የኛ እንትን አልነበርክም ወገን አልነበርክም ቦታው።
1: እውነት ነው እውነት ነው። ይህ የምኖርበት ቦታና አካባቢ ራሱ ከዛ በኋላ ነው በተወሰኑ ምድረ በዳን የነበር ጭራሽ ማለት ይቻላል። እስራኤል ያው ቦታውን ከተቆጣጠረች በኋላ ብዙ ጊዜ ወስዷል ለቤቶችም ገንብቶ ይሁዳውያንን ወደዚህ የማስፈር ሁኔታ እና ይህ ነገር ያው ጥሩ ነው ማለት ኢየሩሳሌም ተዋሃደችበትን ቅድም ያልከው አለ። ግን ወደፊት ጠላቶቻችን ያው ኢየሩሳሌምን የማይመኛት የለም ገብርኤል። ኢየሩሳሌም ሶስቱን በጣም ጉልህ የሆኑትንና በዓለማችን በጣም በከፍተኛ በቢሊዮን የሚቆጠሩ እንግዲህ ዜጎች እምነታቸውን በክርስትና እስልምና ይሁዳ ሃይማኖትን ሶስቱም ተመሳስሎ የሚኖርባት ቦታ አልፎ አልፎ ግጭቶች ቢኖሩም አልፎ አልፎ ኢየሩሳሌም ብዙ ታሪክ አሳልፋለች። ኢየሩሳሌም ብዙ ብዙ እንዴት ነው በጣም አሰቃቂ ቢሆንም በጣም እንዴት የተፈራረቀ መጥፎም አብዛኛው እንደውም መጥፎ ማለት ይቻላል ወደ ታሪክ ወደ ኋላ ብለን ስናይ። ግን ያን ሁሉ አልፋውን ከደረሰች በደረጃ እንግዲህ ስትደርስ አሁን ባለንበት ሁኔታ ስናየው አሁንም ቢሆን የኢየሩሳሌም ሁኔታ እልባት እንዴት ነው እንደተረጋጋ ይመስል እንጂ አሁንም ቢሆን የተረጋጋ መስሎ አይታይም። እዚህ አሁን ካለንባት አሁን እንኳን እዚህ አብዛኞቹ እንግዲህ 40 ከመቶ ውጭ በላይ የሚሆኑትኝ እንዲሁም ከዛ በላይ ነው ግማሽ ለግማሽ ማለት ይቻላል እንግዲህ የሚኖሩትኝ እዚህ ኢየሩሳሌም አካባቢ በበደ ወደ ምስራቁ አካባቢ አረብ እስራኤላውያን ናቸው ካሁን በፊት ቦታ የነበሩት። አጠቃላይ ስናይ አብሮ ተመሳስሎ የመኖር ሁኔታ ቢሆን ውስጥ ግን ቅራኔ መኖሩን ይባስ ብሎ ደግሞ ከውጭ ያሉት ማለት ነው ማለት እዚሁ አካባቢያችን ያሉትና እስራኤል ኢየሩሳሌም ተቆርሳ ስምምነት ከተሄደ ከፍልስጤማውያን ጋር ፍልስጤሞች የራሳቸው ሀገር ሲኖራቸው ኢየሩሳሌምን እንደ ዋና ከተማ እንፈልጋለን እንቀበላለን በይበልጥ የምስራቁን አካባቢ እነዚህ ሶስቱ ሃይማኖት ማለት ባንክሮ የሚመለከቱ ተማር ይህን ሰናይ ከፖለቲካው ጋር እኔ አሁን ባለንበት ሁኔታ በይበልጥ ደግሞ ጥቅምት 7 የሽብር ፈጠራ ድርጊትን ካሳለፍን በኋላ ገብርኤል እንደው የኢየሩሳሌም ሁኔታና ይህን የፍልስጤም ራስ ገዛ አስተዳደር ወይም ፍልስጤም ራሳቸውን ሀገር መመስረት የሚለው እኔ እንጃ ወደ ኋላ ትንሽ የደበዘዘ መስሎ ይታየኛል። ምክንያቱም ይሁዳውያን አመለካከታቸው ከአሁን በፊት እንዲያውም መቀራረብና አዎ አብረው ይኖራሉ ዘላቂ የሆነ ሰላም የሚል አመለካከት ነበራቸው። ከጥቅም 7 ሽብር ፈጠራ ድርጊት በኋላ አመለካከታቸው ተቀይሮ ግራ የነበሩትኝ ማዕከል ላይ የነበሩትኝ ወደ ቀኝ የኢሮት አለም የመምጣትና እስራኤል ምንም ጥያቄ በሌለው መቆረስም የለባትም ደህንነቷን መጠበቅ እና ለነሱም ይህን ያህል ያን ምንየው ያለሁን ነገሮች ይቀየራሉ ወደፊት መሆኑ አይታወቅም። ያለንበት ሁኔታ ግን እነሆ በየአመቱ የምናከብረው ኢየሩሳሌም የተዋሃደችበትን ሁኔታ ብናከብርም ከፖለቲካው ጋር በተያያዘ ፖለቲከኞች ደግሞ ታውቃለህ ከዚህ አልፎ ራሱ አይደለም ኢየሩሳሌምን ቆርሶ መስጠት እንዲሁም ሌላ ቦታ ወደ ጋዛ ወደ ሊባኖስ በመሄድ ይሁዳውያንን ሰፈር መመስረት እና ይሁዳውያን ሁሉም አጠቃላይ አካባቢው የእስራኤል ክልል ነው በሚል እንግዲህ የሚያውጁበት ሁኔታም አለ እና ያንን ለፖለቲከኞችን ተወውና እኛን ግን ከዜጎች ለዜጎች እንደመሆናችን መጠን የኢየሩሳሌም ውህደት ኢየሩሳሌም ምንም እንኳን የውስጥ አባጓሮ የውስጥ አለመገረ የልብ የሆነ ቅርብ ባይኖርም ግን ተወደደን ጠላንም ያው ባለንበት ያው ተመጣጥሎ መኖር ከመሆኑ የተነሳ እኛም እነሱም አንድ ለምኖርበት ሁኔታና ያው በየአመቱ እናከብረው ሁኔታ ነው ይፈራ የነበረው ግን ምናልባት በዚህ ቀን መከበር ይፈራ የነበረው ግጭት ይፈጠር ይችላል ይበልጥ ደግሞ ሐራባይትን በተመለከተ አንዳንድ ፖለቲከኞች ወደ ላይ በመውጣት ምናልባት በዛ የጠማ ብዙ ይፈራ ነበር ከዚህ የመረጃው ክፍል ሆነ ደነቱ ክፍል ከፍተኛ ፍራም ሰርቷል የተረጋጋ እንዲሆን በሰላም ማለፉ ራሱ ትናንት የነበረው ማለት ነው የእስራኤልን ባንዲራ በመውለብለብ በያበሽ የሚከበር ከመሆኑ የተነሳ ግጭት ይፈጠራል የሚል ሁኔታ ተሰግቶ ነበር በሰላም ማለፉ ራሱ ጥሩ ነገር ነው እነሆ ያው አንተና ነፍነው ወይ ራሱ ተረጋግቶ ምንም ነገር ሳይፈጠር በሰላም አልፎ ጥሩ አየሯን እየተመገብን ኢየሩሳሌምን እንኖርባታለን
0: አዎ አዎ መልካም ጥሩ ነው ያየው በነገራችን ላይ አንድ አሁን ካልከው ነገር የሆነ ነገር ነው የራሴን እንትን ብየልለፍ ከጥቅምት 7 ወዲህ በርካታ ድሮ ከጥቅምት 7 በፊት ከጥቃቱ በፊት በርካታ ሰዎች የፍልስጤምና የእስራኤል ግጭት የማይፈታው የሚመስላቸው በፖለቲከኞች ድክመት ወይም ፖለቲከኞች ባለመፈለጋቸው ይመስላቸው ነበር አሁን ምናልባትም እንኳን ዞሮ ዞሮ መፍትሄ የሚገኘው በዲፕሎማሲ መንገድ ጠንካራ መከላከያ ኑሮህ ያነ በዲፕሎማሲ መንገድ ጠላቶችህ እንዲታረቁ አርጎ ማምጣት አቅም ቢኖረውም ቅድም እንዳልከው አብዛኛው ሰዎች እኛ ከምንረዳው ይልቅ ነባራዊ ሁኔታው ብዙ አስተምሮናል በማለት እንትኑን ቀይረዋል ይሄ የሁለት ሀገር ለሁለት ህዝቦች የሚለው ነገር መደብዘዝ ብቻ ሳይሆን በቀጣይ ለምሳሌ ሁለት ሀገር ለሁለት ሀገር ለሁለት ሀገር ለሁለት ህዝቦች ተብሎ በኋላ ነኢራንና ነሐማስ ከፍተኛ የጦር እንትናቸው ነው እዚህ ላይ ያሰፍሩ የሚችሉና ይሄ አደጋ ሊያመጣ እንደሚችል ሰዎች የተረዱ ይመስለኛል ጥላውን
1: ካለ እውነት ነው ገብሬ እንዲያውም አልደገር እኔ የሚታየኝን ልንገር በዚህ ዙሪያ እንደው ጊዜ ብዙ ጊዜያችን እዚህ ላይ ለማድረግ ይኸውልህ ይበልጥ ፖለቲካይበልጥ ወደ ብሔራዊ ምርጫ ስንቃረብ የሚነገረው ቀኙ ከሆነ የአገሪቱን ደንበር ይጠብቃል ግራው ከሆነ ደግሞ የአገሪቱን አሳልፎ ለጠላት ይሰጣል በስምን የሚባል ብዙ ወሩ ጥንት ነው ፖለቲከኞች የሚያናፍሱት ወሬ አለ ነው አሁን ባለንበት አንደኛው ክፍለ ዘመን ቅድሚያ በጣም አንተም ቅድም ጠቅሰሃል ካሁን በፊት ያሳለፍነውን ካሁን በፊት ዜጎች ለመኖር ሲባል ሰላምን ከመመኘት የተነሳ ምን አለ ለሰላም ስንል ኦኬ ተወሰነ ስምምነት ለመድረስ መቼም የምትለቀው ነገር ይኖራል በእንደዚህ አይነት ሁኔታ ለሰላም ሲባል የተወሰነ ቦታ በስምምነት የተወሰነ ቦታ ለፍልስጤማውያን ሰጠን ከዛም አልፎ ፍልስጤማውያን የራሳቸውን ሀገር አቋቁመው በእንደዚህ አይነት ሁኔታ ዘላቂ ህይወት ሁሌ ደም ከመፋሰስ የሚያስቡ ነበሩ ከጥቅምት 7 ወዲህ ግን እነዛ ሰዎች ሀሳባቸውን ቀይረው ኖ እምነት የለም ከነዚህ ሰዎች ጋር በኃይል እንጂ በፍጹም ለዚህ ትልቁ መረጃ ደግሞ በይበልጥ የተጎዱትኝ በሀገራችን የደቡብ ክፍል ደንበር ላይ የነበሩት ጋዛንና የሀገራችን የደቡብ ክፍል መስመር ላይ የነበሩትኝ አብዛኞቹ ማለት ይችላለሁ የግራ ክንፍና እነዚህ ፍልስጤማውያንን እቤታቸው ድረስ ሄደው እኮ የሚመግቡ በሽተኞችን እቤታቸው አውጥተው ወደ እስራኤል ሆስፒታል የሚያመጡ የእነሱን መገደል እነዚህ ጠላቶቻችን አረመኔነታቸውንና ወዳጆቻቸውን እንኳን ለይተው የማያው ከመሆናቸው ተነሳ እንዴ ለእነዚህ ነው እንዴት አይደል የምንጨነቀው እነዚህ ጭራሻ አሱ በርግጥ እነሱ የመገፋት ሁኔታ አለ ድርጊቱን የሚፈጽሙት ከላይ ያሉት ነው ግን ዜጎቹም ከታች ነው ተባባሪ ከመሆናቸው ተነሳ ያን ስናይ የዜጎች አመለካከት ተለውጧል ከዛ በላይ ግን ባለንበት ያለኛው ክፍለ ዘመን በቀጣይ ምናልባት ነገሩ ተረጋግቶ ወደዚህ ስምምነት እንግባ እንኳን ቢባል ገብርኤል ግራም ክፍሉ ስልጣን ላይ ወጣ የቀኙን ክፍል ስልጣን ላይ ወጣ ብታምንም ባታምን እንደኛ አመለካከት የሚሻራ የሚባል ነገር አለ የህዝብ ድምጽ ማለት ነው ኢየሩሳሌም ትቆርስ አገሪቱ የእስራኤል መሬት ተቆርሶ ለጠላት ይሰጥ የሚባል ሁኔታ ለስምምነት ሲባል የህዝብ ድምጽ ተቆጥሮና ምን ያህል የእስራኤል ህዝብ ይደግፋል አይደግፍ በእንደዚህ አይነት ሁኔታ እንጂ ስልጣን ላይ ያለው መንግስት ያን ሁን ያን የሚወስደው መስሎ አይታየኝ ይህ በጣም አወዛጋቢ ከመሆኑ የተነሳ እና ፖለቲከኞች ግን ይህንን ያው ለጊዜ ስልጣናቸው ሲሉ ቢጠቀሙበት ሁኔታ አለ ቀኙ ይመጣና በፍጹም አላደርገውም ይላል እንደውም በታሪክ ወደኋላ ዞር ካለን ቀኙ እንጂ መሬት የሚሰርግረው አይደለም ስምምነት ላይ ሲደርስ እና ሁኔታ አወዛጋቢ ነው
0: ልልፈልግ ከዚህ ላይ ጊዜ አንጥፋ እንደው ግን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሰሞኑን በቻይና የስራ ጉብኝት አድርገው ወደ ሀገራቸው ተመልሰዋል። ሁለት ነው ጥያቄ። በዚህ ጉብኝት አሜሪካ ምን ልታገኝ ትችላለች ወይስ ምን አገኘች? ቻይናስ እንደ አሜሪካ ምን ነው ልታገኝ የምትችለው በዚህ ጉብኝት ምን አገኘች? ሌላው ቻይና አሜሪካን ለመብለጥ ፉክክር የምታደርግ በመሆኗ የሁለቱ ሀገራት ግንኙነት ቅንነት የተሞላበት ከልብ ነው ተብሎ ይታሰባል ወይ ጥላሁን?
1: አይውል ውስጥ ለውስጥ ተረጣሪው እንዳለ ሆኖ ማለት ነው። ምክንያቱም አንተም እንዳልከው ሁለቱ ተፎካካሪዎቹ ናቸው። እንዲያውም አንዳንድ ታይንታኞቹ ሁኔታውን ተለክ ብለው የሚመለከቱት የሚሉትኝ ምናልባት አሜሪካ የበላይነቷን የማጣትና ቻይና ምናልባት ቀጣይዋ የአሜሪካን ቦታ የመተካት ሚሉ ቢተነብዩ ሰዎችም አሉ፣ ምሁሮቹ ናቸው። ያም ሆነ ይህ ወደዛ ከመዳችሁ በፊት ግን አሁን በምናየው ሁኔታ አሜሪካ አሁን ባለንበት ሁኔታ አሜሪካ ትንሽ በይበልጥ ደግሞ ከገባችበት ጦርነት ከኢራንም ሆነ አጠቃላይ የመካከለኛው ምስራቅ ተጨባጭ ሁኔታ ጋር ተያይዞ ማለት ነው ወደ ቻይና ፕሬዚዳንት ትራምፕ ሲሄዱ ጠንካራ እንዴት ነው አንገታቸው ቸውን ቀና ማድረግ ሳይሆን አንገታቸውን ዘግበቅ አድርገው ይሉበት ሁኔታ አለ። ምክንያቱም እነዚህ ተፎካካሪዎች ሩሲያም ሆነ ቻይና አሜሪካ የምታደርገውን ጦርነት ባንክሮ ይመለከቱታል። አሜሪካ ጠላቶቿን እንዴት ታሸንፋለች? ምን አይነትስ የጦር መረጃ ይወራቸዋል? ግን በተግባር እነዚህ ጠላቶቻችን እንዴት ነው ኃይሏ ምንድነው ይፈትናሉ። አሁን ሲያዩትኝ ባሳለፈው የተወሰኑ ወራት ጦርነት ማለት ነው ከኢራን ጋር በነበረው አሜሪካ ባሸነፈች የተጠቃችው አይደለም አሁን ስካለው ደረጃ ማለት ነው። በቀጣይም ታደርጋለች ሌላው ጥያቄ ነው። ያን ስታይ ቻይና እንዴት ነው እንዴ ነካ ምንም ነገ ከነገ በኋላ ከኢራን ጋር ይቅርታ ከአሜሪካ ጋር ወደ ኢራን ውስጥ ነው ጥብ ገባ እንዴ እቺ አሜሪካ የማሸነፉ እድሉ ይኖረኛል የማለት ሁኔታ አለ። ያን በወታደሩ ኃይል በኩል ነው። ግን ሁለቱን እንግዲህ ይበልጥ እንደውም ሁለቱ መሪዎች ተገናኝተው ውይይት ያደርጉ በሁለቱም ዘንድ ይነገር የነበረው ገብርኤል አብረን እጅና ጓንት ሆነን ከሰራን አይደለም ለቻይናና ለአሜሪካ አጠቃላይ ለዓለማችን ጥሩ ነገር ማምጣት እንችላለን። ስለዚህ መመሳሰሉ እንጂ ቅራኔ መደረ ለጎርጥ መታየቱ ጥሩ አይመጣም የማለት ነው። ምክንያቱም በውስጡ ከፍተኛ የሆነ የኢኮኖሚ ጦርነት አለ፣ ከፍተኛ የሆነ ውድድርና ፍክክርም አለ። ከዛ አንጻር ሁለቶች ትብብርነን እንደሚፈልጉ እንግዲህ ጥሩ ነገር ነው። ስለዚህ መስኮት ለተታየ የነበረው ሁኔታ የነበረውን አቀባበል ስነጥረት ስታይ በጣም በጣም ጥሩ ነገር ነው። ትልቁ ቁም ነገሩ ግን እንግዲህ ትራምፕ ይበልጥ በመከላከያ ኃይሉና የወታደር ኃይሏን አሜሪካ ከማሳየት ይበልጥ እንዴት ነው በንግዱ ዘርፍ በይበልጥ ተጠቃሚ ለመሆን ብዛት ያላቸውን የአሜሪካን ከፍተኛ ባለሀብቶች እንደ ኢላን ማስክ እና ሌሎችን ከፍተኛ ድርጅቶችን ማለት ነው ባለማችን ያሉ እነሱን የስራ አስኪያሪዎችን ባለቤቶችን አጠቃላይ አሜሪካ አለ የምትላቸውን ከፍተኛ ድርጅቶች ወደ ቦታው ከዶናልድ ትራምፕ ጋር አብረው ያቀኑበት ሁኔታ አለ ማለት በኢኮኖሚው ዘርፍ ማለት ነው በምጣኔ ሀብቱ ላይ ስምምነት ለመድረስና አብሮ ለመስራት እንግዲህ ዋናው ትኩረቱ እዛ ላይ ነው። ጓን ለጓን ጥርጣሬው እንዳለ ቢሆን ማለት ነው። አሁን ትልቁ የሚያጠያቃቸው ምንድነው? አሁን ይወል አሜሪካ አሁን ባለችበት ሁኔታ ያው ያለም እንግዲህ ወደድን ጠላንም ዓለማችንም ተሳደረው አሜሪካ ለአሜሪካ ብቻ አይደለም አሜሪካ አጠቃላይ ዓለምን እያስተዳደረች ነው ኃይሉ አላት አሁን ባለንበት ደረጃ። ያ ሲሆን አሁን ባለችበት መካከለኛው ምስራቅ ተጨባጭ ሁኔታ ደግሞ እንዴት ነው ምንም በጨረሻው የማይታወቅበት ሁኔታ አለ። ከዛ አንጻር ቻይና ኢኮኖሚዋን ይህን ጦርነቱን ወደ እየተመለከተች ማለት ኢኮኖሚዋን ያበለጸገችበትና ኢኮኖሚዋን ደግሞ እንዴት ነው በከፍተኛ ሁኔታ የተራመደበት ሁኔታ አለ። ከዛ ሁኔታ እንግዲህ አሜሪካ ባለችበት ሁኔታ የቻይናን ጥቅም ለማስጠበቅ ስትል ወደ ስምምነቱ ቻይና የምትፈልጋቸውን ነገሮች የማሟላት ሁኔታ ያስፈልጋል። ገብርኤል ውስጥ ለውስጥ እስካሁን ድረስ ይፋ አልሆነም። አሁን ዶናልድ ትራምፕ በነበራቸው ቆይታ ሲመለሱ ወደ ቤታቸው ኦኬ ምን ላይ ተደረሰ ምንድን የሚባለው ነገር እስካሁን ድረስ በግልጽ አይነገርም። ግን የቻይና ትልቁ ፍላጎቷ ቻይና ታይዋንን በእጇ ማስገባት ትፈልጋለች። እንደ ቻይና እምነት ታይዋን የቻይና ክልል እንጂ ብቻዋን መኖር የለባትም የኛ ብቻ ማለት ሁኔታ አለ። እስካሁን ድረስ ቻይና ታይዋንን በኃይል ቋራሱ ወደ ቻይና ያለማስገባት ሁኔታ አሜሪካንን ስለምትፈራና ከአሜሪካ ጋር ግጭት ይፈጠራል ብሎ ስለሚታሰብ ነው። በዚህ ዙሪያ ቻይና የምትፈልገውን ነገር እንደውም ስልጣን ላይ ያሉት የቻይናው ፕሬዝዳንት ማለት ነው ፍላጎታቸው ለተልማቸው በሳቸው ስልጣን ዘመን ታይዋንን ወደ ውስጥ የማስገባት ሁኔታ የሚባልበት ሁኔታ አለ። አሁን በስምምነት ጦርነቱ ይፈራ የነበረው ምናልባት ቻይና ባህል ከእርምጃ ከሄደች ከአሜሪካ ጋር መፋጠጥና ወደ ጦርነት መግባት የሚባለው ነገር ቀርቶ በስምምነት የሚያደርጉት ነገር ሊኖር ይችል ይሆን ማለት ቻይናም አሜሪካ የምትፈልገውን ነገር ሌሎች ጥቅማጥቅም ሰጣ ማለት ነው። ለምሳሌ አሜሪካ የምትፈልጋቸው ብዙ ነገሮች አሉ ባለማችን፣ ለምሳሌ ብዙ አካባቢያችን እንደ ካናዳ፣ ግሪንላንድ ከዛም አልፎ ኢራን ውስጥ ያለውን ሁኔታ እነዚህን አረንጓዴ መብራት የመስጠትና ልክ ጆሮ ዳባ ለበተባለት ሁኔታውን አሜሪካ እንደፈለግሽ ምታደር ከሆነ ቻይና ከፈቀደች ማለት ነው፣ ካልተቃወመች ኦኬ ተጠቀምሽ ማለት ነው። ከዛ ይበልጥ ግን እነዚህ ሀገራት ይበልጥ በንግዱ ዘርፍ ከሄድ ለምንድነው ታይዋን የምትፈለገው? ታይዋን በዓለማችን ይህንን አሁን ያለንበትን ዘመናዊ ቴክኖሎጂ በጣም አውሮፕላኑም እንዲበር በለው ቴክኖሎጂ ያለበት ዋናው ጥቃቅን ንጥረ ነገሮችን ቺፕ እንላቸዋለን እነሱን የሚያመርቱት በዓለማችን አንዱ ብሎስ ታይዋን ነች። በጣም እነዚህ ምርቶችን ደግሞ ከኢኮኖሚ አንጻር ማለት ነው ቻይና ያንን የራሴ ማለት ሁኔታ ፍላጎቱ ይኖራታል። እችን ያደገ ታይዋን በጣም ባይ ዘ ወይ ታይዋን ማለት ከእስራኤል የበለጸገችና በጣም ሀብታም ሀገር ነች። ከዛ አንጻር አሁን ያንን ሁኔታ ከጥቅም አንጻር ማለት ነው እጅና ጓንት ሆነው ከሄዱ ሁለቱ ሀገራት ተጠቃሚ መሆን እንደሚፈልጉ እንግዲህ ሁለቱም ምልክት ያሳዩበት ሁኔታ አለ። ውስጥ ለውስጥ ግን የሚሰሩት ስርዓት የማለት ሁኔታ እንግዲህ ያንን ሌላ የሚያጋጫቸውን ነገር ወደ ጎን አድርገው የሚቀራረቡበትን ሁኔታ ግን ቀደም የጠቀስኩ አሁን ከኢራን ጋር ባለው ሁኔታውን አሜሪካ ጦርነቱን አሸንፋ ኢራንን ልክ ደቡብ አሜሪካ ውስጥ እንደ ቬኔዙዌላ ለመሰሉ ሀገሮች በተወሰኑ እንኳን እንደተቆጣጠረችው ኃይሏን አሳይታ ወደ ቻይና ብትሄድ ኖሮ አሁንም ኃያሏ እኔ ነኝ አሁንም ከማን በእንደዚህ አይነት ሁኔታ እንዴት ነው ለምትጠየቀው ጥያቄ እንኳን መልስ የመስጠት ሁኔታ እንደፈለገችው መንበርከክ ሳይሆን በቅር እየተንበርከክሽ ነው ማለት አይደለም። ግን አሁን ያን ሳታደርግ ወደ ቻይና የመሄድ ሁኔታ ትንሽ ለአሜሪካ በጥሩ ጎን በጥሩ ሁኔታ እንዴት ነው ጥሩ ስሜት ላይ አይደሉ ብያስባል። ለማንኛውም አሜሪካ እንግዲህ ከቻይና ጋር ያላት አማራጭ ምንድን ነው? በቀጣይ ተመሳስሎ መሄድን እና ውስጥ ለውስጥ የግል ጥቅማቸውን ደግሞ በጋራ የሚፈቱበትን ሁኔታ ነው። ሁለቱ ሀገራት እንግዲህ በትክክል የተደረሰውን በትክክል የተነገረውን ሁኔታ አንዳንዶች ታውቃለ የሚነገሩ አሉ፣ የማይነገሩ ነገሮችም አሉ። የውስጥ ለውስጥ ስምምነትን በተመለከተ ማለት ነው። ለዚህ ደግሞ ዶናልድ ትራምፕ ለአሜሪካ ጥቅም ከተባለ ያልታሰቡና ያልተጠበቁ ነገሮችን በግ የሚስማሙበት ሁኔታ እናያለን። ወደፊት የምናየው ነው። ከወዲሁ ግን የነበረው ቆይታ በይበልጥ ደግሞ ያለንበትን ዓለም ወደ ሌላ ቦታ እንዳይገባ የማድረግ ሁኔታ በጥሩ ነገር
0: ግን ጥላሁን አሁን ከርቀት እንደስታየው ማለት ነው ኮሎኒያሊዝምን ወይም ደግሞ ይህን አንድ ሀገርን ውጦ ጨቁኖ የመያዝን ዓለም ሲጸየፍ እናያለን። በሌላ በኩል ደግሞ አሁን ወደዛ እየተመለስን አይመስልም? አንዳንድ እንደዚህ እንደ ቻይና እንደ ሩሲያ ምናምን የመሳሰሉ ሀገራት ድሮ የኛ ነበሩ አሁን እያደጉ መጥተዋል፣ ሌላ ሰው አምጥተው ጠላቶቻችን እኛን ለመጉዳት አቅም እያሳደጉ ነው በማለት ወደ እነሱ እንዲጠቀለሉ ወይም በእነሱ ግዛት ወይም በእነሱ እንትን ስር እንዲሆኑ እያደረጉ ነው። ለምሳሌ አሁን ብታይ በቅርቡ የኢራቁ ጠቅላይ ሚኒስትር የተመረጠው የኢራን ሰው እንደሆነ ይነገራል። አሁን ያልነው ነገር አለ፣ ቻይና እንትናን መያዝ ትፈልጋለች፣ ሩሲያ እንደ ዝሮ ወደ ድሮው የአውሮፓ ሀገራት እንትን የነበራቸው እነዚህ አቅም የነበራቸው አፍሪካ እንደተከፋፈሏት አሁንም እንደዛ እየተመለስ ነው ይመስላል፣ ልንመለስ ይመስላል።
1: እዛው ላይ ነን። እንዴት ስሙን ቀይሮ ይምጣ እንጂ ከድሮ ኮሎኒያሊዝምን በለው አሁን እንዳልከው ደግሞ አሁን ደግሞ ኒዮ ኮሎኒያሊዝም ብለው ደግሞ ስሙን ቀይረው ያድርጉት እንጂ ዞሮ እውነት ነው። እነዚህ ሀያል ሀገራት ዓለምን ከጥቅም ከራሳቸው ከሀገራቸው ጥቅም ጋር በተያያዘ ዓለምን መከፋፈል አስቀድሞ አድርገውታል እኮ ገብርኤል፣ አድርገውታል። እየሆነ እኮ እያየነው ነው እኮ። ለምሳሌ ቻይና አጠቃላይ አፍሪካ ውስጥ ሙሉ በሙሉ ገብታለች ማለት ይቻላል አይደል እንዴ? ራሻም ደግሞ የምትፈልጋቸው ለምሳሌ ከዩክሬን ጋር በምታደርገው ጦርነት ከግል ጥቅሟ ጋር በተያያዘ ያው ከአሁን በፊት የአካሌ ነበረችና አሁንም የአካሌ እንደመሆኗ መጠን በሰላም ካልሆነ በጉልበት ወደ እጅ አስገባለሁ። አሜሪካም ደግሞ አሜሪካ አሁን ከራሷ ድንበር አልፋ በዓለማችን የፈለገችውን ነገር አራጊ ፈጣሪዋ እሷ ነች። ቅድም ያልከው ነገር አለ። አሁን በኢራቅ እንዲያውም ከአሜሪካ ጀርባ ዋለችበት ነው የሚባል አሁን ለሚመረጠው አዲስ ምንድን ነው ለራሳቸው ጥቅም አንድ ሀገር ከሩቁና ማለት ነው አሜሪካ ከራሷ ከእሷ ጋር አብሮ የሚሄድ መሪውን ኢራን ውስጥ አሁን ማድረግ የሚፈልጉትም እኮ ይህን ነው። የራሳቸውንና እሺ የሚልና የአሜሪካ ታዛዥ የሆነ መሪ ቦታው እንዲቀመጥና የአሜሪካ አገልጋይ እንዲሁ ምን ማለት ነው በጃዙር ከተወሰኑ አስርት ዓመታት በፊት በገሃድ በግልጽ ያደርጉት የነበረውን ቅኝ ግዛትን ብለው በተዘዋዋሪ ግን ስርዓቱን እያስቀጠሉት እንዲሁም የከፋ ኮሎኒያሊዝምና ኒዮኮሎኒያሊዝም የሚለየው ምንድን ነው? ድሮ ከአጠገብ ሆነህ ነበር አንተ ነገሮችን ከቅርብ እንትን የምትለው። የአሁኑ ኒዮኮሎኒያሊዝም ግን ሩቅ ሆነህ ነው፣ ከቤት ሆነህ ነው እንደፈለ በኢኮኖሚ ልትቀጥለው ትችላለህ፣ ወታደር ትልካለህ እንደፈለ እና አልተቀየረም። አሁን ሀይል ያላቸው ሀገራት እንዲያውም የሚፈራው ምንድን ነው? ወደ በቀጣይ እነዚህ ሀያል ሀገር እንደ ሩሲያ፣ ቻይና፣ አሜሪካና ሌሎቹ ተጨምረው አለምነት እንደገና ቀደም እንዳልከው ካሁን በፊት ከተወሰኑ አመታት በፊት ማለት ነው እንግዲህ ከቶ 10 አመታት በፊት ዶ ወደ አፍሪካ ሲገቡ የአውሮፓ ሀገር መሪዎች ከውጭ ተመካክረው የተወሰኑ ስብሰባ አድርገው አፍሪካ እንዴት እንካፈል እንዴት ማን ለማን ይገባል ልክ እንደተቀራመቱ አድርገን እንደ ቅርጫት ስጋ ማለት ነው እንግዲህ ልክ እንደዛ ሆነ እነዚያ ያያል ሀገራት በቀጣይ አለምነት የራሳቸው ከዚህ ወደዚህ የኔ ማለት እንደዛ የመከፋፈል ይፈጠራል የሚል ስጋት ማለት ምን ማለት ፈልጌ ነው የተረሳ አይደለም አሁንም ያለና የሚሰራበት ሁኔታ ነው ያው ገንዘብ ካለ ኃይል ካለ ሀብታም ነህና እንደዚህ አይነት ሁኔታ ዓለም ለመቆራረጥ የሚሞክሩት ሁኔታ አለ ምንም እንኳን ውስጥ ለውስጥ ደግሞ ፍክክሩ ስላለ እርስ በርሳቸው ሲጋጩ ከጥቅማንስ ቢታይም
0: ሌላው አሜሪካና ኢራን እያደረጉት ያለው ድርድር አመዛኝነቱ በአፈሙዝ ወደ ሆርሙዝ ወይስ በድርድር ወደ ሰላም የት ነው እያመዘነ ያለው
1: ያውል ለአሜሪካ መንግስት ሁለት አማራጭ አሉ። አሁን ባለንበት ሁኔታ ገብርኤል ሁለት አማራጮች አሉት። አንደኛው ያቆመው ጦርነት ወደ ጦርነቱን ማደፍና ወደ ጦርነት መግባት። ይሄ አንዱ አማራጭ ነው። ትግስት ያለቀ በቃ መሪዎቹ ጭራሽ በይበልጥ ደግሞ አንደኛ ክልል ሁለተኛ ክልል ሶስተኛ በየለያቸው አንድ ትራምፕ በኢራን ያሉትን መሪዎችን የመጀመሪያው ዙር ሁለተኛው ዙር ሶስት ማለት በይበልጥ አንደኛውና ሁለተኛው ጠለቅ ብለው ውሳኔ ላይ የሚያስተላልፉትና ተጽዕኖ የሚያሳድሩት ጭራሽ ደካሞችና ስምምነት የማይፈልጉ ናቸው ማለት ሁኔታ ማለት ፍራቱ ጥሩ እንዳልሆነና ወደ ሰላም እንደማይሄድ ያ ማለት ምናልባት አሜሪካ አንደኛው አማራጯ ወደ ጦርነት የመግባት አንዱ ነው። ሁለተኛው ደግሞ አሁን በፊት የጀመሩትና ወዲያውኑ ያፈረሱት ማለት ነው የሆርሙዝን ባህር ወሽመጥ ማለት ያን ቦታ በኃይል አሜሪካ ተቆጣጥራ እንዲከፈትና እንዲዘጋ የማድረጉ ሁኔታ ማለት ኢራን ሉዓላዊነቱን ወስዳ ኢራን እንደፈለገችው አዛዥ አረጊ ፈጣሪ እንዳትሆንና ልክ አሜሪካ መጀመሪያ ካልታስተውሳለ እንደው ወደ ከፍተኛ ጦርነት ይገባል ተብሎ ተፈርቶ የነበረው አሜሪካ ቦታውን እኔ እቆጣጥራለሁ ማን እንደሚገባ ማን እንደሚወጣ ያንን አሁን ይሄንን አቁማው ያለው ሁኔታ ወደዚህ ውሳኔ ተመለስ ሲሆን ምን ማለት ነው ባጭር አማርኛ ያም ወደ ጦርነት ውስጥ ተገባ ማለት። ስለዚህ ሁለት አማራጮች አላት። አንደኛው ወደ ጦርነት ጠቅልሎ ምንም ጥያቄ በሌለው ወደ ጦርነት የመግባት ሁኔታ። ሁለተኛው ደግሞ ኦኬ ጦርነቱን በራሳቸው ግዜ ተጀመሩት ኢራን ምናልባት አሜሪካ በምትወስደው ውሳኔ ማለት ነው ማለት ይሄው ባህር ወሽመጥ ማንንም የማንንም የባህር የንግድ መርከብ ኢራን መጉዳት የለባትም ከተጎዳ እኔ አጠፋ እርምጃ ወስዳለሁ ብላ ካስጠነቀቀች በኋላ በእንደዚህ አይነት ሁኔታ አራጊ ፈጣሪ የሞር ሁኔታ ሳስበው ይኸውልህ ኢራን እኮ አሁን እንዲያውም አንገታቸውን ቀና አድርገው አሜሪካን ጭራሽ ከመፍራት ወደ ኋላ ብለው እንደፈለጉ እንዲያውም የሚለመኑት እነሱ ናቸው እየዛቱ ያሉ እነሱ ናቸው። ተመልከት ከሁለት ወር በላይ ጦርነት እንግዲህ ካሳለፍን በኋላ ማለት ነው እንዲያውም አንዳንድ መረጃዎች በይበልጥ ደግሞ በአሜሪካ ሲአይኤ እንደሚጠቁመው ከሆነ ኢራን እስካሁን በተወሰደባት እርምጃ 70% የሚሆነው የጦር ኃይሉ አሁንም እንዳለ እንደገና የገነባችበት ሁኔታ እንዳለ የሆርሙዝ ባህር ወሽመጥና አካባቢው ብዛት ያላቸው ዋሻዎች ብዛት ያላቸው እንዴት ነው ጠላት መርከቦችን ለመጉዳት እዛ አካባቢ የተጠመዱ የጦር መሰል 90% የሚሆነው ኃይሏ እዛ አካባቢ እንደገነባች እንዳለና መጉዳት እንደምትችልም ይሄንን ሲአይኤ ነው እንግዲህ ይፋ የሚያደርገው። ማለት ኢራን ተዳከመች ተጎዳች እንላለን እንጂ እንደገና ብትጎዳም ኃይሏን ያጠናከረችበት ሁኔታ አለ። ምን ማለት ነው ለክፉ ጊዜም ለጦርነት የተዘጋጀች ሁኔታ አለ። ይሄን ደግሞ አሜሪካ ግጥም ማድረጋት አቃለች። አሁን እንዲያውም አሁን ያዝነውን ሳምንት መጨረሻ ከቻይና ጉብኝት ከተመለሱ በኋላ ትራምፕ ባጭር ውሳኔ ላይ ደርሳሉ ሳናስም ወደ ጦርነት ውስጥ ልንገባ እንችላለን የሚል ስጋትና እንደዚህ አይነት ዜናዎች ይናፈሱ ነበር። ምናልባት ዶናልድ ትራምፕ እንግዲህ ሁኔታውን ካዩ በኋላ ያው በጸባይ ወደ ዲፕሎማሲ ነገሩን ለማረጋጋትና የተኩስ አቁም ተብሎ ወደ ሰላም የማለት ሁኔታ ስናየው ፍሬ ያሳየ መስሎ አይታይም። ስለዚህ አማራጫቸው ከሌለ ወደ ጦርነት የመግባት ሁኔታ እንግዲህ አይቀሬ ነው። እንግዲህ በሁሉም ዘንድ ያን ነው ታስቦበት ያለው። በኢራን በኩል ደግሞ ያው እንዳልኩ ኃይሏን ያጠናከረችበት ሁኔታ አለ። ምንም እንኳን ኢራን በየቀኑ አሁን ባለችበት ተጨባጭ ሁኔታ ኢኮኖሚዋ በከፍተኛ ሁኔታ እየተጎሳቆለ ነው ገብርኤል፣ ግማሽ ቢሊዮን ዶላር ማለት ነው እንግዲህ ተመልከት። ይሄ በጣም በጣም በየቀኑ የምታጣው ማለት ነው። በርግጥ አሜሪካም እንዲሁ አሜሪካም አሁን ይህን ጦርነት ልታቆም እና ወደ ጦርነቱ እንዴት ነው ኃይሏን ሙሉ በሙሉ ያለመግባት ሁኔታ ወድ አይደለም በቤቷ ከፍተኛ የሆነ ማለት ዶናልድ ትራምፕ እቤታቸው ራሱ ከፍተኛ የሆነ ችግር አለባቸው። እስካሁን ድረስ በተካሄደው ጦርነት ወደ 29 ቢሊዮን ዶላር አሜሪካ ወጪ አድርጋለች። በኢኮኖሚዋ በኩል ከሄድን ገብርኤል ኢኮኖሚዋን ከሄድን ወደ ሰላም እደዋ ማለት ነው አሜሪካ ኮዳ አለባት ታግራስ ኮዳ አለባት ሀብታም ሀገር ትሆን እንጂ ወደ 39 ትሪሊዮን ዶላር ከነበረው እዳዋ የበለጠ እንግዲህ እዳዋ 30 ትሪሊዮን ዶላር ደርሷል። ተመልከት፣ ብዙ ነው። እንደገና ይሄ ሰው የስራ አጥን በተመለከተ የኢኮኖሚ ግሽበትን በተመለከተ እሳቸው ወደ ስልጣን ሲመጡ እኮ ዶናልድ ትራምፕ ጦርነትን አቆማለሁ፣ የስራ አጥን ቁጥር ቀንሳለሁ፣ ብዙ ይሄን የኢኮኖሚ ግሽበቱን ሁሉ ቀንሳለሁ። በእሳቸው ጊዜ እሳቸው ስልጣን ከመጣቸው በፊት የነበረው 3.8% ወጅ ነበረ። ይቅርታ 3.3% ነበር። አሁን 3.8 ደርሷል። ተመልከት፣ ጨመረ ማለት ኢኮኖሚው ጥሩ ቦታ ላይ አይደለም። የነዳጅ ምርት ዋጋ ነዳጅ ውሽያጩ ማለት ነው አሜሪካ ውስጥ 50% ወጅ ጭማሪ አድርጓል። ቀጥሎ ውድነት ውስጥ ገብቷል።
0: ይሄ እንዳለ ሆኖ ጥላሁን ሆርሙዝ ሰርጥ በመዘጋቱ ጉዳት እየደረሰባቸው ያለው ሀገራት ጦርነቱ የሚቀጥል ተሆነ አሁንም በአሜሪካ ላይ ተጽዕኖ አያሳድሩም ወይ?
1: ያው እነሱ ናቸው። እነሱ አሁን ልክ ጥሩ ብለሃለኝ። አሁን ትል እቤት ካለው ችግር ውጭ ዶናልድ ትራምፕ ከውጭ ያሉትኝ ለምሳሌ ከዛው ሳንርቅ እዛው አካባቢ ያሉት ለምሳሌ ባለፈው ዶናልድ ትራምፕ እንደውም እርምጃ ለመውሰድ መጨረሻው ውሳኔ ደርሰው እያለ ማለት ነው ከሳውዲ አረቢያ በተደወለ ስልክ ማለት ነው ሳውዲ አረቢያ እና በመሬነት ሳውዲ አረቢያ እና ሌሎች አረብ ሀገራት አሜሪዎት እና ሌሎችም አይ የምትወስዱት እርምጃ እንደዚህ ካገረሸ ልንጎዳ እንችላለን፣ ያው የነዳጅ ዋጋ ንረት ምን በለው አጠቃላይ እንጎዳለን፣ ስለዚህ ባታደርጉት የሚል ጥያቄ ተጠይቀው ነው ዶናልድ ትራምፕ ያቆሙት። ያ ብቻ አይደለም፣ ሌሎች ሀገራት ለምሳሌ ወደ ጃፓን ነን፣ ጃፓን ተጠቃሚ ናት ከኢራን በሚወጣ ናፍጣ። በአንዳንድ ፋብሪካዎች እንደውም ብዛት ባለው ሁኔታ በዚህ በነዳጅ ምርት በናፍጣ የሚሰሩ ፋብሪካዎች ከስራ ከማምረት ያቆሙበት ሁኔታ አለ። ህንድ ውስጥ ከሄደን መኪና ዜጎች መኪናቸውን እንዳያሽከረክሩና በሌላ በባቡርም ሆነ በሌላ እያንዳንዱ መኪና ከማሽከርከር እንዲቆጠብ መንግስት ውሳኔ የደረሰበት ሁኔታ አለ። አፍሪካ እና ኤስያ ውስጥ ከሄድንማ መብላት ራሱ ለመብላት ምግብ አገር ቤት አቃለ በናንባለ በናፍጣ በኩራዝ
0: ወደዛ እየወረድን ነው
1: እኮ ያን ስናይ ሶስተኛውን ዓለም ከሄድን ጭራሽ ምግብ እንኳን አብሱ ለመብላት እንግዲህ የምቸገር ሁኔታ። ወደ አደጉት ሀገራት ስንሄድ ደግሞ መኪና ማሽከርከርን በዛ ከመሙላት ከእጥረቱ የተነሳ የተገደዱበት ምን ማለት ነው። እነዚህ ሀገራትም እባካችሁ ይህን ነገር አታደርጉት። ምክንያቱም እነሱ የሚያዩትኝ አሜሪካ አሸነፈች፣ ኢራን አሸነፈች፣ እነዚህ ሀገራት ፍጹም ምንም ትዝ የሚላቸው ነገር የለም። እነሱ የሚያዩት በየቀኑ የደረሱበት ሁኔታ ነው። ጨለማ ውስጥ ከገቡ የመብራት አገልግሎት ከሌለ ያን ነው የሚያዩ። ስለዚህ አሜሪካ ከምትወስደው እርምጃ እንድትቆጠብ አሜሪካናው እነዚህ ነገሮች ተደምረው ነው አይ እንግዲህ የራሴን ጥቅም ብቻ ልይ ብላ ወደ ጦርነቱ ትገባ ከሆነ እንግዲህ አይታወቅም። ያ ጦርነት ደግሞ ምን አይነት ውጤት ሊያመጣ ይችላል? ይሄ ደግሞ ራሱን የቻለ ጥያቄ ነው። እንደውም እኔ በተጋጋሚ እንደምጠቁም ገብርኤል አሜሪካ ይህንን ጦርነት ስትጀምር ከጥቅም ጋር የተያዘ ከመሆኑ የተነሳ እስከ መጨረሻው ትሄዳለች። ይህን ያህል ገንዘብ ወጪ አድርጋ
0: አንተ ወልቀ እንደዛ ነው ምትል ይህን ያክል ወጪ የምታደርገው ዝም ብሎ አሳይቶ ለመመለስ አለ የማውጣት ፍላጎት የለባትም። ዞሮ ዞሮ በመካከለኛው ምስራቅና በኢራን ላይ የሆነ ነገር እጇን አስገብታ ለበርካታ ዘመናት ማሳየት የምትፈልገውን ሀገር አለ ብለህ ትጠቁመናለህ ሁልቀን
1: እኮ እኮ ምክንያቱም የውል ገብርኤል አሜሪካ ምንድን ነው ሀያልነቷን ማሳየት አለባት። ኢራንን አሸነፈች ወይም ደግሞ ኢራንን የፈለገችውን ነገር አደረገች ማለት እኮ በእጅ አዙር ቻይናንና ሩሲያን አሸነፈች ማለት እኮ ነው ገብርኤል። ያ እኮ ነው ትልቁ ሚስጥር እኮ እሱ ነው። ምክንያቱም አሁን ባለችበት ደረጃ አሁን ለእሷ ጥሩ አይደለም። ቻይናም የመናቅ ሁኔታ፣ ሩሲያም እንዲሁ፣ ከዛም አልፎ ሌሎችም እንደነ ሰሜን ኮሪያና ሌሎች ሀገራትም ሌላው የአውሮፓ ሀገራትም ጨምሮ ይህን ጦርነት በተመለከተ የኛ አይደለም ያን አይመስለንም ስለ የዶናልድ ትራምፕ ተቃዋሚዎች ናቸው ግን አሜሪካ የበላይነት ብታሳይና ያን ቦታ ተቆጣጥራ ኦኬ የመካከለኛው ምስራቅ እንግዲህ አጠቃላይ ይህንን የነዳጅ ምርት አጠቃላይ በእጅ አለ ካለች ግን እነዚህ ሀገሮች ከአሜሪካ ነው ነገ የሚመጻደቁትኝ፣ ከአሜሪካ ነው ነገ የሚገዙትኝ። ስለዚህ ይህን እድል ለምን አሳልፋ ትሰጣለች? አሁን ባለችበት ሁኔታ እኮ ጦርነቱን እያሸነፈች አይደለም። ይህን ያህል ገንዘብ ወጪ አድርጋ በእንደዚህ አይነት ሁኔታ ከተፈጸመ ለራሷ ለአሜሪካ ራሱ በጣም መጥፎ ደረጃ አንደኛ ለክብሯ ለማንነቷ ገብቷል። የመዋረድ ምልክትን የመሸነፍ ምልክትም ነው። ስለዚህ ጥቅሙንም ጨምሮ ማንነትንም ከመደብ ከክብሩ ሀገር አጠቃላይ

0: ነገር ሂዝባላ ለማጥፋት አይደለም እየተዋጋች ያለችው አቅሙን ለመቀነስ ነው። ይሄ ነገርስ እንዴት ነው ነው?
1: አዎ ለሶስተኛ ጊዜ መሆኑ ነው እንግዲህ የእስራኤልና የሊባኖስ በይበልጥ በውጭ ጉዳይ ማለት ነው እንግዲህ በአምባሳደሮች ይቅርታ በአምባሳደሮች በኩል ለሶስተኛ ጊዜ ይገናኛሉ። ውይይቱም ይካሄዳል። ከወዲሁ ግን እስራኤል የምትፈልገውን ነገር በግልጽ ትናንት የወጡ መግለጫዎች እንደሚጠቁሙትኝ ወደ ቀጣይ የሰላም ስምምነቱ ከመሄዳችን በፊት አስቀድመን በአንዳንድ ነገሮች ላይ መስማማት እንችላለን ሲሉ በአሜሪካ የእስራኤሉ አምባሳደር እንግዲህ የእስራኤልን አቋም ገልጸዋል። ምንድን ናቸው እነዚህ? ሲጀምር ለምሳሌ ኤምባሲዎችን በተመለከተ ማለት በሁለቱ ሀገራት ማለት ነው። በእርግጥ እንደዚህ ኤምባሲን የማስቀመጥ ሁኔታ ያው ወደ ሰላም ስምምነት በሙሉ በሙሉ ስትገባ ነው የሚሆነው። ግን ጎን ለጎን ማስኬድ ይቻላል። እንደገና በቱሪዝም ዘርፍም ራሱ ቱሪዝም ማለት እስራኤላውያን ወደ ቦታ የመሄድ ሊባኖሳውያንም ወደ እስራኤል በመምጣት ቱሪዝምንም ማስፋፋት ፓስፖርቶችን የማደስና የመስጠት ሁኔታ ለዜጎች እንደገና ድንበርን በድንበር በኩል በራሱ ድንበርን የመወሰን ሁኔታ የእስራኤል ጦር ኃይል እስከ የት ቦታ መቆም አለበት በሊባኖስ በኩል እነዚህ ነገሮች ጎን ለጎን ማድረግ ይቻላል ሲሉ በእስራኤል በኩል ያላትን አቋም እንግዲህ ለአሜሪካ ማለት ነው የተናገሩበት ሁኔታ አለ። ማለት ቀስ ብለን ወደ ቋሚው የሰላም ተከበዳችበት ይህን ማስኬድ ይቻላል። በሊባኖስ በኩል ደግሞ የሚነገረው ምንድን ነው? ሲጀምር መሆን ያለበት ይላሉ በሊባኖስ በኩል እስራኤል ጦሯን ማውጣት አለባት። እስራኤል የምትወስደውን እርምጃ ማቆም ይገባል። ለማስታወስ ያለ ገብርኤል በያዝነው ሳምንት ድርጊቱ ከተፈጸመ የተወሰኑ ሳምንታትን አሳልፈዋለኝ። ግን ትናንት ይፋ የሆነ አንድ ነገር አለ። የእስራኤል ልዩ ኮማንዶ ወደ ሊታኒ ወንዝ አልፎ 10 ኪሎ ሜትር ድረስ አልፎ ማለት ነው ለሶስት ቀናት ባካሄደው ጦርነት እንግዲህ 10 ኪሎ ሜትር ማለት ነው የሊባኖስ ደቡብ ሊባኖስ በይበልጥ ደግሞ የህዝቡላ ድርጅትና ታጣቂዎች የሚኖሩበትን አካባቢ ብዛት ያላቸው ዋሻዎችን የጦር ሰፈሮችን እና ቦታውን በጣም አድካሚና በጣም ወታደሮችን የቆሰሉበትን ሁኔታ አጋጣሚዎች ነበሩ። በሊባኖስ ወታደሮች በኩል ደግሞ ታጣቂዎች ወደ 15 የሚሆኑ የተገደሉበትና ብዛት ያላቸው የጦር መሳሪያዎችን እና የጦር እንዴት ነው እንዲያውም የሀገራችን የሰሜን ክፍል የህዝቡላ ድርጅት ለመውረር የተዘጋጀበትን ዋሻ ለዘመናት የገነባውን እሱንም በቁጥጥር ስር አድርገዋል። የእስራኤል ልዩ ኮማንዶ ማለት ነው። አሁን ያን ቦታ ጠቅለው እንዲወጡ የማለት የሊባኖስ መንግስት ደግሞ ጥያቄ እያነሳ ነው። ማለት ወደዛ ከመሄዳችንበት ወደ ስምምነቱ ቅድሚያ እስራኤል የያዘችውን ቦታ ለቀ መውጣት አለባት። ይህን ደግሞ ከህዝቡላ ድርጅት የሚተላለፍት ይዞ ነው ይወደ ትልቁ ጥያቄው ነው። ምን ይባላል? እስራኤልና ሊባኖስ እየተነጋገሩ ነው፣ ፍላጎቱ አላቸው። እንዲሁም የሊባኖስ መንግስት ከእስራኤል የበለጠ ወደ ሰላም የመሄድና ሰላም እንዲፈጥ ፍላጎቱ አለው በጣም። ከመሀል ያለው የህዝቡላ ድርጅት ግን እሱን የሚጠይቀው የለም። አራጊ ፈጣሪው ደግሞ አሁን ባለንበት ሁኔታ እሱ ነው። ስለዚህ ሀይሉ ያለ ከሱ ነው። እንዲሁም የእርስ በርስ ጦርነት ሊከሰት ይችላል። ከዛም አልፎ እንዲሁም እንደኔ ጌታ ገብርኤል የሊባኖሱ ፕሬዚዳንት ጆሴፍ አውን እኔ ለህይወታቸው በጣም ፈራለሁ። ምክንያቱም የህዝቡላ ድርጅት ነገሩን ለማንኮላሸት ሲል ምናልባት እሳቸው እየዛተም ነው ወደ ስምምነቱ ከተሄደና ከእስራኤል ጋር እንዲያውም ለሚደረገው ነገ ከነገ በኋላ ጠቅላይ ሚኒስትሩና የጆሴፍ አውን የሊባኖሱ ፕሬዚዳንት አሜሪካ ውስጥ ተገናኝተው ቀጠሮ ተይዞላቸው ይገናኛሉ ምናምን ይባል ነገር አለ። እጃቸውን ከጨበጡ ደም የነካን የእስራኤል ከጠላታችን ጋር ተጨባበጡ ማለት ነው። መሆን የለበትም። ከአሁን በፊት ታቅዶ የነበረውን የተሰረዘበት ሁኔታ ከፍራቸው ጆሴፍ አውን እና ልል የፈለኩት ሊባኖስ ውስጥ እስካልገባ ድረስ ገብርኤል ባለይቅርታ ሂዝቡላ ድርጅት ውስጥ እስካልገባ ድረስ ከሊባኖስ መንግስት ከሚደረገው ነገር እኔ እንጃ ምን ያህል እንደሚወስደው። እስራኤል አቋሟ ግልጽ ነው። ሊባኖስም እንዲሁም ምናልባት ወደፊት አሜሪካ ተጽዕኖ አድርጋ ልዩ ነገር ይመጣል። ሁላችን የምንጠብቀው ነገር ነው።
0: ኦኬ፣ ጥላሁን ለሰጠህን ሰፋ ያለ ማብራሪያ በእጅ ጋር ግን እናመሰግናለን። ሻባት ሰላም። እንግዲህ ጥሩ ሰላሙን ያምጣልን። አድማጮቻችን፣ ከዚህ ቀጥለን ደግሞ ወደ ካታብ ዲስካ ሁፅ ራም ብራንደስት እናልፋለን። ሻሎም ካታብ ሁፅ ራም ብራንደስት።
2: አለን አለን። ሻሎም ራብ ገብርኤል፣ ሻባት ሻሎም לחבל המאזינים.
0: ሻባት ሻሎም. מה שלומך?
2: ברוך השם, אני בסדר. אתה יודע, כמו שאתה רואה, אתה רואה המאזינים, לא רואים, אני בוא עם כובע חגיגי שכתוב עליו Eurovision Song Contest 2026 ויינה. וזה למה? כמו שאולי חלק מהמאזינים שעקבו במהלך השבוע, הייתי בוינה בתחילת השבוע, הייתי בחצי הגמר הראשון, לפחות בחזרות של חצי הגמר הראשון. נהניתי מאוד, פעם ראשונה שלי באירוויזיון, ומקווה מאוד שלא אחרונה. ናጋም
0: አይ ተከብራችሁ አድማጮቻችን ከታቫዴስ ካሆዝ ራምብራንደስ በቪና ነበር ሰሞኑን በሪቪዥን ውድድር የሚ